0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። የለተሰኞ የጧት ፕሮግራማችን እነሆ ጀመረ። ከሁሉ አስቀድመን መልካም ቀን እንዲሆን እንመኛለን። ዛሬ ለቱ እንደ እብራን ዘመን አቆጣጠር ዮም ሸኒ ዩድ ጊሜል በአብ ታፍሽን ፔቫብ ሲሆን እንደ አውሮፓን ዘመን አቆጣጠር ጁላይ 27 ቀን 2016 ዓመተ ምህረት ነው። እንደ ኢትዮጵያን ዘመን አቆጣጠር ደግሞ ሐምሌ 20 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ሮኒን ዳን ሲሆን የስቱዲዮ ተረኛ አስተናጋጅ ሰጠኝ ዘመነ። የተከበራችሁ አድማጮቻችን የሰዓቱን ዜና እና ሰማን የጋዜጦችም ዶክተር ዘገባና ቃለ ምልልሶችን እናቀርባለን። ቆይታችሁ እስከ ፕሮግራማችን መጨረሻ ከኛ ጋር እንዲሆን አስቀድመን እንጋብዛለን። አሁን የሰዓቱን ዜና በቅድሚያ ማርስተ ዜና። ካኔ ዜና ክፍል ምርጫው ትላንት ቢካሄድ ማን ያሸንፋል በሚል ከህዝብ ላይ ያካሄደውን ግምገማ ይፋ አደረገ። የጠቅላላ ደነት ጥበቃው ሻባክ ደረጃ ኃላፊ ዳቪድ ዚኒ የውጭ አካላት በመጪው ክነሴት ምርጫ ጣልቃ ለመግባት እያደረጉ ያለውን ሙከራ የሚያሳይ መረጃ ዛሬ ያቀርባሉ ተባለ። የእስራኤል ደነት ጥበቃ ባለስልጣናት በመካከለኛው ምስራቅ ከሚገኙ ሀገራት የደነት ሰዎች ጋር ባለፉት ጊዜያት ጥብቅ የሆነ ውይይት ማድረጋቸው ተገለጸ። የሶሪያው ፕሬዝዳንት አህመድ አሻራ ሀገራቸው ከእስራኤል ጋር የደነት ጥበቃ ስምምነት ለማድረግ የምትጥር መሆኑን ገለጹ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ነው ሆም ካኔ ዜና ክፍል ምርጫው ትላንት ቢካሄድ ማን ያሸንፋል በሚል ከህዝብ ላይ ያካሄደውን ግምገማ ይፋ አደረገ። በህዝባዊ ግምገማው መሰረት ጠቅላይ ሚኒስትር ናታንያሁን የሚደግፉ የፖለቲካ ፓርቲዎች መጠናከር አሳይተዋል፣ የአሻር ፓርቲ ደግሞ በአንድ ድምፅ ዝቅ ብሏል ተብሏል። ትላንት እንደተካሄደው ህዝባዊ ግምገማ ከሆነ የሊኩድ ፓርቲ 22 የክነሴት መቀመጫዎችን ሲያገኝ የአሻር ፓርቲ 21፣ በአኸድ 14፣ ዲሞክራቲ 10፣ ኦጽማ ይሁዲት 9፣ እስራኤል ቤቴኑ 9፣ ሻስ 8፣ ያዶታ ቶራ 8፣ ሀዳሽታል ራምና አጽዮኔት አዳቲት እያንዳንዳቸው 8፣ ሚሉኒኪም 4 የክነሴት መቀመጫዎችን አግኝተዋል። አቋማቸው በሚቀራረቡ የፖለቲካ ፓርቲዎች መካከል ያለው ድጋፍ ሲታይ ጉሽ ናታንያሁ የተባለው 52፣ ጉሻይ ዘንኮት ደግሞ 58 የክነሴት መቀመጫዎችን ያገኙ ነበር። ካኔ ዜና ክፍል በጠቅላላ ግምገማው በጠቅላይ ሚኒስትርነት ደረጃ ማን ይስማማል በሚል ለህዝብ ባቀረበው ጥያቄ መሰረት ጠቅላይ ሚኒስትር ናታንያሁ 39 ከመቶ ድጋፍ ሲያገኙ ጋዲ አይዘንኮት 38 ከመቶ፣ ናፍታሊ ቤኔት ደግሞ 31 ከመቶ ድጋፍ ተሰጥቷቸዋል ብሏል። የጠቅላላ ደነት ጥበቃው ሻባክ ደረጃ ኃላፊ ዳቪድ ዚኒ የውጭ አካላት በመጪው ክነሴት ምርጫ ጣልቃ ለመግባት እያደረጉ ያለውን ሙከራ የሚያሳይ መረጃ ዛሬ በክነሴት ያቀርባሉ ተባለ። ቃል አቀባያችን የአራ ሻፒራ ካደረሰችን ዘገባ መረዳት እንደቻል ነው በክነሴት የውጭና ደህንነት ቋሚ ኮሚቴ የመረጃ ክፍል ዛሬ በሚያካሄደው ስብሰባ የሻባክ ድርጅት ኃላፊ ዳቪድ ዚኒ የውጭ አካላት በመጪው ምርጫ ጣልቃ በመግባት ተጽዕኖ ለመፍጠር የሚያደርጉትን ጥረት ለሚመለከታቸው ክፍሎች ያብራራሉ ተብሎ ይጠበቃል። የውጭ አካላት ገንዘብ ወጪ በማድረግ በፖለቲካዊ ዘርፍ ተጽዕኖ ለማድረግም መሞከራቸው ተገልጿል። በዛሬው ክኔሴት ስብሰባ የማዕከላዊ አስመራጭ ኮሚቴ ሊቀመንበር ዳኛ ኖአም ሶልበርግም ይሳተፋሉ ተብሎ ይጠበቃል። ይህ በእንዲህ እንዳለ እስራኤል ብሔራዊ በየነ መረብ ሳይበር ድርጅት በመጪው ክኔሴት ምርጫ ጣልቃ ለመግባት የሚያደርጉት እንቅስቃሴዎችን የተለያዩ አካላትን እንቅስቃሴ አስቀድሞ ማወቅ መቻሉን ገልጿል። የማዕከላዊ አስመራጭ ሊቀመንበር ዳኛ ኖአም ሶልበርግ በመጪው ክኔሴት ምርጫ ችግር ይፈጥራሉ ያሏቸውን እርምጃዎች መውሰድ ጀመሩ። የአሻር ፓርቲ ሊቀመንበር ጋዲ አይዘንኮት፣ የፍልስጤም ራስ ገዝ መስተዳደር ሊቀመንበር አቡ ማዘን፣ ክኔሴት አባል ማንሱር አባስን እጃቸውን ሲጨብጡ የሚያሳዩና በኤአይ የተሰሩ ቪዲዮዎችን የገንዘብ ሚኒስትር በጻለት ስሞትሮች በማህበራዊ መገናኛው ታር ያጋሩትን እንዲያወርዱ ዳኛ ኖአም ሶልበርግ ትእዛዝ አስተላልፈውላቸዋል። የማዕከላዊ አስመራጭ ኮሚቴ ሊቀመንበር ዳኛ ኖአም እንዳሉት ቪዲዮ በተጨማሪ በተጨባጭ ሁኔታ ያልተፈጸመ ስለሆነ በፖለቲካው ዘርፍ በዘንኮትና ማንሱር አባስ በኩል ሊያስከስ ችግር ሊያመጣ ይችላል ብለዋል። የእስራኤል ደህንነት ጥበቃ ባለስልጣናት በመካከለኛው ምስራቅ ከሚገኙ ሀገራት የደህንነት ሰዎች ጋር ባለፉት ጊዜያት ጥብቅ ውይይት ማድረጋቸው ተገለጸ። አሜሪካ በኢራን ላይ ከባድ እርምጃ ለመውሰድ አቅዳለች መባሉን ተከትሎ እስራኤል ከአሜሪካ ጋር ከምታካሄደው ጥብቅ ግንኙነት በተጨማሪ ከመካከለኛው ምስራቅ ሀገራት ጋርም ግንኙነቷን የበለጠ በማጠናከር ስትዋይ መሰንበቷ ተገልጿል። ለአርባ ቀናት በቆየው የአንበሳ ግሴ ጦር ዘመቻ ወቅትም እስራኤል ኢራንን አደገኛነት ከተረዱ የመካከለኛው ምስራቅ ሀገራት ጋር ግንኙነት ነበራት። ያ ግንኙነቱም ከጦር ዘመቻው በኋላ መቀጠሉ ተገልጿል። በተለይ የአካባቢያዊ ዝግጁነት እንዲኖር ጥረት እየተደረገ መሆኑና አሜሪካን ጨምሮ የአካባቢው ሀገራት ጸረ ኢራን እንቅስቃሴያቸውን ለማጠናከር መሞከራቸውን ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት ችለናል። ይህ በእንዲህ እንዳለ መካከለኛው ምስራቅ ውጥረት አሁንም እንዳለ ነው። አሜሪካ በኢራን ላይ ለመውሰድ ያቀደችውን ሰፊ ጥቃት ለጊዜው ብታቆምም የአካባቢው ሰላምና ደህንነት አሁንም በውጥረት እንደተሞላ ነው። ኢራንም ያቋም ለውጥ አላደረገችም። አሜሪካና እስራኤል በኢራን ላይ የያዙትን አቋምም አልተውም። የሶሪያው ፕሬዝዳንት አህመድ አሻራ ሀገራቸው ከእስራኤል ጋር የደህንነት ጥበቃ ስምምነት ለማድረግ የምትጥር መሆኑን ገለጹ። ፕሬዝዳንት አሻራ እንዳሉት ሶሪያ ከእስራኤል ጋር የደህንነት ጥበቃ ስምምነት ማካሄድ ካልቻለች ሙሉ የሰላም ስምምነት ለማድረግ ጥረት ጀምራለች። ያ ሲሆን ግን የሶሪያን ጥቅም ባስከበረና በራማታ ጎላን ያላትን መብት ባስጠበቀ ሁኔታ ነው። ከእስራኤል ጋር ያለው ግጭት መቀጠል የሌለበትና ታሪካዊ ስህተቶች መታረም የሚገባቸው መሆኑን ፕሬዝዳንት አሻራ ገልጸዋል። ከአልጀዚራ ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ በአፍሪካ ህጉር በምትገኘው ዲሞክራቲክ ኮንጎ የኢቦላ ቫይረስ ስርጭት በጣም እየጨመረ ሄደ ተባለ። በኮንጎ የኢቦላ ቫይረስ መከሰቱ ከወራት በፊት የተገለጸ ሲሆን እስካሁን 3200 ሰዎች በቫይረሱ ተይዘዋል። ከእነዚህ መካከል 1405 ሰዎች ህይወታቸው አልፏል። እንደ ህክምና ባለሙያዎች ገለጻ ኢቦላ ለሞት የሚዳርግ አደገኛ የሆነ ተላላፊ በሽታ ነው። መጀመሪያ ላይ የሚታዩት ምልክቶች ትኩሳት፣ ራስ ምታት፣ ከፍተኛ ድካም፣ የጡንቻ ህመምና ጉሮሮ መከርከር ናቸው። ቫይረሱ በሰውነት ውስጥ ሲሰራጭ ማስመለስና ማስቀመጥም ይከሰታል ተብሏል። አንዳንድ ሰዎች ደግሞ ሰውነታቸውን ውስጥና ከሰውነታቸው ውጭም ደም ሊፈሳቸው ይችላል ብለዋል ባለሙያዎቹ። ሰዎች በኢቦላ መያዛቸው የሚረጋገጠው በቤተ ሙከራ በሚደረግ ምርመራ ብቻ ነው ተብሏል። ቫይረሱ ለመጀመሪያ ጊዜ ተለይቶ የታወቀው በ1976 ዓ.ም ሲሆን በወቅቱ ወረርሽኙ በዲሞክራቲክ ሪፐብሊክ ኮንጎና ሱዳን ተስፋፍቶ ነበር ተብሏል። በሽታው ከሚተላለፍባቸው መንገዶች አንዱ በቫይረሱ ከተያዙ ሰዎች የሚወጣ የሰውነት ፈሳሽ ጋር የሚኖር ንክኪ ነው። ከሰውነት የሚወጣ ፈሳሽ የነካቸው ቁሳቁሶችም በሽታውን ሊያስተላልፉ ይችላሉ ተብሏል። አይን፣ አፍንጫ፣ አፍና አንዳች ስንጥቅ ያላቸው የቆዳ ክፍሎች በመንካተብ ቫይረሱ ይተላለፋል። የሌሊት ወፍ፣ ዝንጀሮ፣ ጦጣ፣ ጃርትና ድኩላ በሽታውን የሚያስተላልፉ እንስሳት እንደሆኑ ይነገራል። በአንዳንድ የዱር እንስሳት ላይም ቫይረሱ ሊኖር ይችላል ብለዋል የሕክምና ባለሙያዎች። በመጨረሻም የአየር ንብረት ትንበያ ከዛሬ ጀምሮ እስከ ሐሙስ ድረስ ሙቀቱ ደረጃ በደረጃ እየጨመረ ይሄዳል ብለዋል የዘርፉ ባለሙያዎች። የዛሬው ሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 31፣ በቴላቪቭና አካባቢዋ 31፣ በአይፋና አካባቢዋ 31፣ በኤርሸባና አካባቢዋ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይሆናል ብለዋል የዘርፉ ባለሙያዎች። የተከበራችሁ አድማጮቻችን ለሰዓቱ ያለን ዜና እዚህ ላይ አበቃም።

የተከበራችሁ አድማጮቻችን ከዚህ ቀጥለን የዛሬ ጋዜጦች ለአንባቢያን ካቀረባቸው በርካታ ዘገባዎች መካከል ዋና ዋናቸውን ባጭሩ እንመለከታለን። ኢዲዮ ታህሮኖት ጋዜጣ እንደዘገበው የሶሪያው ፕሬዝዳንት አህመድ አሻራ ከእስራኤል ጋር የሰላም ስምምነት ለመድረስ ጥረት እያደረግን ነው ማለታቸውን ጋዜጣው በፊት ገጹ ዘግቦ ለአንባቢያን አቀርባል። አካባቢው ውጥረት በተሞላበት ወቅት የሶሪያው ፕሬዝዳንት አህመድ አሻራ አረጋጊ አረፍተ ነገሮችን ተናግረዋል። እስራኤል መከላከያ ሰራዊት ወደ ሶሪያ ግዛት እየጠለቀ እየገባ ነው የሚል ቅራኔዎች እየቀረቡ ባለበት ወቅት የሶሪያው ፕሬዝዳንት አህመድ አሻራ አውንታዊ አመለካከታቸውን ገልጸዋል። ሀገራቸው ከእስራኤል ጋር ዘላቂ ከሆነ የሰላም ስምምነት ለመድረስ ፍላጎት እንዳላት ገልጸዋል ብሏል ኢዲዮ ታህሮኖት ጋዜጣ። ሌላው በአሜሪካና ኢራን መካከል ያለው ውጥረት ለጊዜው መቆሙን የአሜሪካ መከላከያ ጽፈት ቤት አስታውቋል። ምክንያት የሆነውም በጸረ ሚሳኤል መከላከያ እጥረት ምክንያት ነው ተብሏል። የኢዲዮ ታህሮኖት ጋዜጣ የሚሳኤሎችን ሁኔታ በዝርዝር አቀርባል። የፓትሪዮት ሚሳኤሎች ከ1000 እስከ 1400 ያክል ካሁን በፊት እንደተተኮሱና ይህም ካለው 50 ከመቶ እንደሚሆኑ ገልጿል። የማምረት ሁኔታው ደግሞ ከ50 እስከ 60 በወር እንደሚመረት ነው። ይሄ የፓትሪዮት ሚሳኤል SM-3 የተሰኘው ጸረ ሚሳኤል ደግሞ 200 ያክሉ ተተኩሰዋል ካለው 50 ጁ ማለት ነው። የማምረት ሁኔታውም ከ3 እስከ 5 አመታት ውስጥ ነው እነዚህን ሚሳኤሎች ማምረት የሚቻለው። ታድ የተሰኘው የአሜሪካ ጸረ ሚሳኤል ደግሞ እስካሁን 200 የሚሆኑ ተተኩሰዋል። ከተመረተው ከ25 እስከ 50 ከመቶ ያክሉ ናቸው። የታድ ሚሳኤሎችን ለማምረት ባንድ ወር እስከ 8 ብቻ ነው ብሏል ጋዜጣው። የማጥቂያ ሚሳኤሎች ደግሞ የክሩዝ ሚሳኤሎች 1200 የሚሆኑ ተተኩሰዋል። ይህም ከተመረተው 33 ከመቶ ያክሉ ናቸው። ይህም አንዱን የክሩዝ ሚሳኤል ለመስራት ከ1 ዓመት እስከ 2 ዓመት ከ8 ወራት ይጨርሳል። ሌላው ጄኤስኤስኤም ወይም ጃስም የተሰኘው ሚሳኤል አይነት ነው። እስካሁን 1100 ተተኩሰዋል። ከተመረተው 50 ጁ ያክል ነው። ይህን ሚሳኤል በአንድ ዓመት እስከ 396 ማምረት ይችላል። በአጠቃላይ አሜሪካ ሚሳኤሎችን የሚያከሽፉ ጸረ ሚሳኤሎችና የሚያጠቁ ሚሳኤሎች ጥረት ስላለባት በኢራን ላይ ለመውሰድ ያቀደችውን ጥቃት ለጊዜው ማቆሟን ጋዜጦች ዘግበዋል። ጎን ለጎን ደግሞ ከስምምነት ለመድረስ ዲፕሎማሲያዊ ጥረቶች ተጀምረዋል። በተለይ የሆርሙዝን የባህር ወሽመጥ በመክፈት የንግድ መርከቦች እንደተለመደው እንዲያልፉ በማድረግ በአሜሪካና ኢራን መካከል ያለውን ውጥረት ለማርገብ በፓኪስታን በኩል ጥረቶች ተጀምረዋል ብሏል የኢዲዮ ታህሮኖት ጋዜጣ። ሌላው ባለፈው ሳምንት በዳና ሰማሪያ ቀበሎች የደረሰውን የሽብር ጥቃት በተመለከተ የኢዲዮ ታህሮኖት ጋዜጣ እንደዘገበው ዩዳን ቴል በተባለው ገጠር ሲጎበኙ የመከላከያ ሰራዊቱ አስቀድሞ አውቅም ነበር ተብሎ ተገልጿል። ይሁን እንጂ ጋዜጣው ጦሩ እንደሚያውቅ ዘግቧል። ሌላው በሽብር ጥቃቱ ከተገደሉት መካከል አንዱ በእስራኤል ወታደሮች አሊያም የጦር መሳሪያ ታጣቂዎች ዜጎች ሳይገደል አይቀርም ተብሎ ተጠርጥሯል። ጦሩ ሁኔታውን እያጣራ ነው። ሽብር ጥቃቱ እንዴትና በምን ሁኔታ ደረሰ የሚለውን አጣርተን ሪፖርት እናቀርባለን ብሏል መከላከያ ሰራዊቱ። በሌላ በኩል በይሁዳና ሰማርያ ቀበሌዎች በይሁዳውያንና ፍልስጤማውያን መካከል ግጭቱ ቀጥሏል። መኪናዎችና መስጊዶችን ማቃጠሉና መሳሰሉት የሽብር ጥቃቶች መቀጠላቸውና የአካባቢው ሁኔታም አሳሳቢ ነው ብሏል ጋዜጣው። የማሪብ ጋዜጣ ባለፈው ሳምንት በሽብር ጥቃት የተገደለውን ሻለቃ ዩቫል ዝራ የቀብር ስነ ስርዓት ትላንት መፈጸሙን ዘግቧል። እጮኛው የሽኝት ንግግር አሰምታለች። በቀብሩ የመጣውን ሰው እየተመለከተች አንተ በህይወት እያለህ መልአክ ነበርክ፣ ተመልከት ስንት ሰው እንደሚወድህ በማለት ሀዘኗን ከልብ መግለጿን ጋዜጣው ዘግቧል። የማሪብ ጋዜጣም የይሁዳና ሰማርያ ቀበሌዎችን የደህንነት ሁኔታ ዘግቧል። የእስራኤል ጸጥታ ጥበቃ አባላት በአካባቢው ያለውን ውጥረት ለመቀነስ ከፍተኛ ጥረት እያደረጉ ቢሆንም ጉዳዩ ከቁጥጥር ውጭ ይወጣል የሚል ስጋት መኖሩን ማሪብ ዘግቧል። ቴል በተባለው ገጠር ሽብር ጥቃት ከደረሰ በኋላ በይሁዳና ሰማርያ ቀበሌዎች የሚኖሩ ይሁዳን የበቀል እርምጃ ወስደዋል። 2 መስጊዶችም ተቃጥለዋል። የእስራኤል መከላከያ ሰራዊትና ፖሊስ በመተባበር 170 የሚሆኑ ተጠርጣሪዎችን በቁጥጥር ስር መዋሉን ማሪብ ዘግቧል።
ማሪቭ የአሜሪካና ኢራንን ጉዳይም ዘግቧል። ውይይቱና ዛቻው በሚል የፕሬዝዳንት ትራምፕና የሙሽታባ ሐሚናይን ፎቶግራፎች ጎን በጎን በማስቀመጥ አሜሪካና ኢራን ወደ ውይይት ተመለሱ እንደ መሰረት እንደመነሻ ያደረጉትም የሆርሙዝን የባህር ወሽመጥ መክፈቱ ነው። ትራምፕ ያዙት ቅድ ጸጥታ በጸጥታ ይመለሳል በማለት ገልጿል። ጎን በጎን ደግሞ በኢራን ላይ ዛቻቸውን ያሰማሉ። ኢራንም በተመሳሳይ ሁኔታ በአሜሪካና የፋርስ ባህረ ሰላጤው ሀገራት ላይ ዛቻዋን ቀጥላለች ብሏል ጋዜጣው። ሌላው ሁሉም ጋዜጦች የዘገቡት እስራኤሉ ጠቅላይ ሚኒስትር ቢንያሚን ናታንያሁ ዛሬ ወደ አሜሪካ ይሄዳሉ። ነገ ከፕሬዝዳንት ትራምፕ ጋር ተገናኝተው በሁለቱ ሀገራት ግንኙነትና በአካባቢያዊ ጉዳዮች ይመክራሉ ተብሎ ይጠበቃል። በተለይ የኢራን ጉዳይ ከፍተኛ ቦታ ይሰጣል ተብሎ ይጠበቃል። ይህ በእንዲህ እንዳለ የእስራኤሉ ፕሬዝዳንትና የባህሪኑ ንጉስ ትላንት በስልክ ተወያይተዋል። በአብርሃም ስምምነት መሰረት እስራኤልና ባህሪን ዲፕሎማሲያዊ ግንኙነት መፈጸማቸው መጀመራቸው ይታወሳል። ስምምነቱ ለአካባቢው ሀገራት ደህንነት መጠበቅ፣ ለምጣኔ ሀብቱ እድገትና የመሳሰሉት ያበረከተውን አስተዋጽኦ በተመለከተ ሁለቱ ከፍተኛ ባለስልጣናት መክረዋል ብለዋል ጋዜጦች። የጽዮን ታዳቲት ፓርቲ ለመጪው ክነሴት ምርጫ ነማን መወዳደር እንዳለባቸው እጩዎችን ትላንት መርጧል። በመጀመሪያ የፓርቲው ሊቀመንበር በጻለል ስሞትሪ ሲሆኑ ቀጥሎ ሲምኻ ሮትማን፣ ዘምጽቢ ሱኮት፣ ዘም ታልና ኦሜር ሐሚም ቀጣይ ቦታዎችን ይዘዋል። ሌላው የፓርቲው ሊቀመንበር ለማስገባት የሚፈልጓቸው ሁለት ሰዎች ስም ዝርዝር ገና አልተካተተም። የዚህን ሁኔታም የማሪብ ጋዜጣ በዛሬ ዘገባው አቅርቧል። የእስራኤል አየውም ጋዜጣም በይሁዳና ሰማርያ ቀበሌዎች ባለፈው ሳምንት የተፈጸመውን የሽብር ጥቃትና በአካባቢ ያለውን የጸጥታ ችግር ዘግቧል። የጽዮኒታ ዳቲትን ፓርቲ የደረጃ ምደባ ምርጫም እንደ ሌሎች ጋዜጦች ዘግቧል። የሃሬዝ ጋዜጣ የአሜሪካና ኢራንን ጉዳይ ዘግቧል። ፕሬዝዳንት ትራምፕ ለኢራናውያን ተጨማሪ ድል እንሰጣለን ቢሉም ኢራናውያን ደግሞ አሜሪካ ካላጠቃች እኛ ማናጠቃም ብለዋል። አሜሪካ ኢራንን ላለማጥቃት የተቆጠበችው ካለባት የጸረ ሚሳኤል ጥረት ነው የሚሉ ዘገባዎች እየቀረቡ ነው ብሏል ሃሬዝ። በይሁዳና ሰማርያ ቀበሌዎች ይሁዳና ፍልስጤማውያን ላይ የሚፈጽሟቸው ጥቃቶች በዚህ ዓመትም 50 ከመቶ መጨመሩን ሃሬዝ ዘግቧል። ፍልስጤማውያንም በይሁዳ ላይ ጥቃቶችን ይፈጽማሉ። በአጠቃላይ በይሁዳና ሰማርያ ቀበሌዎች በይሁዳና ፍልስጤማውያን መካከል ከፍተኛ ችግር መኖሩን ሃሬዝ ዘግቧል። በምርጫው ላይ በኤአይ የሚያሳስቱ ነገሮችን ለመስራት የሚደረጉ ጥረቶች መጨመራቸውን እና ይህ ጉዳይ አሳሳቢ መሆኑን የሃሬዝ ጋዜጣም ዘግቧል። የተከበራችሁ አድማጮቻችን የጋዜጦች አምድ ዝግጅት ባጭሩ ይህን ይመስላል። ዝግጅታችን ይቀጥላል። ቆይታችሁ አብሮን ይሁን።

0: የተከበራችሁ አድማጮቻችን፣ አሁን ወቅታዊ ዘገባዎችን እናቀርባለን። ወቅታዊ ዘገባዎችን እንዲያቀርብልን የጋበዝነው የቅድመ ክነሴት አባል አቶ ሽለሞ ሞላን ነው። እሱም በስልክ መስመራችን ይገኛል። ጤና ይስጥልን አቶ ሽለሞ፣ እንደምን አደርክ?
1: ጤና ይስጥልኝ ተሰጠ፣ እንዴት አደርክ?
0: ደህና ነኝ፣ በጣም እናመሰግናለን።
1: ችግር የለም፣ ያው የጠዋት ድምፅ ነው እንጂ ችግር የለም።
0: ጥሩ ነው፣ ችግር የለም። ሁላችንም የሚገባናል። እንግዲህ በጠዋት ቀላል አይደለም። የአሜሪካና ኢራን ጉዳይ የት ደረሰ የሚለው ብዙዎቻችን ግራ እያጋባ ነው። አሜሪካ በኢራን ላይ እርምጃ ልትወስድ ነው እየተባለ ሲወራ ነገሩ ይቀዘቅዝናል፣ ሲቀዘቅዝ ይሞቃል፣ አሁን ደግሞ ወደ ድርድር እየተመለሱ ነው ይባላል። እንዴት ነው የመካከለኛው ምስራቅ እንዲህ የሚቀጥለው?
1: በአጠቃላይ የኢራንና የአሜሪካ የጦርነት ሂደቶች ወሳኙና እንዴት ምን አይነት ስትራቴጂ እንዳላቸው ወሳኙ ትራምፕ ናቸው። ትራምፕ እንደሚታወቀው እኔ ሁሉ ግዛላለሁ፣ ትራምፕ ሶስት ናቸው። ቀይ ሳይሆን ቀይ ይሆናሉ፣ አረንጓዴ ሳይሆን አረንጓዴ ይሆናሉ፣ ሰማያዊ ሳይሆን ሰማያዊ ይራርጋሉ። በእውነት ከዛ ደግሞ ደግሞ ዛሬ የጻፉትን ነገ የደግሙትም ነገ የዳገሙትን የተናገሩትን በእውነት ትንሽ በጣም ከአንድ ትልቅ መሪ ከአንድ አሜሪካን ያህል ሀገር መሪ የማይጠበቅ ስራ እየሰሩ ነው ያሉት። በእርግጥ እየራሳቸው ጥቅም ሊኖራቸው ይችላል፣ ጥቅምም አላቸው ጦርነትን ወይም ላለመቀጠል ወይም ለማቋረጥ። ግን እዚህ በእንዲህ እንዳለ እዚህ ቀጠናው ያሉት ሀገሮች ደግሞ የእሳቸው ወዳጅ ሀገሮች ናቸው። እንደ እስራኤል፣ ሳውዲ አረቢያ፣ ባህሬን፣ ኩዌት እንደዚህ እንደዚህ አይነት ሀገሮች አሁን ኢራን ተቀጥቅጣለች፣ በጦርነት ተመትታለች። ወታደሯ በጣም ተዳክሟል፣ ብዙ ውድቀት አጋጥሞታል፣ ሽንፈት አጋጥሞታል። ግን ኢራኖች ያደረጉት እንዴት ነው? የራሳቸውን ውድቀት እንዳሸናፊነት የበላይነት ተጎናጽፈው በተለይ ሆርሙዝ የሚባለውን የባህር አካባቢ እነሱ ተቆጣጥረው በዓለም በተለይ ኤዥያ አካባቢ እና አፍሪካ ሀገሮች እዛ አካባቢ የሚወጣውን ቤንዚን የሚሸጠውን እንዳያልፍ በማድረጋቸው እና በዓለም አቀፍ በዓለም ደረጃ የቤንዚን ዋጋ ሲጨምር እና የኤነርጂ ዋጋ ሲጨምር የኢኮኖሚ ኬዎስ ወይም ለውጥ የሚያመጣ መሆኑ ስለሚያውቁ ኢራኖች በቀላሉ አሸናፊ ሆነው ቀርበዋል። ስለዚህ በዚህ ባለንበት ሁኔታ አሁን ባለፈው በተለይ ትራምፕ ያደረጉት ስምምነት ራሳቸውን የሚያዋርድ ያ ብቻ ሳይሆን ራሳቸው ኢራኖች በጣም ነው የሚሰድቡት፣ በጣም ነው የሚንቁት። እና እኔ መጨረሻው ስትራቴጂ ምን እንደሆን አይታወቅም፣ የሚያደርጉት ድርድር ምን እንደሆን አይታወቅም። በጣም አወዛጋቢ ነው በእውነት። ይሄ ነው ብሎ ለመተንተን እና ለማስረዳት እንኳ ለአዳማጮቻችን በጣም የሚቸግር እና የሚያስቸግር አቋም ነው ትራምፕ ዘውት ያለ እና ኢቨንዲህ እንዳለ ይሄ ደግሞ በእኛ ላይ ጉዳት የሚያመጣ ነው። በተለይ በሀገራችን በኑሯችን ኢራን የኒውክሌር ቦምብ ተሸክማ የእስራኤል ጎረቤት እዚህ አካባቢ መኖር አትችልም። ኢራኖች የሚመሩት በጣም ባከረረ የእስልምና ሃይማኖት ስለሆነ መሪነታቸው የሃይማኖታዊ መሪ ነው። ፋናቲዎች ናቸው፣ በጣም አክራሪዎች ናቸው። እና በዛ ምክንያት ነው የጎረቤት ሀገሮቻቸውን እንኳን እንደ ሳውዲ አረቢያ፣ ባህሬን፣ ኩዌት፣ የተባበሩት ኤምሬት እነሱን ሁሉ የሚተኩሱ ጆርዳን ይተኩሳሉ። ያን የሚያደርጉት እነሱ የሺሃ ህዝብ ነው ያላቸው እምነት፣ እነዚህ ደግሞ የሱና እምነት ነው ያላቸው እንጂ ሁሉ ሰው ሳይ ሙስሊም መስሎ ይታያል። የሙስሊም ደግሞ የሺሃና የሱና በጣም ጠበኞች ናቸው። ስለዚህ ኢራኖች ዛሬ በቀራቸውና ባላለቀው ሚሳኤል እየተኮሱ እያስቸገሩ ነው ያሉት። እስቲ ለማንኛውም እንግዲህ ስቆይተን የምናየው ይሆናል ማለት ነው።
0: አሁን ዛሬ የወጡ ያሉ

0: ዘገባዎች ትላንት ጀምሮ አሜሪካን ያክል ሀገር እንደው ሌሎችንም የመቋቋም አቅም አላት የተባለው የጸረ ሚሳኤል መከላከያዎች ጥረት ሁሉ አለባት በዚህ ምክንያት ነው ለጊዜው ያቆሙት መባሉ ለወደፊት እንደው ሌላ ከፍ ያለ ጦርነት ቢመጣ አሜሪካ ስሟ ብቻ ነው ወይ እንዴት ነው እንደዚህ ዘገባዎች እየወጣሉ ወይስ እንደው ሽፋን ነው
1: አይታወቅም ለምን መሰለህ እኔ ይሄ ምክንያት ነው በያላመንም እንደኔው ምክንያቱም አሜሪካ በጣም ሀያላን መንግስት ናት የጦር መሳሪያ ሞልቷታል እንደውም አንዳንድ ጊዜ ምን አለ መሰለህ የሀያላን አገሮች ያለዋቸው የጦር መሳሪያ ያረጀው የጦር መሳሪያ ከእንትናቸው ከመጋዘናቸው እንዲወጣ ወይ ጦርነት ይከፍታሉ ወይ ደግሞ ለሌላ ሀገር ይሸጡታል ያን የጦር መሳሪያና አዲስ ይኖራቸዋል ስለዚህ መስሎ አይታየኝም እንደዛ እንኳን አይመስለኝም ምክንያቱም አሜሪካን ያህል ሀገር ለምሳሌ በዚህ አካባቢ የምታደርገው ጦርነት እንደሌላ ደግሞ ለምሳሌ በኤዥያ አካባቢ ቢኖር ለምሳሌ ከዛ ሮጣ ደርሳ መድረስ አለባት ስለዚህ ያ ሙሉ በሙሉ ምክንያት ላይሆን ይችላል ግን አንዳንድ የምናን ለመሰለ በተለይ የጦርነቱ እንዳይካሄድ ፍላጎት ያላቸው ሰዎች አንዳንድ ጊዜ እንደዚህ አይነት ምክንያት ይሰጣሉ ባለፈው አስታውስ እንደሆን እስራኤልንም እኮ እንደዛ ተብላ ነበረ በኢራን ላይ እስራኤል ለምታደርገው እርምጃ ጦርነቱ መቆሙ ጥሩ ነው ምክንያቱም እስራኤልም እንኳ የሚሳኤሎችን የምትቋቋምባት እንትን የሌላት ነው ምናምን እንደዚህ አይነት ነገሮች ይነገራሉ ግን ሳስበው እና ስገምተው ሙሉ በሙሉ ትክክል መስሎ አይታየኝም ምክንያቱም አንድ ምሳኤል ተተኩሶ ነው በነገ ማታ የሚስል የሚያመርተው ፋብሪካ ሁለት ምሳኤል ሰርቶ ያድራል ስለዚህ ኢራኖችም እኮ በእንደዚህ አይነት ስትራቴጂ እየተጠቀሙ ነው በነገራችን ላይ እና ለዛ ነው የሚሳኤል ማምረቻቸው መመታት አለበት ያስቀመጡት መጋዘን በመጋዘን ያስቀመጡት ሁሉ መደብደብ አለበት የሚያበለው ለእንደዚህ ለእንደዚህ ምክንያቶች ናቸው ስለዚህ በጠቃላይ ግን ስገምተው በእርግጥ አሜሪካ በተለይ ማክሸፊያዎችን አንተና አስቀምጣ ያለ ከጎረቤት ሀገሮች በሙሉ ከሳውዲ አረቢያ አላት ከባህሬን አላት ከኩዌት አላት ከኦማን አላት የተባበሩት ኤምሬት አላት እስራኤል አለ ዮርዳን አለ ጆርዳን ሲሪያ አለ ሊባኖስ ውስጥ አላት እዚህ አካባቢ ካሉት ሀገሮች እነዚህን ሀገሮች ለመከላከል ስላለባት አላት የአውሮፓ ሀገሮች በሙሉ በናቶ አማካኝነትም አላት ስለዚህ ለዛ ነው በነገራችን ላይ አንድ ጦርነት አጭር መሆን አለበት የሚባለው ለዚህ ነው አቶ ሰጠኝ ጦርነት እስከተራዘመ ድረስ ብዙ ውድቀት ያመጣል የሚባለው ይሄ ነው አንዱ የጦር መሳሪያ መበዝበዝ ነው ሁለተኛ ኢኮኖሚን ማውደቅ ነው ሶስተኛ የዲፕሎማሲ ሂደቶች ደግሞ ኤፌክቲቭ አይሆኑም አንዱ ለምሳሌ እስራኤል ከነ ቤንጎሪዮን ጀምሮ የጦር አካባቢ ስልታቸው አንድን ጦርነት ከሳምንትና ከሁለት ሳምንት የበለጠ እንዳይካሄድ መንደፍ ነው እና ትራምፕ አሁን እያደረጉት ያሉት ግን የሁልህ ዝም ብሎ የማያቋርጥ ጦርነት እያካሄዱ ነው ማለት ይችላል
0: ጥሩ እስቲ የሚሆነው እናያለን እንግዲህ ሰላሙም ድርድሩም ሰላም የሚያመጣ ከሆነ ሌላው በይሁዳና ሰማርያ ቀበሌዎች ያለው ውጥረት እንደቀጠለ ነው ያው ባለፈው ሳምንት የሽብር ጥቃት ደርሷል በይሁዳያንና ፍልስጤማውያን መካከል በጣም ከፍተኛ ችግር አለ እንዴት ነው የዛ ጉዳይ እንደው ከቁጥጥር ውጭ ይወጣል የሚልም ዘገባዎች እየቀረቡ ነውና ያለው የጸጥታ ሁኔታ ምን ይመስላል
1: ጥሩ አይደለም በተለይ ፍልስጤማዎች ያው ምን ጊዜም ቢሆን ሽብርተኞች ናቸው በተለይ የኛ ወታደሮች ብዙ ጥረት ያደርጋሉ ያን ለማክሸፍ ይሞክራሉ ግን አንድ በመኪና እየተጓዘ አንድ የጦር መሳሪያ አውጥቶ ተኮስ ቀላል ነው ምክንያቱም በይሁዳና ሰማርያ አካባቢ በጣም ብዙ ሴትልመንቶች አሉ ወይም ከተማ የኛ ገጠሮች አሉ ቤቶች አሉ አንዳንድ ጊዜ በልብ የአረቦች መካከል ቦታ ላይ እና እዛ ያሉት ይሁዲዎች በእርግጥ አገር ወዳዶች ናቸው አገር ወዳዶች ቢሆንም ደግሞ ብዙ ፕሮቮኬሽን ያደርጋሉ ባዝም መደረግ ማይደረግበትን ነገር እያደረጉ እና ብዙ ጊዜ ያነ ቦታ አወዛጋቢ ቦታ ነው ከ1967 ዓ.ም ጀምሮ ወታደራዊ አገዛዝ ነው ግን ከወታደራዊ ገዘት በተጨማሪ ደግሞ ከነ አቡ ማዘን እና ከነ አራፋት ጋር በተደረገው ስምምነት መሰረት የተወሰነ ቦታ ራሳቸው እንደ ኦቶኖሚ ሆነው አገራቸውን ህዝባቸውን ይመራሉ እና አቡ ማዘን ግን የኛ ወታደራዊ አካል ደግሞ የጸጥታን ጉዳይ በበላይነት የሚመራ ማለ የጸጥታ ጉዳይ ራሳቸው የአቡ ማዘን ወታደር የያዘው ማለ ልክ እንዳዛ ማለት ነው እና የዛ አካባቢ ሁኔታ በጣም አሳዛኝና አሳሳቢ ነው። አሳሳቢ ሊሆንበት የሚችለው እንዴት ነው ራሳቸው እዛ ያሉት ነዋሪዎች ደግሞ በጣም አክራሪዎችና ፋናቲዎች አሉ። በተለይ አረቦችን እየገቡ ልክ የኛ ወታደሮች ብዙ ስህተቶችን ሁሉ ያደርጋሉ፣ ሀብት ዳሜጅ ያደርጋሉ፣ በየከተማው እየገቡ ብዙ ሰው ሁሉ ይገላሉ። አረቦች ደግሞ እንደሚታወቀው የነሱ በእርግጥ ስራቸው ነው፣ ሁሉ ይተኩሳሉ፣ ይገላሉ፣ ባለፈው እንኳ ሁለት ገለዋል። ስለዚህ የማያቋርጥ እና የሚያሳስብ አካባቢ ሆኗል እና የህግ አለመከበር አለ። በተለይ የኛን ወታደራዊ እንትኖችን ይኞች በተለይ ይሰድባቸዋል፣ ይንቋቸዋል እና ቀላል ነገር አይደለም። ስለዚህ አሁን መደረግ ያለበት እንዴት ነው የይሁዳ ሰማሪያ ነዋሪዎች እስራኤሎች በተለይ ይሁዲዎች ህግን በጋት ከመጣስና በሚፈልጉት ነገርኛ እናረጋለን ከመአለት መቆጠብና ወታደሩ በነጻነት እነዚህን ቴሮሪስቶች ወይ ሽብርተኞች እያዘ እንዲቀጣቸው እንዲያስራቸው እንዲገደል ያለባቸው እንዲገደሉ ወታደራዊ ኦፕሬሽን ማድረግ ካለባቸው እንዲያደርጉ ማድረግ ነው እንጂ አሁን ያለው ሁኔታ በጣም አሳሳቢ ነው።
0: ጥሩ ሌላው ወደ ህብረተሰባችን ጉዳዮች እንመለስና እንግዲህ እንደምታውቀው ሰሞኑን በጣም በሃይማኖት ዙሪያም በተለያዩ በአሊያውም በኩል ሐሳቦች ይነሳሉና አንዱን ይደግፋል አንዱ አንደኛውን ይቃወማልና በህብረተሰባችን መነጋገሪያ የሆነ ነገር ነው ታው እንደሚታወቀውና በዚህ ጉዳይ ምን አስተያየት አለ? አንተ ካለህ ልምድ ውቀት የተለያዩ መስሪያ ቤቶች የሚሰራህበት ሁኔታ አለና
1: አንዳንድ ጊዜ አንድ ሰው ሰላማዊ ሰልፍ አደራጅቶ በሚሄድበት ጊዜ የሰላማዊ ሰልፉን ርዕዮተ ዓለም መግለጽና በተለይ ከዛ ቦታው ተጋብዘው የሚናገሩት ሰዎች እነማን ናቸው የሚለውን መፈተሽ አለበት። እኔ የእስራኤል ሀገር የዲሞክራሲ ሀገር ናት። እያንዳንዱ ሰው እንደፈለገው ሰላማዊ ሰልፍ ማድረግ ይችላል፣ በፈለገው አጀንዳ ማድረግ ይችላል። በአጠቃላይ ግን የሚደረገው ሰላማዊ ሰልፍ የሚያመጣው ሽንፈት ምንድን ነው የሚለውንም ማሰቡ መገመቱ አስፈላጊ ነው። አንዳንዴ እስራኤል የዲሞክራሲ ሀገር ናት። ዲሞክራሲ ማለት እያንዳንዱ በፈለገው እምነት በፈለገው ኑሮ መኖር ይችላል። የሌላውን እምነት መጥቶ በህግ በጣሰ መንገድ እስካልያዘ ድረስ ካልደካ ድረስ ማለት ነው። እና አሁን በቀደም የተደረገው ሰላማዊ ሰልፍ ቄሶቻችን ይዞት የወጣው በእርግጥ እስራኤል ሀገር ውስጥ የሚስዮን ስራ እየተስፋፋ ነው፣ ሚስዮን ስራ ቅቡልነት የለውም ብሎ መውጣቱ ትክክል ነው። የፈለገው መጥቶ መናገር ይችላል። በእርግጥ እንደዚህ አይነቱን ሂደት ደግሞ ለማቆም መደረግ ያለበት የሚስዮን ስራዎችን አባቶቻችን ኢትዮጵያ ሲታገሉ እንደነበሩት በህብረተሰባችን ውስጥ መጀመሪያ ህብረተሰባችን ማደራጀት፣ በህብረተሰቡ ውስጥ ለውስጥ መናገር፣ አንዳንድ መሰራት ያለባቸውን ስራዎች እንዲሰሩ ማድረግ ነው። ግን በአደባባይ ወጥቶ 75,000 የመጡት ቤተ እስራኤላውያን እነሱን ሙሉ በሙሉ መፈረጅ እንደ ሚስዮኖች ናቸው ተብሎ መፈረጅ ይሄ በጭራሽ ተቀባይነት የሌለውና ብልግና አባባል ነው። ይሄ ደግሞ አንድ አላማ አለው፣ የውስጥ አላማ አለበት የሚያንጸባርቅ ነው። ኢትዮጵያ የቀሩ ወገኖቻችን አሉ፣ እነሱ መምጣት አለባቸው እያሉ ለሚናገሩ ሰዎች የነሱን አላማ ለማክሸፍ የተደረገ ነገር ነው። ስለዚህ የተወጣበት ዓላማ ሚስዮንን ለመቃወም ሲሆን ግን ኢትዮጵያ የጦርነት ወገኖቻችን አይምጡ የሚሉ አጀንዳ የሚያካሄዱ ስላሉ ይሄ ሰላማዊ ሰልፍ እነሱን ያገለግላቸው ማለት ይችላልው እና ይሄ በጣም በጣም በጣም አደገኛ ነው። ትክክል አይደለም። እና ለዛ ነው ሰላማዊ ሰልፍ በመታደርግበት ጊዜ ማን መጥቶ እንደሚናገር ማወቅ አለብህ። አንድ ነገር በሚናገርበት ጊዜ ምንድን ነው የምትናገረው ብሎ መጠየቁ ደግሞ አስፈላጊ ነው። ስለዚህ በቀደም የኛን ቄሶች በእውነት ልብ ተቆርቁረው ስለሃይማኖታቸው የወጡትን የተጠቀሙባቸው ለእንደዚህ አይነትና በጣም የብልግና አባባል ነው እዛ የተነገረው። ይሄ አንዱ። ሁለተኛ ደግሞ እንደዚህ አይነት ሰላማዊ ሰልፍ በሚደረግበት ጊዜ ደግሞ የሌላውን ሃይማኖት ተከታይ እዚህ ለምሳሌ እስራኤል ሀገር ውስጥ የእስልምና ሃይማኖት ተከታዮች አሉ፣ የክርስትና ሃይማኖት ተከታዮች አሉ። የእስራኤል ሀገር በጊዜ ይሁዲ ሀገር ናት እና የእስራኤል ሀገር መንግስት ስትቋቋም እስራኤል የሃይማኖቶች ነፃ አገር መሆን አለባት ነው አንዱ አባባል። እና እንዳልኩት እንደ ሚስዮን አይነት ስራ ለምሳሌ ሞር ደስ የሚባል አለ። ለምሳሌ እነሱን መቃወም አለብን፣ ግን የእነሱን ተቃውሞ ማሰማት ያለብን ህብረተሰቡን በማስተማር ነው እንጂ በአደባባይ ወጥቶ የክርስትናን ሃይማኖት ማውገዝ አይደለም። የክርስትና ሃይማኖትን ማውገዝ በዓለም አቀፍ ደረጃ እስራኤልንም ጸረ እስራኤል በዓለም አቀፍ ስላሉ ያም እስራኤልን ያስጎዳት ይችል ይሆናል እና የሃይማኖታዊ ንቅናቄም ሊያመጣ ይችላል እና ጥንቃቄ ማድረጉ አስፈላጊ ነው። ደጋግሜ የምለው ሚስዮንን መቃወም፣ የሚስዮንን ስራ መቃወም። ኢትዮጵያ የቀሩት ወገኖቻችን በሚመጡበት ጊዜ ደግሞ አንዳንድ ሃይማኖታቸውን ነን ብለው አውቀው የተሳሳተ መጡ እንዳሉ እነሱ እንደዚህ አይነት ሰዎች እንዳይመጡ ማጣራቱ የመንግስት ኃላፊነት ነው። መንግስት አጣርቶ ማምጣት አለበት። ግን ሙሉ በሙሉ በአደባባይ ወጥቶ ከ1991 ዓመት በኋላ የመጡት በሙሉ ሚስዮኖች ናቸው። 75,000 ክርስቲያን ነው 75,000 ለወ ይሄ በጣም በጣም አጸያፊ አባባል ነው። እንዳልኩት አላማው የውስጥ አላማ ኢትዮጵያ የቀሩት ወገኖቻችን አሁንም እንዳይመጡ ከዚህ የመጡትን ደግሞ ለማሸማቀቅ ወይም ደግሞ እሱ ሰው እንዲፈራ ለማድረግ ይሄ የማይጠበቅና የማይባባል አባባል
0: ነው። ህብረተሰቡም ምንም አይጠቅምም ያለውን
1: ህብረተሰቡ ቢሆን ምን አለ መሰለህ ለትግሉ ወይም ለወጡበት አላማ ምንም ግንኙነት የለውም በጭራሽ። የማይገኝ የሚስዮን መቃወምና ኢትዮጵያ የቀሩት ወገኖቻችን እንዳይመጡ ብሎ መናገርና እየተጣሩ ይምጡ ማለት ሲገባ ሁሉን መፈረጅ እና እንደዛ ማለት 75 ብቻ አይደለም፣ 75 ብቻ ከዛ በላይ ነው። እና ለምሳሌ አንዳንድ ክርስቲያኖች ደግሞ ተጋብተው መጥተው እዚህ ይሁዲ ሆነው ግዩር አድርገው በሰላም ቤተሰብ መስርተው የሚኖሩም አሉ። በሰላም የሚኖሩ ማለት ነው። ሃይማኖታቸውን ተቀብለው ይሁዲ ሆነው በጣም የሚኖሩ ጥሩ ጥሩ ሰዎችም አሉ። ስለዚህ አንዳንድ ጊዜ ለምሳሌ እንበል ከመቶ የተወሰነ ሰው ወይም ደግሞ ከአንድ ሺህ ሰው የተወሰኑ ሰዎች ተመልሰው ወደ ክርስትና ወይም ክርስትና ሃይማኖት ሄደው ከሆነ ሌላው ሁሉ መፈረጁ ትክክል አይደለም። ይሄ በጣም መጥፎና ለህብረተሰብ ውስጥ ለውስጣችን ደግሞ እንዳንዋደድ ፍቅር እንዳይግባ በህዝብ በእኛ መካከል የሚደረግ ነገር ነው እና ጥንቃቄ ማድረጉ አስፈላጊ ነው። እንደገና እኔ ኩሩ ይሁዲ ነኝ፣ በይሁድነቴ የምኮራ በይሁዲ ሃይማኖቴ የማምን ሰው ነኝ፣ ለሃይማኖታችንም ታጋይ ነን። ራባኖች እንኳን እኛን ጊዩር አድርጉ ሲሉና ዞር በሉ ብለን የታግለን ሃይማኖታችን ያስከበርን ሰዎች ነን። ግን እንደዚያ እንዳለ ሆኖ ለምሳሌ ሞር ደሴ የሚባለው ሃይማኖት ቀያ ማህበረሰብ የወጣ ሰው ነው፣ ከቄሶቻችን የተማረ ነው። እንደዚህ አይነቱም ሰው እሱ አሁን ብዙ አመት ባሮች ሁሉ ቀይሷቸዋል። ግን እሱን ለምሳሌ የሞርን ተከታዮች እያስተማሩ መመለስ ነው እንጂ ሰላማዊ ሰልፍ ሄዶ ጠቅላይ ሚኒስትሩ ምን ሊያደርግ ነው? ክነሴቶች ምን ሊያደርጉ ነው? ታርጉት እኮ ምን የሚያርጉት ነገር ያላችሁ
0: ለማንኛውም አሁን ቀደም እንደገለጽከው አንዳንድ ነገሮችን እንዲህ በተረጋጋ ሁኔታና ከስሜት ወጥቶ ማየት የሚያስፈልግ ነው መፈረጅ ማይገባም በህብረተሰቡ መካከል
1: በጭራሽ መፈረጅ አይገባም እኔ ልንገር ይሄ በዛ ቀን መጥተው በሰላማዊ ሰልፍ ላይ የተናገሩ ሰዎች ጸረ አሊያ ናቸው ወይም ጸረ ኢትዮጵያ የቀሩት ሰዎች እንዳይመጡ የሚፈልጉ ሰዎች ናቸው። በእርግጥ አሁንም ቢሆን ኢትዮጵያም ቢሆን ከኢትዮጵያ እንመጣለን ብለው እየጠበቁ ያሉት ሰዎች ተጣርቶ መምጣት አለበት። ተጠይቆ ዘረዘራ ታቸው ተቋርጦ ይመጣል። ለምሳሌ አሁን እኔ እናንተ ዘመዶች ነን። እኔ እናንተ 6 እና 5 ትውልድ ዘመዶች ነን። ለምሳሌ ዘብኝ እኔ እናንተ ዘመድ መሆናችን ለምሳሌ እኔ አሁን በዚህ 3 ሳምንት 2 ሳምንት ነው ያወቅኩ እና ያሁን ኢትዮጵያ የቀርቦት ወገኖቻችን እኔም ደብሳሌ ነው ማለት እንደዚህ አይነት ነገሩ ለምሳሌ ተጣርቶ መምጣት አለበት የወገን የዘር ማጣራት ዘመቻ ተደርጎ ትክክለኛ ይሁዲ የሆነው ከዚህ እንዲመጣ ማድረግ አስፈላጊ ነው ግን አሁን እየተደረገ ያለው እዚያ ያሉት ሰዎች እንዳይመጡና እንዳይመጡ ሳይሆን እዚህ ሀገር ያለውን ደግሞ መፈረጅ
0: ጥሩ አይደለም
1: በመቀባባል በጭራሽ ተቀባይነት የለው
0: ጥሩ አቶ ሽሎሞ በጣም ነው እናመሰግን ሰላም ቀን
1: አልካብከ
0: ቻው ቻው

0: የተከበራችሁ አድማጮቻችን ከዚህ ቀጥለን ከሃይማኖት ካሳው ህት ወጣት ኢየሩስ ካሳው ጋር ቃለ ምልልስ እናካሄዳለን። እሷን በስልክ መስመራችን ትገኛለች። ኢየሩስ እንደምን አለሽ?
1: እግዚአብሔር ይመስገን እንዴት ናችሁ?
0: እኛ ደህና ነን። እናንተ እንዴት ናችሁ? እንዴት ነው እንግዲህ ሃይማኖት ከጠፋች 2 አመታት አልፈዋል። ቤተሰብ አጠቃላይ ያለበት ሁኔታ እንዴት ነው?
1: አው ሃይማኖት እዚህ ከጠፋች ከ2 አመት ከግማሽ በላይ አስቆጥራለች። ያው ቤተሰቡ ያለበት ሁኔታ ሁሉም ህዝብ እንደሚያውቀው ያው ከባድ ሁኔታ ላይ ነው። ከባድ የሚያደርገው ደግሞ መጥፋቷ ብቻ ሳይሆን እስካሁን ድረስ ምንም አይነት መልስ አለመቀበላችን፣ የት እንደሆነች አለማወቃችን የበለጠ ቤተሰቡን ከባድ ሁኔታ ላይ ያስቀምጠዋል።
0: አዎ ቀላል አይደለም። የሁሉም ሰው ፍላጎት ሃይማኖት በአጭር ጊዜ እንድትመለስ ነበር፣ ግን ከአመት አመት እያለ እንግዲህ ወደ 3ኛ አመት እየተቃረበ መሄዱ በጣም አሳሳቢ ነው እና እናንተ አሁንም እዛው አዲስ ገቢዎች መጠለያ ውስጥ ናላችሁ?
1: አዎ እኛ ያው አዲስ ገቢዎች ከሚቀመጡበት መጠለያ ነው ያለ ነው። ያው መርከስ ግሊጣው ቢዘጋም እኛ ግን እሷ እስከምትገኝ ድረስ ለመቀመጥ ወሰነን፣ እዛ ነው ያለ ነው።
0: ከባድ አይደለም? አሁን እናንተ በተለይ ልጆች ያንን ነገር እያስታወሳችሁ፣ ብዙ ልጆች እዛ ነበሩ፣ ሃይማኖት ሳትጠፋ የነበራችሁ ስሜት አሁን ካላችሁ ስሜት በጣም በብዙ የሚለይ ነው እና እዛ መኖሩ አይከብድም?
1: ያው እዚህ መኖሩ በጣም ይከብዳል። ያው ከፎቅ ውስጥ 2-3 ቤተሰቦችም የሚኖሩ ቢኖሩም ግን ልጆቹ ጓደኞቻቸው ቤት ገዝተው ሲሄዱ ለምድረው እኛ ቤት ገዝተናል ለምድረው ማንወጣው የሚል ብዙ ጥያቄዎች ያነሳሉ። ብቻን መኖር ካለ ጎረቤት በጣም ከባድ ነው። ግን ደግሞ ያው እንደ ቤተሰብ ሌላ ቤት ቀይረን ብንሄድ ይህን ሰፈር ብቻ ነው ሃይማኖት የመጨረሻ ጊዜ ሲጠፋ የምታውቀው እና መመለስ ብትፈልግ እንኳን መጣ ልታንኳኳ የምትችለው ወይም መጣ ልትፈልግ የምትችለው ልትፈልገን የምትችለው እዚህ ነው። እሱን ታሳቢ ማድረግ ነው ቤተሰብ እዚህ ለመቀመጥ የወሰን ነው።
0: አዎ ቀላል አይደለም። እንግዲህ ከ2 አመት በላይ በማፈላለግ መላ እስራኤል ህዝብም ተሳታፊ ነው፣ ስሜቱን ይጋራል። ግን ምንም ፍንጭ የለም። እንደው በአንቺ እይታ ችግሩ የቱ ጋር ነው ብለሽ ታስቢያለሽ?
1: እስካሁን 2 አመት ከተኩል ምንም ፍንጭ የለም። እኔ ማስበው መጀመሪያ ላይ አፈላለጋቸው ላይ ፎከስ አድርገው ወይም ትኩረት አድርገው የነበሩት ውጭ ላይ በመፈለግ ወይም ደግሞ ፎቅ ውስጥ በመፈለግ ነው እና ያ ትንሽ ጊዜ ገሎባቸው ነበር እና ወዲያውኑ ቶሎ ማግኘት ይችሉ ነበረ፣ ትንሽ ጭንቅላታቸውን ሰፋ አድርገው በተለያዩ መንገዶች ቢፈልጉ። እንግዲህ ተስፋ የምናደርገው ቤተሰብ አሁን ቲኩ ወደ ላቫቅባ ሻሎሽ ተተላልፏል። ያው እስካሁን ምንም ውጤት ባይኖርም ግን ምናልባት በእነሱ መንገድ ጥሩ መልስ እናገኛለን ብለን ተስፋ እናደርጋለን። ያው ጸሎታችንም ደግሞ የሁሉም ጸሎት ፈጣሪ ረድቷቸው መንገዱን እንዲከፍትላቸው እና በእነሱ መንገድ የሆነ ፍንጭ እንድናገኝ ብለን ነው።
0: በቅርቡ ትገኛለች ብለን ተስፋ እናደርጋለን። ግን እንደው ኢየሩስ የምታሳልፉት ነገር ቀላል አይደለም። አንድ ቀን አንድ ቦታ ትሄዳላችሁ፣ ሰላማዊ ሰልፍ ይደረጋል፣ ሌላ ቦታ እንዲሁም ስብሰባዎች። አንቺም ብዙ ቦታ አይተንሻል፣ አግኝተንሻል። እንደው ያለው የቤተሰቡ ውጥረት እንዴት ነው?
1: አው እንደ ቤተሰብ በጣም ከባድ ጊዜ እያሳለፍን ነው። ሙሉ ቀን ብዙ ጊዜ እንደ ሚዲያ ላይም ባንታይም በየቀኑ በጣም ብዙ የምንሰራቸው ስራዎች አሉ። በጣም ይሄ ከባድ ነው፣ ምክንያቱም ኖርማል ህይወታችንን ወይም ትክክለኛ ህይወታችንን እየኖርን አይደለም። እያንዳንዱ በህይወታችን የምናደርገው ነገር እንዳለ በቃ በእሷ ህይወት ዙሪያ የተወሰነ ነው። ይሄ ደግሞ እንደ ቤተሰብም እንደ ግለሰብም ለእኔ ትልቅ ጫና ያደርሳል። ከባድ ነው፣ ግን ያው ፈጣሪ የባሳት አምጣ ያለውን ነገር ተቀብለን እስከምትገኝ ድረስ የምንችለውን እንዲሁም ከምንችለው በላይ ለማድረግ እየሞከርን ነው። ግን ያው እንደምታዩት በየቀኑ ሰላማዊ ሰልፍ እናዘጋጃለን፣ ብዙ ነገሮች አሉን፣ በአዶት አለን፣ ብዙ ነገር እናዘጋጃለን። ያው ይሄ ከባድ ነው በየቀኑ ብዙ ነገር ስለምናደርግ፣ ግን እንቀጥላለን እስከምትገኝ ድረስ ተስፋ እንቆርጥም።
0: ከባድ ነው ግን ተስፋ መቁረጥ ማያስፈልግም፣ መቀጠል አለባችሁ። እንግዲህ አንቺ ገና ወጣት ነሽ፣ ስንት አመትሽ ነው? ምንድን ነው ምሰሪ አሁን?
1: እኔ 20 አመቴ ነው። እሷ ሃይማኖት ስጠፋ 18 አመቴ ነበረ፣ 17 ከግማሽ። አሁን ሽሩት ሎሚ ላይ ነው ያለሁት። ያው አሁን ከሁለት ወር በኋላ ጨርሳለሁ አገልግሎቴ።
0: አሁን እንግዲህ በውትድርናው ዘርፍ አገልግሎት እያደረግሽ እንደገና ደግሞ እህትሽን እያፈላለግሽ ቤተሰቡንም አይዟችሁ የማለትም ኃላፊነት አለብሽ እና ቀላል አይደለም ላንቺም ጫናው። እንዴት ትገልጫዋለሽ ያለሽበትን ሁኔታ አንቺ? እንደው በግልሽ
1: በግል ቀላል ነገር አልነበረም፣ በጣም ከባድ ነው። ስጠፋም እንደነገርኩ ገና ተማሪ ነበርኩኝ። የዛን ጊዜ በጣም ትልቅ ጫና አድርሶብኝ ነበር። ፈተናዎችን መፈተን፣ ባጉርቶችን ማድረግ ለእኔ በጣም ከባድ ነበር። ከቤተሰብም የቋንቋ ችግር ስለነበረ ከእነሱ ጎን ሁኜ ለማስተርጉሙ ከእነሱ ጎን ሁኜ በቋንቋ የመደገፉን ነገር ስለነበረ ሶ ትንሽ ጫና በዝቶብኝ ነበረ። ግን ያው ትምህርቴንም ጨርሼ አገልግሎት አላደርግም አላልኩም። ወደ አገልግሎት ቀጥጌ እንዲያውም ዘንድሮ ካታቫርጌ ነበር ካያችሁት፣ ከ30 የተመረጥን ልጆች አለን በሁሉ ሀገር አሸናፊዎች ተብለን የተመረጠን፣ ከዛ ውስጥ አንዷ ነኝ።
0: እስኪ ስለ እሱም ሰፋ አድርገሽ ግለጭልን።
1: አዎ ያው የተመረጥ ነው 30 ተማሪዎች ነን፣ 30 አገልግሎት ሰጪዎች በየትሁማችን በየስራ ዘርፋችን ነው የተመረጥ ነው።
0: አሁን እንደገለጭልን አንቺ በሽሩት ሎሚም ሆነሽ እህትሽን ታፈላልጊያለሽ፣ የተለያዩ ኮሚቴዎች ስብሰባ ውስጥ ትሄጃለሽ፣ ቤተሰብን በቋንቋም ታግዣለሽ። ይህን ሁሉ ሆኖ በጣም የመንፈስ ጥንካሬ አለው ቤተሰባችሁ። እንደው ችግር አንዳንዴ ያጠነክራል ሲባል እንደምንሰማው በጣም ጠንካሮች ናቸው፣ ተስፋ አትቆርጡም፣ አሁንም ትግላችሁ እንደቀጠለ ነው እና እንደው ከጎኑ ነው አይዟችሁ የሚል አካል አለ ወይ? የመንግስት አካል ወይስ ሌላ ማህበረሰብ ክፍል?
1: ያው እንደሚባለው ላያስችል አይሰጥም ነው የሚባለው። ያው ያለውን ነገር ተቀብለን እንደ ቤተሰብ ጠንክረን የመጣውን መከራ ለማሳለፍ እየሞከርን ነው። እንደ መንግስት እንኳን ይህን ያህል ከጎናችን ሆኖ የሚያግዘን አካል የለም። ግን እንደ ግለሰብ በጣም ብዙ ግለሰቦች አሉ። ከጠፋች ጀምሮ እስካሁን ድረስ ቤተሰቡን በህግም ሆነ በመንገድም የማናውቃቸው መንገዶች እያሳዩን ብዙ ነገሮች እያገዙ ነው፣ ደከመን ሰለችን ሳይሉ። በመንግስት ግን ይህን ያህል የሚባል አካል የሚረዳን የለም።
0: ግን ቀላል አይደለም። ቢሆንም ያው ህብረተሰቡ ከጎናችሁ ነው። አሁን በማፈላለጉ ረገድ ፖሊስ ለሀባርባ ሻሎሽ ሻሎሽ ራሱን ችሎ ይፈልጋል። እናንተም በቤተሰብ ደረጃ ትፈልጋላችሁ። ሌሎችም እንዲያው ገንዘብ ለመስጠት ሁሉ ቃል ገብታችሁ ነበር። ይሄ አላገዘም
1: አላገዘም። ያው ገንዘቡን ካወጣን በኋላ ብዙ የተለያዩ ሰዎች ደውለውልን ለማጭበርበር ሞክረው ነበረ። ያው ግን ስናጣራ ያው መጨረሻው ውሸት እንደሆነ ነው ያወቅ ነው። ያው አጭበርባሪዎች ከማጋጠም ውጭ ይህን ያህል ቱን የተባለ መፍትሄ በገንዘቡ በኩል ያገኘ ነው ወይም ያገኘ ነው የተለየ መረጃ የለም።
0: አባትሽንም ስንጠይቅ እንደዚህ ነው ያለን። በጣም ቀላል አይደለም፣ ውስብስብ ያለ ሁኔታ ነው ያለው። ሌላው እንግዲህ ደግሞ ያው ሃይማኖት ብትጠፋም ማፈላለጉ እንደቀጠለ ቢሆንም ጎን ለጎን ደግሞ እንግዲህ ፈጣሪ አንዳንድ ጊዜ ማካካሻ የሚሰጥበት ሁኔታ አለና እናትሽ በቅርቡ እንደወለዱ ነው የሰማ ነው።
1: አሁን በቅርቡ አዲስ እህት ወደ ቤታችን ገብታለች። ስሟም ጽናት ይባላል። ያው ጽናት ያለበት ምክንያት ባለንበት ሁኔታ ጸንተን እንድንቆም እንድታግዘን እና ደግሞ ያው ልጅ ሲመጣ የራሱን እድል ይዞ ይመጣል እና ምናልባት በሷ እድል አንደኛ ወደ ቤተሰቡ አዲስ ብርሃን ታስገባለች፣ ሲቀጥል ደግሞ የጠፋችውን እህቷን ወይም የጠፋችው እህታችንን በሷ ተስፋ ወይም በሷ በረከት እናገኛለን ብለን ተስፋ እናደርጋለን።
0: አዎ በጣም ስሙም ደስ ይላል። ያላችሁበትን ሁኔታ የሚገልጽ ነው እና ጽናታችሁም ከፍተኛ ነው። እንግዲህ እንኳን ደስ አላችሁ እንላለን። በዚህ በኩል ደግሞ
1: እናመሰግናለን።
0: በቅርቡ ደግሞ ሃይማኖት ተገኝታ መጥታ አዲሷን እህቷን እኔ ሳልኖር የተወለደችው ብላ የምታይበት አጋጣሚ እንዲፈጠር የሁላችንም ምኞት ነው።
1: አሜን።
0: እንደው የሩስ አሁን ህብረተሰቡ ከሚያደርገው ድጋፍ አንጻር በተለይ ፈረንጆቹ ናቸው ይበልጥ ትኩረት ሰጥተው የሚንቀሳቀሱ፣ በተለያዩ ሰላማዊ ሰልፎችም እናያለን። ከኛው የቤተ እስራኤላውያን ማህበረሰብ ይልቅ ፈረንጆቹ ናቸው እና እዚህ ላይ የምትይው ነገር አለ?
1: አዎ ያው በብዙ ሰላማዊ ሰልፎችም እንደሚስተዋለው ብዙዎቹ የሚመጡት ነጮችም አሉ ሀበሾችም አሉ የሚመጡ። ያው ግን የሀበሻ እጥረት በጣም አለ። ያው እኔ ማስበው እናቶች ወይም አባቶች ብዙ ጊዜ እንጠይቃቸዋለን ለምን እንደማይመጡ እና እነሱ ትንሽ የሚፈሩት የፖለቲካ ነገር እንዳይሆንና የሆነ ጫና እንዳይደርስባቸው ብለው ነው። ያው በዚሁ አጋጣሚ ማስተላለፍ ለሚፈልገው ለሚሰቡ ሀበሾች እንዳለ ይሄ ድምጻችንን ነው የምናሰማው እንጂ ምንም የፖለቲካ ንክ ነገር ወይም ደግሞ ለእነሱ የሚያደርስባቸው ጫና የለም። ያው ግን መብታችንን በአደባባይ ለማስከበር ወይም ሃይማኖት የኛ ብቻ ልጅ አይደለችም፣ የሁሉም ልጅ ነች። እሷን ለማስመለስ የምናደርገው ለመንግስት ጫና ነው እንጂ ምንም የፖለቲካዊ ንክክ የለውም ለማለት እወዳለሁ።
0: ስለዚህ በምታደርጉት ጥሪ በምታደርጉት ሰላማዊ ሰልፍ ማንኛውም ሰው ይሳተፍ ይካፈል ነው?
1: አዎ ማንኛውም ሰው መሳተፍ ይችላል። እንደዚህ አይነት ነገሮችንም ስናገኝ በግልተኝነት ሳይሆን ከመንግስት ፍቃድ ጠይቀን፣ እንዲሁም ፖሊሶች ሁሉ ተመድበውልን በፍቃድ ነው የምንንቀሳቀሰው፣ በህገ ወጥ አይደለም። ስለዚህ መምጣት ይችላሉ በነፃነት ምንም የሚያሰጋቸው ነገር የለም።
0: አንዳንድ ጊዜ መጀመሪያ አካባቢ በጣም ብዙ ሰዎች በየከተማው ስለሃይማኖት እንቅስቃሴ ያደርጉ ነበር፣ ገንዘብ ያሰባስቡ ነበር፣ ብዙ ጥሪዎች ያቀርቡ ነበር። አሁን ግን እየተቀዛቀዘ ይሄዳልና ስለዚህ ስምት ይሆነ ነገር አለ።
1: ያው ትንሽ የመረጃ እጥረት አለ እንደ ማህበረሰብ ብዙ ሰዎች የማያውቁም አሉ ስለ እሷ ታሪክ። ብዙዎቹ ደግሞ ተገኝታለች ብለው እንደሚያስቡ ደርሰንበታል። ያው ይህንን ችግር መፍትሄ ለመፈለግ እየሞከርን ነው። ለዛም ነው አሙታ ያቋቋም ነው። አሁንም ያው ለአሊያ ብክሌታ ለፕርሶሜት ለማስታወቂያዎች ብር በጀት እንዲመደብ አድርገናል። ያው ገና ለገና በጀቱ አልወጣም፣ ግን ያው በጀቱ ሲወጣና በተለያዩ ቦታዎች የበለጡ ማስታወቂያዎች ሲሰራ የነበረው ነገር ይመለሳል በከፊሉ ብለን ተስፋ እናደርጋለን። ያው የመረጃ እጥረት ነው ብዙ ሰው ጋር ስለማይደርስ ነው።
0: ገባኝ። አዎ ቀላል አይደለም። ይህንን ብዙ መስራት አለባችሁ። ደግሞም ህብረተሰቡ መተባበር አለበት። በፊት መጀመሪያ አካባቢ እንደነበረው የቦታው ጥሪ በምታደርጉበት ቦታ በመገኘት የሃይማኖት ጉዳይ መረሳት የለበትም። ብዙ ሰዎች ያስታውሳሉ። በተለያዩ ዝግጅቶች ላይም የሃይማኖት ስም ይጠራል። ግን ስሟ መጠራት ብቻ ሳይሆን ትልቅ ስራ መሰራት አለበት። አሁንም መቀጠል አለበት እስከምትገኝ ድረስ እና እንደው ሃይማኖት እንደ እህት አንቺ እንዴት ትገልጭ ጫታለሽ? እስኪ የሃይማኖትን ሁኔታ አንቺ በእህትነት የምታስታውሽውን ለአድማጮች አጋሪን።
1: ሃይማኖት በጣም እንቅስቃሴ የምትወድ ልጅ ነበረች። በጣም ተጫዋችና በጣም ፈጣን ልጅ ነበረች። ፈጣን ከመሆኗ የተነሳ ራሱ ከቤት ቅጥል ስሟ ነብሮ ነበር የምንላት። በጣም ነገሮችን በትኩረት ነው የምታየው። የአካል እንቅስቃሴ በጣም ማድረግ ትወዳለች። ስፖርቶች፣ ዳንሶች እና በጓደኞቿም ዘንድ በአስተማሪዎቿም ዘንድ እና እዚህ መርካስ ክሊታ ባሉት ማህበረሰቦችም ዘንድ በጣም ተወዳጅ የነበረች ልጅ ነች። ያው በእንቅስቃሴዋ፣ በሞራሏ፣ በፈገግታዋ ትታወቃለች።
0: በዚሁ እንድትቀጥል ተመልሳ ነው እኛም ምኞት እንድትገኝ የሁላችንም ጸሎት ነው። እንግዲህ የቻልነውን ያክል እኛም እንደ መገናኛ አውታር በየጊዜው የእናንተን ቤተሰብ ለመጠየቅ ሙከራ እናደርጋለን። በሌላም የመገናኛ አውታር እንዲሁ ትቀርባላችሁ። ሁሉም ህብረተሰብ እንግዲህ ተጠናክሮ ሃይማኖትም እንዲሁም ሌሎችም የጠፉ አካላትን ሰዎችን ለማፈላለግ ጥረት ማድረግ አለበት ህብረተሰቡ። ላለሁ መጨረሻ የምታስተላልፊው መልእክት ካለ?
1: ያው የማስተላልፈው መልእክት ለህዝቡ ቅድም እንደተናገርኩት በጣም እርዳታቸው ያስፈልጉናል። ሰላማዊ ሰልፍ ስናዘጋጅ ወይም ደግሞ የህዝቡን ጥሪ ስናዘጋጅ ከጎናችን እንዲሆኑ፣ ሃይማኖት ካልተገኘች ድረስ ነገም ለህብረተሰቡ ለእያንዳንዱ ልጆች ምንም ዋስትና የለም። የእነሱ ዋስትና እርግጠኛ መሆን የሚችሉት ሃይማኖትን ፈልገን ስንደርስ ነው። ዛሬ ከኛ ቤት ሊሆን ይችላል፣ ነገ ደግሞ ከሌላ ቤት ይደርሳል። እንግዲህ እንደምናየውም ብዙ ነገሮች እየተሰሙ ነው በሚዲያዎች። ስለዚህ ነግበኔ በማለት ቤታችን እስከሚመጣ ድረስ ባንጠብቅና ሃይማኖትን እስከምትመለስ ድረስ የአቅማችንን አስተዋጽኦ ብናደርግ ብዬ መልዕክት አስተላልፋለሁ።
0: ጥሩ ጥሩ መልእክት ነው። እንግዲህ ሁሉም ህብረተሰቡም ግልጽ ነው፣ ያላችሁበትን ሁኔታ የሚያውቃል። መተባበር ያስፈልጋል። በጣም እናመሰግናለን።
1: እኔም በጣም አመሰግናለሁ።

የተከበራችሁ አድማጮቻችን ስርጭታችን ሊጠናቀቅ 1-3 ደቂቃዎች ይቀራሉ። ከዛ በፊት ግን ማስተካከያለን። በዜና ስንገልጽ በካኒ ዜና ክፍል ምርጫውን በተመለከተ ከህዝብ ላይ በተካሄደው ግምገማ ሀዳሽታል ራምና ሀጽዮን ተደቲት ያንደንዳቸው 88 ነው ብለን ነበር። ይሄ ስህተት ነው፣ ማረም እንፈልጋለን። በህዝባዊ ግምገማው መሰረት እነዚህ 3 ፓርቲዎች ትላንት ምርጫው ቢካሄድ ኑሮ 5-5 የክነሴት መቀመጫዎችን ያገኙ ነበር ተብሏል። በተረፈ እንግዲህ የጧቱ ፕሮግራማችን ላይ ተጠናቀቀ ነው። 2 ደቂቃዎች አክል ነው የሚቀሩ። በፕሮግራማችን ለተሳተፉት እናንተም ላዳመጣችሁ እንዲሁም ለቴክኒክ ባለሙያችን ሮኔን ዳህን እናመሰግናለን። ቀን 1 ሰዓት ላይ ደግሞ እንደገና እንገናኛለን። በያላችሁበት መልካም ቀን። በጀመርነው ዜማ እንሰናበታለን። በደህና ዋሉ።

0: ክብራትና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
0: ከነስተልን ክብራትና ክብራን አድማጮቻችን እንደምን ዋላችሁ? እለቱ እንደ ኢብራሂም ዘመን አቆጣጥር ዮም ሸኒ ዩድጊሜል ባፍ ታፍሽን ፔባፍ ሲሆን እንደ አውሮፓ ዘመን አቆጣጥር ጁላይ 27 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጥር ደግሞ ሐምሌ 20 ቀን 2018 ዓ.ም ነው። የከሰዓት በኋላው ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኤቪያታር ሽሞኒ ሲሆን የፕሮግራም አጠናካሪ ሃና ስፈረውናት። የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመንና ወርቅነሽ እሸቴነን። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛ ወቅታዊ ዘገባ እናቀርባለን። ሳምንታዊ ስራለም ፕሮግራማችንም ሰዓቱን ጠብቆ ይቀርባል። ከአድማጮች ጋር በተለያዩ ርዕሰ ጉዳዮች በስልክ እንወያያለን። ስርጭታችን እንደተለመደው እስከ 2 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የሰዓቱ ዜና በሰጠኝ ዘመነ ይቀርባል።
2: አመሰግናለሁ ወርቅነሽ። አርስተ ዜና፣ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለስራ ጉብኝት ዛሬ ወደ አሜሪካ ይሄዳሉ። የእስራኤል መከላከያ ሰራዊት ሀገራችን ከዮርዳኖስ ጋር በምትዋሰንበት ጨውባር አካባቢ ዛሬ ረፋዱ ላይ ሁለት ድሮኖች ተተኩሰው በአየር መቃወሚያ ማክሸፉን አስታወቀ። የአሻር ፓርቲ ሊቀመንበር ጋዲያ ዘንኮት በዮርዳንና ሰማሪያ ቀበሌዎች ድንበር ጥበቃ ከቁጥጥር ውጭ እንዳይሆን አስጠነቀቁ። ኢራን ለአሜሪካ ጫና የማትሸነፍ መሆኑን አስታወቀች። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩን ነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለስራ ጉብኝት ዛሬ ወደ አሜሪካ ይሄዳሉ። ኔታንያሁ በዋሽንግተን ከአሜሪካው ፕሬዚዳንት ዶናልድ ትራምፕ ጋር በተለያዩ አካባቢያዊና ዓለም አቀፋዊ ጉዳዮች ከተወያዩ በኋላ ከሁለት ሳምንታት በፊት ሕይወታቸው ካለፈው ሴናተር ሊንድሲ ግራሃም የቀብር ስነስርዓት ይሳተፋሉ ተብሎ ይጠበቃል። ሴናተር ሊንድሲ ግራሃም የእስራኤል የልብ ወዳጅ ነበሩ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ በዋይት ሀውስ አቀባበል ሲደረግላቸው በጥርጣሬ ሊሆን እንደሚችል በተጠባባቂው ጦር የሚያገለግሉትና የቀድሞ እስራኤል ጦር የመረጃ ክፍል ኃላፊ የነበሩት አሞስ ያድሊን ገለጹ። አሞስ ያድሊን ከረሽት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ አሜሪካ ወደ ጦርነቱ እንድትመለስ ጠቅላይ ሚኒስትር ኔታንያሁ ይፈልጉ ነበር፣ ይሁን እንጂ አሁን ይህ ሁኔታ ተቀባይነት ላይኖረው ይችላል። ኔታንያሁም እንደ ባለፈው ዓመትና የካቲት ወር 2016 ዓ.ም ትራምፕ ሊያሳዩቸው ይችላሉ፣ ላይቀበሏቸው ይችላሉ። ፕሬዚዳንት ትራምፕ አሁን ትኩረት የሚሰጡት የሆርሙዝ የባህር ወሽመጥ ክፍት እንዲሆን ነው፣ ከዚያም በዲፕሎማሲያዊ መንገድ ስኬት ለማምጣት ጥረት ያደርጉ ይሆናል ብለዋል ሜጀር ጀነራል አሞስ ያድሊን። የእስራኤል መከላከያ ሰራዊት ሀገራችን ከዮርዳኖስ ጋር በምትዋሰንበት ጨውባር አካባቢ ዛሬ ረፋዱ ላይ ሁለት ድሮኖች ተተኩሰው በአየር መቃወሚያ ማክሸፉን አስታወቀ። የእስራኤል ጦር ቃል አቀባይ እንደገለጹት ድሮኖቹ የእስራኤልን አየር ክልል ጥሰው አልገቡም። ድሮኖቹ በተተኮሱበት ወቅት የማስጠንቀቂያ ደወል ተሰምቶ ነበር። ድሮኖችን ማንና ከየት እንደተተኮሱ በመከላከያ ሰራዊቱ እየተጣራ ነው። ከአንድ ሳምንት በፊትም ከሶሪያ በኩል አንድ ድሮን መተኮሱ ይታወቃል። የአሻር ፓርቲ ሊቀመንበር ጋዲ አይዘንኮት የዮርዳንና ሰማሪያ ቀበሌዎች ደህንነት ጥበቃ ከቁጥጥር ውጭ እንዳይሆን አስጠነቀቁ። ጋዲ አይዘንኮት ዛሬ እየተካሄደ ባለው ብሔራዊ የደህንነት ጉባኤ ተገኝተው ባሰሙት ንግግር ጠቅላይ ሚኒስትሩ በጥምሩ መንግስት ስምምነት ምክንያት በዮርዳንና ሰማሪያ ያለውን ደህንነት አስጠባቂ አካል አፈራርሰውታል። ጦሩ ነበር በሉዓላዊነት የሚቆጣጠር፣ ኃላፊነቱን ለሲቪል አስተዳደሩ በጻለል ስሞትሮችና ፖሊስ ክፍሉ ቤንግቪር ሰጥተው፣ በዚህ ምክንያት በአካባቢው ከቁጥጥር ውጭ የሆኑ ነገሮችን እያየን ነው። ሽብርተኝነትን ለመዋጋትና ህግና ደንብን ለማስከበርም አስቸጋሪ ነው ብለዋል ጋዴ ዘንኮት። ይህ በእንዲህ እንዳለ የክኔሴት አባል ሚኪ ሌቪ በዮርዳንና ሰማሪያ ቀበሌዎች ያሉ የጸጥታ ችግሮችን ለመፍታት የጠቅላላ ደህንነት ጥበቃው ሻባክ ሰፋሪዎችን በቁጥጥር ስር የሚያውልበት ሂደት መመለስ ይገባዋል በማለት ገልጸዋል። የክኔሴት አባል ሚኪ ሌቪ የዮርዳንና ሰማሪያ ቀበሌዎች ፖሊስ አዛዥ ሆነው ማገልገላቸው ይታወሳል። ዛሬ ከረሸት ቤት ራዲዮ ጣቢያ ጋር ባካሄዱት ቃለ ምልልስ እንደገለጹት በዮርዳንና ሰማሪያ የሰፈራ ቀበሌዎች ዮርዳንን የሻባክ ድርጅት ማዕጸር ሚንሃሊ በተባለውና የክስ ፋይል ፍርድ ቤት ሳያስገቡ በውሳኔ ሰጪ አካላት ትእዛዝ መሰረት በቁጥጥር ስር የሚያውልበት ሁኔታ መፈጠር አለበት። ጦሩ ካለበት ብዙ ኃላፊነት አንጻር በዮርዳንና ሰማሪያ የሚያደርገው እንቅስቃሴ ከባድ ነው። ሰፈሮቹ ያሉበትን ቦታ ሁኔታ ማወቅና ለደህንነት ጥበቃ ያለው ሁኔታ ማጤን ይገባል። የተወሰኑ የጎላኒ አልያም የጻንኻኔ ወታደሮችን በማሰማራት የቦታውን ደህንነት ያስከብራሉ ማለት አስቸጋሪ ነው ብሏል የክኔሴት አባል ሚኪሌቪ። የሊኩድ ፓርቲ ማዕከላዊ ኮሚቴ አባላት ያካሄዱት ባለው ምርጫ ጠቅላይ ሚኒስትር ናታኒዮ 8 አዳዲስ አባላትን በፓርቲው እንዲመደቡ ባቀረቡት ሐሳብ ዙሪያ ድምጽ እየሰጡበት ተባለ። ጠቅላይ ሚኒስትር ናታኒዮ ትላንት ምሽት ለሊኩድ ፓርቲ ማዕከላዊ ኮሚቴ አባላት ጥሪ ያቀረቡ ሲሆን ወደ ምርጫ ጣቢያዎች በመሄድ 3 የኔን ሐሳቦች እንድትተገብሩ ጠይቃለሁ። በሊኩድ ፓርቲ የፕራይመሪ ምርጫ እንዲካሄድ የሚደረግበትን ሁኔታ በፓርቲው ለውጥ ለማምጣትና በምርጫው እንድናሸንፍ አዳዲስ ሰዎችን ማስገባቱን እንድትወስኑ ጥሪ ያቀርባለሁ ብሏል ናታኒዮ። የሊኩድ ፓርቲ ማዕከላዊ ኮሚቴ አባላት ድምጽ መስጠት የጀመሩት ከጧቱ 11 ሰዓት አካባቢ ሲሆን ምርጫውም እስከ ምሽቱ 8 ሰዓት ድረስ የሚቆይ መሆኑን ቃል አቀባያችን ሻኸር ግሊክ ካደረሰን ዘገባ መረዳት ችለናል። በሲድሮት ከተማ አጠገብ በሚገኘው የኢንዱስትሪ መንደር ዛሬ የደረሰውን የእሳት አደጋ ለማጥፋት ጥረት እየተደረገ ነው። ቃጠሎው በአንድ ፋብሪካ የተከሰተ ቢሆንም እስካሁን አደገኛ ኬሚካሎች በቃጠሎው አልተጎዱም፣ በሰው ላይም ጉዳት አለመድረሱ ተገልጿል። የጽዮኒት አዳዲት ፓርቲ ትላንት ባካሄደው ደረጃ ምደባ ምርጫ ሚኒስትር ኦሪት ስትሩክ የሁለተኛ ደረጃን አገኙ። የፓርቲው ሊቀመንበር ሚኒስተር በጻለት ስሞትሪች የመጀመሪያውን ቦታ ሲይዙ ሚስተር ኦሪት ስትሩክ ሁለተኛ፣ ጽቪ ስኮት ሶስተኛ፣ ኦሃድታል አራተኛ፣ ኦሜር ርሃሚም አምስተኛ ደረጃን አግኝተዋል። የጽዮኒት አዳዲት ፓርቲ ሊቀመንበር በጻለት ስሞትሪች በፓርቲው ከአንድ እስከ አስር ባለው ቦታ ሁለት አዳዲስ አባላትን ለማስገባት ይፈልጋሉ ተብሏል። አዳዲስ አባላትን ማስገባት የሚፈልጉት ምዝራኺ የተሰኘውን የማህበረሰብ ክፍል ድጋፍ ለማግኘት ነው ተብሏል። ኢራን ለአሜሪካ ጫና የማትሸነፍ መሆኑን አስታወቀች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባካይ እንዳለው አሜሪካ መቼ ሰላም እንደሚፈጠርና መቼ ጦርነት እንደሚኖር ልትወስንልን አትችልም። ለአሜሪካ ጫና አንሸነፍም። ኢራን የራሷን ደህንነት ለማስከበር የምታደርገውን ጥረት በአስፈላጊው ጊዜ ሁሉ ትቀጥላለች። በዲፕሎማሲያዊ መንገድ እንደምትጠቀምና ለደህንነቷ መጠበቅ እንዲያገለግል ታደርጋለች ብሏል የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ። የሶሪያው ፕሬዝዳንት አህመድ አሻራ ሀገራቸው ከእስራኤል ጋር የደህንነት ጥበቃ ስምምነት ለማድረግ የምትጥር መሆኑን ገለጹ። ፕሬዝዳንት አሻራ እንዳሉት ሶሪያ ከእስራኤል ጋር የደህንነት ጥበቃ ስምምነት ማካሄድ ካልቻለች ሙሉ የሰላም ስምምነት ለማድረግ ጥረት ታደርጋለች፣ ያም ሆኖ የሶሪያን ጥቅም ባስከበረ ሁኔታ ነው ብለዋል። የገንዘብ ምንዛሬ እስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ አሜሪካን ዶላር በ3 ሸቀል ከ6 ሳንቲም ሲመነዘር አንድ ዩሮ በ3 ሸቀል ከ49 አጉሮት ተለውጧል። በመጨረሻም የአየር ንብረት ትንበያ ዛሬ ሙቀቱ ጨምሯል፣ እስከ ሐሙስ ድረስ ሙቀቱ ደረጃ በደረጃ እየጨመረ ይሄዳል ብለዋል የዘርፉ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌም፣ ቴላቪቭና ሃይፋ 31፣ በኤርሸባ 34፣ በኤላት 40 ዲግሪ ሴንቲግሬድ ነው። ወርቅነሽ ለሰዓቱ ያለን ዜና እዚህ ላይ አበቃ።
0: ሰጠኝ ለዜናው እናመሰግናለን። ወደሚቀጥለው ዝግጅት ለማለፍ ሙዚቃ

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳን ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጣ ነገር የተከሰተው በባህር ዳርቻ ነፍስ አዳን ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳን ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራዳፕኒም ነፍስ አዳን ድረገጽ ይግቡ።
2: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ እናቀርብበት ሰዓት ነው። የተለያዩ ርዕሰ ጉዳዮች አሉን። ወርቅነሽ፣ እንግዲህ የእስራኤል የፖለቲካ ሁኔታ እየተሟሟቀ ነው። ምርጫው እየተቃረበ ነው። የተለያዩ ፓርቲዎችም ለራሳቸው ያጠነክረናል እያሉ የሚያደርጉትን ምርጫም እንደቀጠሉ ነው። በጽዮኔት አዳቲትም በሊኩድም ያሉ ሁኔታዎች እንዴት ይታያል?
3: አሁን እንግዲህ የፖለቲካ ፓርቲዎች እንቅስቃሴ እያደረጉ ነው። ቅድመ ምርጫም በሊኩድ ፓርቲ ጽዮኔት አዳርቲት ትናንት የፕራይመሪስ ምርጫ አካሂዷል። እንዳልከው አንተም ዜና ተመልክተዋል። በሊኩድ ፓርቲ ደግሞ በፓርቲው የውስጥ አሰራር እንግዲህ ያሉን ደንቦች ለማስተካከል በተለይ ጠቅላይ ሚኒስትሩ ወይም የሊኩድ ፓርቲ ሊቀመንበር ጠቅላይ ሚኒስትር ቢንያሚን ኔታንያሁ በፓርቲው ለማስገባት ያሰባቸውን አዳዲስ ሰዎች የነሱን ቦታ ለመወሰንና በፓርቲው የተለያዩ ደንቦች እንዲወሰኑ ዛሬ ምርጫ ድምጽ እየተሰጠ ነው። እንግዲህ በድምጽ አሰጣጡ ሂደት የእሳቸው ያቀረቡት ሀሳብ ያው ይወሰናል ተብሎ ይጠበቃል። 8 አዳዲስ ሰዎች በፓርቲው እንዲገቡ ጥያቄ ማቅረባቸው ይታወሳል። ጠቅላይ ሚኒስትሩ አንዳንድ የሚቃወሙ የክነሴት አባላት አሉ። ለምሳሌ የክነሴት አባል ዳቪድ ቢታን እንግዲህ ከሚቃወሙት መካከል እሳቸው ስም ይጠቀሳል። በረሸት ቤት ሬዲዮ በተደረገላቸው ቃለ መጠይቅም 3 በጣም ያው በፓርቲው ጥሩ ውጤት ሊያመጡ የሚችሉ ጠንካራ የሚባሉ አዳዲስ አባላት ከ1-10 ባለው ቢገቡ እስማማለሁ፣ ግን ስማቸው እስካሁን ነማን እንደሚገቡ አልተጠቀሰም፣ አላወቅንም እነማን እንደሆኑና ከገቡ አይቀር እኔ 3 ከሆኑ በፕራይመሪዝም ቢመረጡ ሊያሸንፉ ጥሩ ድምጽ ሊያገኙ ይችላሉና እስማማለሁ፣ ነገር ግን እንዲሁ ዝም ብሎ መሆን የለበትም ማለታቸው ተገልጿል። ብቻ የፓርቲውን የውስጥ ደንብ አሰራር ለመቀየር ዛሬ ምርጫ እየተካሄደ ነው። ሰጠኝ፣ አንተ የምትጨምረው?
2: ያው ከገለጽሽ ዋናው ትልቁ ነገር ጠቅላይ ሚኒስትር ኔታንያሁ 8 ሰዎችን ለማስገባት እንግዲህ ከ1-1 እሳቸው ናቸው። ከዛ በኋላ እስካሉት እስከ 29 ባሉ ቦታዎች 3 እያደረጉ ማስገባት ይፈልጋሉ። ከ1-10 ከ10-20 ከ20-30 እንደተገለጸው ያንን የመወሰን ሁኔታ አንዳንድ ለውጦችን የፕራይመሪስ ምርጫም ጉዳይ ጥያቄ ምልክት ነው። እንግዲህ ይካሄዳል አይካሄድም የሚለውም ብዙ አወዛጋቢ ሆኖ የቆየ ነው። አሁን ግን የሚካሄድ ነው መስሎ የሚታየው። ለዛም ሁኔታዎችን ለማመቻቸት ይመስላል። ጥሩ ነው እንግዲህ ባካሄድ ያው በምርጫ የሚወሰን ከሆነ የሊኩድ ፓርቲ ፕራይመሪዝ የማድረጉ ሁኔታም የሚታወቅ ነው። ከሌሎች ፓርቲ በተሻለ መልኩ ልምድ እንዳለው ነው ፕራይመሪዝ በማድረግና እንግዲህ የሚሆነውን ዛሬ እናያለን። ከዛ በኋላ ደግሞ እንግዲህ የፕራይመሪዝ ዋናው ምርጫም ይካሄዳል።
3: አዎ ከዚህ በኋላ እውነት ነው ይካሄዳል። ሌላው ጠቅላይ ሚኒስትር ኔታንያሁ ዛሬ ወደ አሜሪካ ሄዳሉ ተብሎ ይጠበቃል። ከፕሬዚዳንት ትራምፕ ጋርም ተገናኝተው ይወያያሉ ተብሎ ነው የሚጠበቀው። ነገ ነው ይገናኛሉ የሚባለው ማክሰኞ። እንደው የጉዟቸው ዋና አላማ ምን ይሆን ይሆን? ከትራምፕ ጋርስ በምን ጉዳይ ሊወያዩ ይችላል ተብሎ ይጠበቃል?
2: እንግዲህ ዘገባዎች ይወጣሉ። ዋናው የኢራን ጉዳይ ነው መስሎ የሚታየው። ምክንያቱም የኢራን ጉዳይ ያልተቋጨ የቤት ስራ ነው ለእስራኤልም ለአሜሪካም። ምናልባት አሁን ጦርነቱ የዘገየበት ሁኔታ ምናልባት ኔታንያሁ እስኪሄዱ እስኪመለሱም ሊሆን ይችላል። ስለዚህ ዋናው የኢራን ጉዳይ ነው ሆኖ ይታሰባል። በዚህ ጉዳይ በኢራን ጉዳይ ይወያያሉ ተብሎ ነው የሚጠበቀው። ግን ሌሎች ጉዳዮችም ደግሞ ለመገናኛ አውታር የማይገለጹ ነገሮች ሊኖሩ ይችላሉ። በዋናነት በሁለቱ ሀገራት ግንኙነት በኢራን ጉዳይ ይወያያሉ ተብሎ ይጠበቃል። እንግዲህም ኔታንያሁ እንግዲህ ባለ ከ2 በፊት እዚህ ዓለም በሞት በተለዩት ሴናተር የቀብር ስነ ስርዓትም የሚሳተፉበት ሁኔታ ሊኖር ይችላል ተብሎም ይጠበቃል። በሁለቱ ጉዳዮች ነው እንግዲህ የሚሄዱት የተባለው። በዋናነት ግን ከትራምፕ ጋር ለመገናኘት መሰለኝ። እንዲያውም እኮ ከ2-3 በፊት ነው ይሄዳሉ ተብሎ የነበረ በተለያዩ ምክንያቶች ዘገየ እንጂ። እና እዛ በኋላ ምን ይሆናል የሚለውንም የኢራን ጉዳይ የሚወሰን መስሎ ነው የሚታይ። ምናልባት በድርድር ውጤት ይመጣ ወይ ይሆን ወይ ወይስ ደግሞ አሁን ትራምፕ ጦርነት አይፈልጉም ይባላል በሰላማዊ ሁኔታ ነገሮችን መጨረስ ነው የሚፈልጉ ይባላልና እስራኤል ደግሞ ጦርነቱ እንዲጀመርና የበለጠ ጥቃት እንዲፈጸምና የኒውክሌር ተቋሞቿ በሙሉ ኢራን እንዲደመሰሱ ነው የምትፈልግና ከዚህ መሃል ሁለቱ የሐሳብ ልዩነት አላቸው እየተባለም ይነገራል። ግን ከውይይቱ በኋላ የሚኖረው ነገር መቼም ለመገናኛው ታሮች ቀስ በቀስ መገለጹ አይቀርም። ለጊዜው ግን ያው እንደሚሄዱ ነው የተገለጸው መጨመሪያው ካለ።
3: አዎ፣ ጠቅላይ ሚኒስትር ናታንያሁ ወደ አሜሪካ መሄዱበት ሰዓት እንግዲህ ከደህንነት አንጻር ሰዓቱ አልተገለጸም ነው የተባለው። ሰጠኝ ሰዓቱ እንግዲህ እንደሚሄዱ ነው እንጂ የተነገረው ሚስጥር በሚስጥር ነው የተያዘ መሄዱበት ሰዓት። ሌላው ደግሞ ዘጋቢዎች አብሯቸው አይሄዱም በአሁኑ በረራ። ያው ያለ ዘጋቢ ነው ያለ ጋዜጠኞች እንደሚሄዱ ነው የተነገረው። እንዳልከው እንግዲህ ከሚሄዱበት እግረ መንገድ ሊሆን ይችላል። ግን የሴናተር ሊንድዜ ግርሃም ህይወታቸው እንዳለፈ ሁለት ሳምንት ሊሆን ነው እንዳልከው አንተ። ያው የእስራኤል በጣም ጥሩ የልብ ወዳጅ ናቸው። ሁሉም ፕሬዚዳንቱም ጠቅላይ ሚኒስትሩም ሌሎች ሰዎችም ሀዘናቸውን ገልጸዋልና እንደውም በቀብር ስነስርዓቱ መሳተፍ እፈልጋለሁ ማለታቸውን እናስታውሳለን። እንግዲህ አጋጣሚ የሚሆን እግረ መንገድ በዚህ በቀብር ስነስርዓቱ ይሳተፋሉ ነው የሚባለው። ከትራምፕ ጋር ግን ያው እስካሁን ድረስ በኢራን ጉዳይ ብቻ ነው ሊወያዩ የሚችሉት ነው ሲባል የምንሰማው። ግን ጋዜጠኞች አብሮ አለመሄዳቸው የበሩበት ሰዓት እንግዲህ ከግል ደህንነት ከደህንነት ጋር ይሆናል የሚበሩበት ሰዓት እንኳን ግልጽ ያልሆነው። እንደው ግን የሚወያዩ ጋዜጠኛ አብሮ አለመሄዱ የተለመደ አይደለም። ጠቅላይ ሚኒስትር ወደ ሀገር
2: አጭር ጊዜ ነገሮችን አሳጥቶ የመምጣት ሁኔታ ይኖራል።
3: እንደምንም ቢሆን በይፋ ከፕሬዚዳንት ትራምፕ ጋር ተገናኝተው ሲወያዩ መቼም እንግዲህ ጋዜጠኛ አብሮ ከሌለ ውይይታቸው ጥብቅና ሚስጥራዊ ሊሆን እንደሚችል ይጠበቃል። ምንድን ነው ግን የእስራኤል በጣም ቁርጥ ውሳኔና ኢላማ የሚባለው በኢራን የኢራን አስተዳደር መውደቅ አለበት፣ አስተዳደር ለውጥ መምጣት አለበት በሚለው አቋም እስራኤል አሁንም እንደጸናች ነው። ይሄን የማድረግ ጽኑ ፍላጎት እንዳለ ነው የሚገለጸው። አስተዳደሩ ደግሞ ውደቅ ተብሎ ወይም በምርጫ አይደለም የኢራን አስተዳደር ሊወቅ የሚችለው። አልሆነም። አዎ፣ በዛ መንገድ እንኳን በዛ በዚህ ትልቅ ጦርነትም አልሆነም እስካሁንና እንደዚህ ይባላል። እንግዲህ ትራምፕ ጋር ምን ይመክሩ ይሆን? እንዳልከው በጊዜ የሚፈርደው ጉዳይ ነው።
2: የኢራን ጉዳይ አሁን ይውደቅ እንደዚህ ሰንጠቅ ምናምን የሚለው የሚደረግ ነገር መስሎ አይታይም። ምክንያቱም ኢራን አሁን ካለችበት ሁኔታ አስተዳደሩም እንደገና እየተጠናከረ ነው የሄደ። ምናልባት ግን በስምምነትም ቢሆን የኒውክሌር ተቋሞቿን የምታቋርጥበት ሁኔታ ካለ ጥሩ ነው እንላለን። እስኪ የሚሆነው እናያለን። ሌላው በዮርዳንና ሰማርያ ቀበሌዎች እንግዲህ የጸጥታው ሁኔታ እየደፈረሰ እንደሆነ በጣም ችግር እንዳለ ይነገራል። እንዴት ነው
3: በዮርዳንና ሰማርያ? እንዳልከው በጣም አስቸጋሪ ነው ያለው ሁኔታ። ግን አሁን ደግሞ ከምን ጊዜውም በበለጠ ሁኔታ አስቸጋሪ ያደረገው በዛ አካባቢ የሚኖሩ በሰፈራ ጣቢያዎች የሚኖሩ ይሁዳውያን እንዲሁ ተሰባስበው ወደ ፍልስጤማን መኖሪያ ሰፈሮች በመግባት አደጋ ያደርሳሉ። ፍልስጤማን ደግሞ ተሰባስበው እንዲሁም አደጋ ያደርሳሉ እና የሆነ የእርስ በርስ ግጭቱ ከምን ጊዜውም በላይ እየተባባሰ እንደሄደና የእስራኤል መከላከያ ሰራዊት እንግዲህ በአካባቢ የሚኖሩ ወታደሮች ጣልቃ ይገባሉ ነው በፍልስጤማን በኩል ያለ አቤቱታ። ጣልቃ ይገባሉ፣ ለይሁዳውያን እገዛ ያደርጋሉ ነው። በመከላከያ ሰራዊቱ በኩል ደግሞ ነዋሪዎች በይሁዳና ሰማርያ ሰፈሮች የሚኖሩ ይሁዳውያን ወደ ፍልስጤማን ሰፈር ችግር ለመፍጠርም ሆነ ሲገቡ አይታወቅም፣ ወይም ደግሞ በሚጎበኙ አካባቢዎችን ጉብኝት ለማካሄድ የሚሄዱ ጎብኚዎች ለመከላከያ ሰራዊቱ አያሳውቁም እና እንዲሁ አደጋ ሲደርስባቸው ያው በአካባቢው ያለ የጸጥታ አስከባሪ ያው ያን ለማረጋጋት ሩጦ ይደርሳል። በዛ ሁኔታም የሚፈጠረውን አደጋ እያየን ነው። የሽብር ጥቃት፣ የህይወት መስዋዕትነት መክፈል፣ ሌላም ሌላም እና ይሄ ነገር ተባብሶ እንደመጣ ነው እየተነገረ ያለው። እንደው ሰጠኝ አንተ የምጨምረው ነገር
2: ያው አሁን እንግዲህ ጸጥታ የሚያስከብረው አሁን በዋናነት ይሁዳና ሰማርያ ቀበሌዎችን የሚቆጣጠረው መከላከያ ሰራዊቱ ነው። መከላከያ ሰራዊቱ ደግሞ እንዳይቆጣጠር አሁን በጥምር መንግስቱ ያሉት በተለይ እንደ በጻለል ስሞትሮች ያሉት ሚኒስትሮች በዛ አካባቢ የሰፈራ ቀበሌዎች እንዲስፋፉ ይሁዳን ወጣቶች እንደፈለጉት እንዲሆኑ እያደረጉ ነው የሚሉ ትችቶች ይቀርባሉ። ስለዚህ መከላከያ ሰራዊቱ በፊት ሲያደርገው እንደነበር ያ እድል መሰጠት አለበት ነው የሚል ፍልስጤማውያንም ሆኑ ይሁዳውያንም ሆኑ ጸጥታ ካደፈረሱ ችግር ከፈጠሩ ህግ ፊት መቅረብ አለባቸው። ይህ ጉዳይ ተደጋግሞ የተነገረ ነው እና በዛ አካባቢ ስርዓት አልበኝነት፣ መስጊዶች የሚቃጠሉበት፣ ቤቶች የሚቃጠሉበት፣ ዜጎች የሚጎዱበት ሁኔታ መቆም አለበት። ህግ አስከባሪ ከሌለ ነገ ከነገ በኋላ ሌሎች የጦር መሳሪያ ይዘው ትጥቅ ይዘው ሌላ እንቅስቃሴ የሚያደርጉበት ሁኔታ ሊፈጠር የሚችልበት ሁኔታ ስለሚኖር ስለዚህ የእስራኤል ደህንነት ጥበቃ አካላት ያንን አካባቢ መቆጣጠር አለባቸው። መንግስትም ጠበቅ ያለ ውሳኔ ማስተላለፍ አለበት እንጂ የተፈራ ቀበሌዎችን ለማስፋፋት ሲባል ሰላምና ደህንነት መደፍረስ የለበትም እና አንዱ እየፈለገው እንደ ከፍልስጤሞች ሰፈር ወይም ፍልስጤሞች ከይሁዶች ሰፈር እየመጡ ችግር የሚፈጥሩበት ሁኔታ መቆም አለበት። ካልሆነ ስርዓት አልበኝነት ይሰፍናል፣ ዞሮ ዞሮ ለሌላው አካባቢ ይተርፋል እና ይሄ በጣም ትልቅ ቦታ ሊሰጠው የሚገባ ነው።
3: አዎ፣ ትኩረት የሚሰጠው ጉዳይ ነው። እንግዲህ ወደፊት በሰፊው እንወያይበታለን። ወደ ሳምንታዊ ፕሮግራማችን እናልፋለን። ይስራለን ፕሮግራም
4: ከስራ ዓለም። በዚህ ፕሮግራም በአሰሪና በሰራተኛ መካከል ከሕግ አንጻር ያለውን መብትና ግዴታ እንዲሁም በስራ ዓለም ያለውን ሂደት እናቀርባለን። አዘጋጅና አቅራቢ ወርቅነሽ ሸቴ።
3: ሰላም ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምን ሰነበታችሁልን? በዛሬው ፕሮግራማችን ስለ አካል ጉዳተኛነት ወይም ንሁት ክላሊት እንነጋገራለን። አካል ጉዳተኛነት በአደጋ ምክንያት ወይም በተፈጥሮ ሊከሰት ይችላል። የቢትዋክ ለኦሚ ወይም ብሔራዊ ዋስትና መስሪያ ቤት ለአካል ጉዳተኞች የሚሰጠውን እውቅና እርዳታና እንክብካቤ በተመለከተ በአሽዶድ ቢትዋክ ለኦሚ መስሪያ ቤት ባለሙያ ከሆነችው ከወይዘሮ ሳራ ባሩክ ልጅሻል ጋር ሙያዊ ማብራሪያ እንድትሰጠን ከሷ ጋር እንወያያለን። ሳራ ስልክ መስመራችን ላይ ናት፣ ወደ እሷ እናልፋለን። ጤና ይስጥልን ወይዘሮ ሳራ ባሩክ ልጅሻል፣ እንደምን ዋልሽ?
5: ጤና ይስጥልኝ ወርቅነሽ፣ እንደምን ዋልሽ? ጤና ይስጥልኝ ለአድማጮቻችን።
3: ሰላም ነን፣ እግዚአብሔር ይመስገን። ሳራ ስለምትሰጭን ሙያዊ ማብራሪያ ከልብ እናመሰግናለን።
5: እኔም አመሰግናለሁ።
3: ዛሬ በመግቢያዬ ለመግለጽ እንደሞከርሁት ንሁት ክላሊት ወይም በአካል ጉዳተኞች ጉዳይ ነው የምንነጋገረው እና አንድን ሰው ንሁት ክላሊት ነው ተብሎ በቢትዋክ ለኦሚ መስሪያ ቤት እውቅና እንዲሰጠውና አስፈላጊውን ክፍያም እንዲፈቀድለት የሚያደርጉ ሁኔታዎች ምንድን ናቸው?
5: እንግዲህ አንድ ሰው በጤና ምክንያት ጉዳት ደርሶብኛል ብሎ ደርሶበትም ከሆነ ቢትዋክ ለኦሚ ክስ ለማቅረብ እንግዲህ ፎርም አለ። ፎርሙን መሙላት አለበት ማለት ነው። ያን ፎርም በጥሩ ሁኔታ በደንብ መሙላት አለበት። በተለይ ያለ ምንም መሳሳትና ያለ ምንም ማለፍ የፎርሙ ቁጥር ለአድማጮቻችን ግልጽ እንዲሆንላቸው፣ ለምን በንሁት ክላሊት ስር የተለያዩ ብዙ ፎርሞች ስላሉ ከዚህ የፎርሙን ቁጥር ልጠቅስልሽ እፈልጋለሁ። እሱም ቢትዋክ ቤት ላሜድ 7801 ይባላል። ይህንን በኢንተርኔትም ሆነ በውጭ ካለው የፎርሞችም ሆነ ሲወስዱ ይህን በደንብ 7801 የሚለውን ቁጥር በማየት እሱን ወስዶ በደንብ ሙላት ያስፈልጋል ማለት ነው። ከዛ የሕክምና መረጃዎችን የበሽታውን አይነትና ክብደት የሚተነትኑ ብዙ አይነት የሚወስዷቸውን በበሽታው ምክንያት የሚወስደውን የሚጠቀመውን የህክምና እንክብካቤም ሆነ ተጨማሪ ሌላም ካለ ሁሉንም በደንብ ሰባስቦ ለምሳሌ እንደ አላድል ጽሉም ሲቲ፣ ኤምአርአይ፣ ኡልትራሳውንድ ያደረገው ነገር ሁሉ ካለ እሱነን ሰባስቦ አብሮ ማቅረብ ያስፈልጋል ማለት ነው። ዋናው ነገር እንግዲህ ፎርሞ መሙላት ብቻ ሳይሆን መረጃዎችን ማቅረቡ በጣም ጠቃሚ ነው። በዚህ በበሽታው ምክንያትም የተደረገለትን የምርመራ ውጤቶች በሙሉ ሰባስቦ አብሮ ማግባት አለበት ማለት ነው። የጤና ችግር የደረሰበት ሰውዬ እንግዲህ የንሁት ክላሊት የሚጠይቀው ማለት ነው። ሴትዮም ልትሆን ትችላለች። ከዛ ፊት ስራ ሲሰሩ ቆይተው ከስራ ላይ ያሉ ከሆነ ይሄ አደጋ የደረሰባቸው የጤና ችግር የደረሰባቸው ከስራ ቦታ ከፎርሙ ጋር ተያያዘ ገጽ አለ ከስራ ቦታ ማስሞላት አለባቸው ስንት ያመት ተኩል እንግዲህ ከዛሬ ወደ ኋላ ብለው አመት ተኩል ውስጥ የነበረችውን ደሞዝ እንዲሞላላቸው ያስፈልጋል ከሌላቸው ትሉሽም

0: የገቡ ሰዎች
1: ስራ ላይ ያሉ የታመሙ ሰዎች በበሽታ ሌላ በሽታ ከስራ ጋር ግንኙነት የሌለው በሽታ ለታመሙ ሰዎች ነው።
0: የግል የጤና ችግር ማለት ነው?
1: የግል የጤና ችግር ትክክል።
0: ኦኬ። ይሄን ፎርም ሞልተው ወደ ቢቶሎም ይሄዳሉ?
1: ወደ ቢቶሎም ይመጣው በእጅ መስጠት ይችላሉ፣ በፖስታ ሰጥን ማስገባት ይችላሉ። አላደለ ለራሳቸው አመች በሆነ መንገድ አመጣው ወደ ቢቶሎም መላክ ይችላሉ ማለት ነው፣ ማስገባት ይችላሉ። ከዚህ ሌላው አንድ ነገር ባለፈው ጊዜም እንኳን ተነጋግረንበታል፣ ግን ለአድማጮቻችን በላስታውስ የምፈልገው ነገር ቢኖር ያድ መካቬኔት የሚባለው አላደለ ኮሃቤት 2496 በመደወል በነጻ ብዙ እርዳታዎችንና ብዙ ማብራሪያዎችን ስለሚሰጡ እነሱ ከበነሱ መጠቀም በጣም ጠቃሚ ነው ብዬ አስባለሁ። ለማንኛውም እነሱን መጠየቁ በጣም ሰው ይሆናል አይደለ? የሚያስፈልጉት ነገሮች በደንብ ሊያስረዱ ስለሚችሉ ከነሱ ጋር መወያየቱ በጣም ጠቃሚ ነው። እርግጥ ይሄን ስል አላድር ከባድ ችግር ያለባቸው ምንም ላስፈልጋቸው ይችላል። አበልቀ ትንሽ የተለያዩ ችግሮች ያሉባቸው ለምሳሌ አንድ ሰው የወገብ በሽታ ያለው፣ ስኳር በሽታ፣ የደም ግፊት በሽታ ያለው ከሆነ የተለያዩ በሽታዎች ካሉት ሁሉንም በአንድ ላይ አርጎ ለማያያዝና በሚያስፈልጉት ነገሮች ወደ ቢቶህ መልወም የሚያስፈልጉት ነገሮች ለማቅረብ እነሱ ይረዳሉ ማለት ነው። ምን አይነት ፎርሞችና ምን አይነት ምርመራዎችን ማድረግ እንዳለበት ራሳቸው እነሱ ይረዳሉ ማለት ነው። እና ይሄንን በእነሱ መጠቀሙ ጠቃሚ ነው ብዬ አስባለሁ።
0: አዎ፣ በርግጥ አሁን ያድም ካቬኔት በርግጥ እንግዲህ ዘመናችንም ምናውቀው ምንም ወላጆቻችን ታላላቅ ሰዎች ሊቸገሩ ቢችሉ የማክሸብ የኮምፒውተር አጠቃቀም የማያውቁ ሰዎች ግን ዞሮ ዞሮ አብዛኛው ነገር እዚህ ጋር የተያያዘ ነውና ሚችል ሰው ቢሞክረው መልካም ነው ነገሮችን ለማቃለል። ጥቅሙ ምንድነው አሁን እንደገባኝ ያንድ ሰው ከሚመላለስ ከሚደክም ምን ነገር ማቀርብ እንዳለበትም አስቀድሞ ያውቃል።
1: ትክክል። ተጨማሪ ምርመራ ማድረግ ካለበት ምን ጭማሪ ምርመራ አድርግ ብለው ይልኩታል። ለምን? ከዛ የሚቀመጡትም ዶክተሮች ናቸው። ከያድም ካቬነት የሚቀመጡት ዶክተሮች ስለሆኑ እንደ በሽታው አይነት ምን አይነት ጭማሪ ምርመራ እንዳለበት ሊነግሩት ይችላሉ ሰውየውን።
0: ስለዚህ ያው በነጻ ጥሩ ምክር የሚያማክሩ ድርጅቶች ናቸው ማለት ነው።
1: አዎ፣ በነጻ ጥሩ ምክር
0: ያው ያስፈልጋሉን ምክር። አዎ፣ በጣም ጥሩ ነው። አድማጮቻችን በዚህ ሂድል በተጠቀሙበት ጥሩ ነው። ቁጥሩ ኮሃቢት 2496 ወይም ኮሃቢት 2496 ነው። ያው እንግዲህ በዘመኑ ያመጣውን ነገር መጠቀም ነው ያለብን። አንድ ሰው ሁለት ሰው በየመስሪያ ቤቱ ለማግኘት መሯሯጥ በጣም ብዙ ጊዜ ይወስዳል። ስልክ ደውሎ ግን ባጭሩ ይሄን ነገር ለመረዳት ብዙ ጊዜ ላይ ወስድ ይችላል። እና በእንደዚህ አይነት አማራጮች መጠቀም መቼም ጥሩ ነው እንላለን በዚህ አጋጣሚ።
1: ትክክል።
0: ጥሩ። እንግዲህ ያው የጤና ችግር ያለባቸው ሰዎች ለቢቷ ሎሚ እንዴት አይነት ክስ እንዴት ማቅረብ እንዳለባቸው ምን አይነት ማስረጃዎችን ማቅረብ እንዳለባቸው ነው እየተነጋገርን ያለ ነውና፣ ከባድ ችግር ያለባቸው ሰዎች ከአካል ጉዳት ጋር ተያይዞ ቢቷ ሎሚ የክሱን ሁኔታ የክሱን ሂደት ሊያሳጥርላቸው ይችላል፣ ሊያቀላጥፍላቸው ይችላል፣ ወይስ እንደማንኛውም ሰው ነው ተራ ጠብቀው የክሱ ሂደት የሚጨረስላቸው?
1: እንዴት ትልቅ ችግር ያለባቸው አንዳንዴ እንደውም ሐኪም ቤት ከሐኪም ቤቱ ይልኩላቸዋል። እነሱ በደም ከዛው ነው የሚሞሉላቸው። ወብድም ጾታ ያለም አሉ። ከዛው ፎርሙን ይሞሉላቸዋል። እነሱ ይልኩላቸዋል። ወደ ቢቶህ ነው የሚቀጥታ ይልኩታለኝ የሚያስፈልጉ ነገሮችን አለ ጨምረው። ስለዚህ ከቢቶህ ነው ያለ ዶክተር ሁኔታውን አይቶ ያለ ምንም ጥሪ ይወሰንላቸዋል። እዚህ በጣም ከባድ በሽተኞች ማለት ነው።
0: ያዝ ቢታሁሉ የሚመስራ ቤት ያው ጥሩ ትብብር ያደርግላቸዋል ነገሩን ባጭር ጊዜ ለመጨረስ።
1: ትክክል። አዎ፣ ባጭር ጊዜ ምንም አንዳንድ ጊዜ ብዙ ጊዜ የሚወስደው አየሽ ወደ ኮሚቴ ለመጥራት ሲባል ነው። ከዚህ ግን ኮሚቴ ስለማያስፈልገው ለእንደ የምርመራው ውጤት ታይቶ ስለሚሰጥ በቀጥታ ይቀበላሉ፣ ወዲያውኑ ይቀበላሉ።
0: ከምርመራ ውጤቱ አንጻር ያው እርግጠኛ የሆነ ነገር ነው ማለት ነው።
1: አዎ፣ እርግጠኛ የሆነ ነገር ስለሆነ ይግበደው ይቀበላሉ።
0: ሌላው እንግዲህ ከአካል ጉዳተኛነት ጋር ተያይዞ ጊዜያዊና ቋሚ የሆኑ ችግሮች አሉ። ጊዜያዊ የአካል ጉዳተኛነት ክፍያ ወይም ቋሚ ሊሆን የሚችልበት ማጋጠም አለ። ምንድን ነው ልዩነታቸው እነዚህ?
1: ኬን ዝማኔት በከቧ ኬን እንግዲህ አንድ ሰው ሆት ክላሊስ ሲጠይቅ

0: ባመጣው እንዳልነው እንግዲህ ባመጣው የሕክምና መረጃ መሰረት ስለሚወሰን ቋሚ እና ጊዜያዊ የሚወስነው የጤናው ጉዳይ ነው፣ ያላቸው ችግር ጉዳይ ነው። ስለዚህ ቋሚ የሚቀበሉት ቋሚ የሚቀበል ይሄ የነቀርሳ የሰርተን በሽታ የታመሙ ከዚህ በሽታ የመውጣት እድላቸው አነስተኛ የሆኑ የኩላሊት በሽታ ያላቸው ኩላሊት በሽታ እንግዲህ ዲያሊዛ የሚያደርጉ ከሆኑ፣ ደንቆሮች መስማት የማይችሉ ከሆኑ፣ እድሜያቸው ከፍተኛ የሆኑ ወደ ጡረታ የቀረቡ ከዛ ከበሽታው የመውጣትና ስራ ፈልጎ የማግኘት እድላቸው አነስተኛ የሆነ እነዚህ ቋሚ ይቀበላሉ ማለት ነው። ከዛ ጊዜያዊ የሚቀበሉ በሽታውም ጊዜያዊ የሆኑ የመዳን እድል ያላቸው ምርመራ ላይ ወይም ደግሞ አለ አይደለ የተው ለምሳሌ አለ በሽታቸው ከዛ ጊዜያዊ የተቀበሉት እንደገና አለ አይደለ ጊዜያዊ የሚቀበሉት የበሽታው አይነት ታይቶ ነው። እና በሽታው እንግዲህ ጊዜያዊ ሊሆን ለምሳሌ አንድ ሰው እግር ሰብሮ ከሆነ እግሩን የሰበረበት ግማሽ አመት ሊቀበል ይችላል። ከዛ በላይ እንደገና ሊታይ
1: ከሆነ ሰው እግሩን ተሰብሮ ከሆነ
0: ምሳሌ ነው መሰጠሽ እንግዲህ እግሩ ተሰብሮ ከሆነ በእግሩ ምክንያት መስራት ካልቻለ መሄድ ካልቻለ ለዛው ጊዜያዊ ይሰጠዋል። እና ከዛ ከግማሽ አመት ወይም ከአመት በኋላ እንደገና ተጠርቶ የምርመራ ውጤቶችን ይዞ መጥቶ እንደገና ይታያል። የሚገባው ከሆነ ጭማሪ ይቀበላል፣ የማይገባው ከሆነ ደግሞ በዛ ያልቃል ማለት ነው።
1: ክፍያው ይቀጥላል ክፍያው ይቀጥላል ወይስ ሊቋረጥ ይችላል? ሚድን ከሆነ
0: የተለያዩ በሽታዎች አይነት አለ እንግዲህ ለምሳሌ እግር ሰበረ ስለዚህ እግሩ ደህና ከሆነ ሊያቋርጥ ይችላል። ሌላ ደግሞ አለ አይደለ የሰርተን በሽታ ያላቸው እነሱም ጊዜያዊ ይቀበላሉ ለአመት። ከአመት በኋላ ምርመራቸውና ሁኔታቸውን ያለ አይደለ የሚገባውን የህክምና እንክብካቤ ጨርሰው ደህና ከዳኑ ያቋርጣል። ግን የሚጨምር ከሆነ የሚቀጥሉ ከሆነ ይጨምራል ማለት ነው።
1: ጥሩ። ዋው እንግዲህ ጊዜያዊና ቋሚ አካል ጉዳተኛነት ክፍያ አይነት ነው ያየ ነው። ሌላው ስራ እየሰሩ ከቢታ ህሎሚ መስሪያ ቤት ተጨማሪ ክፍያ መቀበል ይቻላል ወይ? የዚህ የኪስባት ንሁት ወይም የአካል ጉዳተኛነት ክፍያ መቀበል ከተቻለስ ምን ያህል ነው? እነዛ ሰዎች ስራ የሚሰሩት ምን ያህል ነው የሚቀበሉት?
0: እንግዲህ አንድ ሰው ከቢታ ህሎሚ ንሁት ክላሊቲ እየተቀበለ መስራት ከቻለ መስራት ይችላል። እንግዲህ አለ አይደለ የሚሰጠው ቢታ ህሎሚ የሚሰጠው ደረጃ አራት አይነት ደረጃዎች አሉ። አንደኛው አነስተኛው 60% ነው። ከዛ ሁለተኛው 65% ነው። ሶስተኛ 74%። ከዛ ከ75% በላይ የሆኑ ያው አንድ ናቸው ማለት ነው። እና አንድ ሰው እንግዲህ ደረጃው የተወሰነለት ደረጃ 60% ከሆነ እስከ 8200 ድረስ ሰርቶ ማፍራት ይችላል ማለት ነው። ይሄ ስል እንግዲህ 8200 ስል ባንክ የሚገባው አይደለም፣ ብሩቶ ነው ማለት ነው።
1: አጠቃላይ ሳይቀናነስ ደሞዙ
0: ሳይቀናነስ። ከዛ 65% ያለው እስከ 7900 ድረስ ሸቀል ድረስ መስራት ይችላል። 74% ያለው 74% ደረጃ 7000 እስከ 7448 ሸቀል መስራት ይችላል። ከ75 በላይ ያለው 3941 ሸቀል ድረስ መስራት ይችላል ማለት ነው። ለምን እያንዳንዱ አለሽ ደረጃው እየተለያየ የሚሄደው እንደ ሰውየው ሁኔታ ሲሆን፣ እንደገና ደረጃው ከፍ ባለ ቁጥር ቢትሆም የሚከፍለው ክፍያም ከፍ እያለ ነው የሚሄድ እና የስራው ገደቡም እየቀነሰ ይሄዳል ማለት ነው።
1: ስለዚህ ያው በሚሰጠው አኩዝ ወይም ፐርሰንት መጠን ነው ማለት ነው የሚሰራውም
0: መጠን ነው መስራት የሚችለው ትክክል።
1: እሺ፣ ወይዘሮ ሳራ ባሩክ ልጅሻል በአሽዶድ ከተማ የቢቷ ህሎሚ መስሪያ ቤት ሰራተኛ፣ ስለሰጠሽን ሙያዊ ሰፊ ማብራሪያ ከልብ እናመሰግናለን።
0: በጣም እኔም ከልብ አመሰግንሻለሁ ወርቅነሽ።
1: መልካም ቀን።
0: እኔም አመሰግናለሁ። መልካም ቀን።
1: ሰላም። የተከበራችሁ አድማጮቻችን፣ የዛሬው ፕሮግራማችን ይህን ይመስል ነበር። ስለምትከታተሉን ከልብ እናመሰግናለን። በሚቀጥለው ሳምንት በሌላ ፕሮግራም እስክንገናኝ ቸርን ሰንብት። ወርቅነሽ እሸቴ ነኝ።

0: የተከበራችሁ አድማጮቻችን አሁን ወደ ውይይት እናልፋለን። ወርቅነሽ አቶ አዲሱ ገሰሰ በስልክ መስመራችን ይገኛል። ጤና ይስጥልን አቶ አዲሱ። ሄሎ
1: ኬን።
0: ጤና ይስጥልን እንደምን አለ?
1: ጤና ይስጥልን እንደምን ዋላችሁ? ሬዲዮ ሰራተኞች ወርቅነሽም እንዲሁም አንተ እንዲሁም ባልደረቦቻችሁና አድማጮቻችን እንደምን ዋላችሁ?
0: ደህና ነን
2: እግዚአብሔር ይመስገን። እሺ
0: ስራን በተመለከተ በተለይ ከውጭ ሀገር ዜጎች ጋር በተያያዘ አስተያየት አለኝ ብለህናል።
1: አዎ እንግዲህ በጣም የሚገርመው ነገር እኛ ዜጋ ተብለን ከዚያች ሀገር ወደዚች ሀገር ሀገራችን ብለን ስንመጣ ያው ሰርተንም በልተንም ልጅ አሳድገንም ቤት ገዝተንም ለማለት የመጣንና ሀገራችን ብለን የመጣን ሰዎች እንላለንና እዚያም በሰራ ነው ልክ እና በለፋ ነው ልክ ግብር እየከፈልን የሀገሪቱን ገቢ እየከፈልን እያጠናከርን የተቀመጥን ሰዎች ነን እና ቤት ገዝተን በመሽካንታ በዳ እንዲሁም ያርኖራው ውሃው መብራቱ
0: የታወቀ ነው። ችግሩ ምንድን ነው? ወደ ችግሩ
1: እሱን እያደረግን ያለን ሰዎች እየተጣልን ነው። ምክንያቱም በጣም ከባድ ነው። አሁን በየስራ ቦታው ላይ ያለ እነዚህ እንትኖች ታይላንዶች መጠው እንግዲህ ሌላ ሰው ሀገር በእርግጥ ስራ ሲሮ የሰራተኛ ችግር ነው ያስመጣቸው ብዬ ነው የማስበው። ግን በጣም ነገሩ ተጋኖ እኛን እያወጡ እየጣሉ በጣም ህዝባችን ተንገላት ነው ያለ። በተለይ በእኛ በኩል ባለንበት አካባቢ በብርሸብ አካባቢ በጣም ከባድ ነገር። እኔ ራሱ 3 ዓመት ከሰራሁበት ምናልባት የሁለተኛ ስራ ሲሆን አንዳንድ ጊዜ ተደብቆ መስራት አለ ምናል ሌሎችም ሊያደርጉት ይችላሉ። የሚደረግበት በየትኛውም ቦታ የሚደረግ ነገር ነው። ሽማግሌዎቻችንም እንደዚሁ የሚደረግ ነገር አለና ያን እያደረግነ እየከፈልነ በሰራ ነው በትክክል በሰራ ነው ግብር እየከፈልነ ያንን የምናደርገው 3 ዓመት የሰራሁበትን ተነጥቄ እኔና እኔን መሰለች ጓደኞቻችን ቃብላኑ ነጥቆ ለነሱ ሰጣቸው። እኛን ይኸው ወደ ውጭ አድርጎናል ማለት ነው። ይኸው 2 ወር ሆነን ስራ ከፈታን። ሌላው እንዲሁ በተጨማሪ ሌሎቻችን ሴቶች እህቶቻችን ስማርቶች የሚጨምቁ መከራቸውን የሚያዩ እህቶቻችን ሁሉ በእነሱ እንትን ተብሎ ሁሉም ሰው አንዱን ማቆም የነበረውን ማቆም እነሱ በመቀየር እያዘዋወሩ እየሰለች በተለይ ሶረቃ ሆስፒታል ላይ በጣም የባሰ ችግር ተባብሷል። እሱን የያዘው ድርጅትና መሳሰሎቹ ድርጅቶች እነዚህ ቃብላን የሚባሉት እየተጫወቱብን ነው። እኛ ኢትዮጵያውያኖች በእርግጥ ካልተ ትምህርት ብዙም ገጠሮች ኢትዮጵያ ገጠር የነበርን ሰዎች ሰርተን ቅጠል ጠርገን አቧራ ጠርገን ሴቶች ሴቶቻቸው ቆሻሻ ጠርገው ሽንት ቤት ጠርገው ነው የምንጠቀመው እንጂ ሌላ እንደ ሌሎች ሀገሮች ተምረንና ቢሮ ላይ የምንውል ሰዎች አይደለንም። ይህም ባለበት በጣም እየተቸጋገርን ስራ በስራ ምክንያት አሁን የምንከፍለው መሽካንታ የምንከፍለው ሁሉ እየቸገረን መጥቷል። ማህበራዊ ኑሮ ቤተሰብ ሰርግ ያደርጋል፣ ባር ሚጽዋ ያደርጋል። ያን እንደ ማህበራዊ ኑሮ እና እንደ ልምዳችን እንደ ባህላችን ማድረግ ሁሉ ከማንችልበት ቦታ ላይ ደርሰናል እና በጣም እየከበደን መጥቷል። እንዴት እንደምናደርግ ግራ ገብቶናል። በተለይ አንዳንድ ሽማግሌዎች አሉ በእኛ በኩል የሚንገላቱ ከየት ሀገር ጠዋት 4 ሰዓት ተነስተው እስከ 6 ሰዓት ተጉዘው 6 ሰዓት ስራ ጀምረው 8 ሰዓት ለመስራት 2 ሰዓት ጨርሰው እንደገና 10 ሰዓት ነው የሚገቡ። ተመልከት፣ 4 ሰዓት ይወጡ 10 ሰዓት እቤታቸው አይደርሱ 12 ሰዓት። እነዚህ ትላልቅ ሽማግሌዎች መከራቸውን የሚያዩ ምናልባት ትንሽ ተጦረታቸው ይወጡ ጉልበት ጤና ያላቸው ወይ ጉልበት ያላቸው ትንሽ እንጠንክረን ለቤታችን መጨመሪያ በበለጠ በኢትዮጵያ በስራ በጎንደርና በአዲስ አበባ ልጆች አሏቸው ቤተሰቦች አላቸው ለእነሱ ለመርዳት ሲባል
2: ይቀጥራል። የታወቀ ነው አቶ አዲሱ፣ በቤርሸባ ከተማ ብቻ ሳይሆን በመት ይሄ ችግር በመላ እስራኤል ሀገር ነው። የትም በከተማ አክሻ አሁን ብንሄድ በየሱቁ በገበያ መደብር በተለያየ ቦታ አዳዲስ የውጭ ሀገር ሰራተኞች ነው የሚገኙት። የሚገርመው ቋንቋም አይችሉም፣ ኢብራይስት አይችሉም አብዛኞቹ። እንደው ትንሽ አንዳንድ ቃል ካልሆነ በስተቀር እንግሊዘኛም ደግሞ ብዙዎቹ አይናገሩም እና ያው በራሳቸው ቋንቋ አድርጎ ያሏቸው ነው የሚሰሩ
1: ያየሁት። ይኸውልሽ ወርቅነሽ፣ እንዲህ ነው ሲያደርጉ ያየሁትኝ። የእኛዎቹ እስራኤሎቹ በኢብራይስጥ ይነግሯቸዋል፣ ለእነሱ ተሎፎን ይልኩላቸዋል። የእነሱ ተሎፎን ተርጉም በራሳቸው ቋንቋ
2: በዚህ መንገድ ነው። ለማንኛውም በእኛ ማህበረሰብ ላይ በአጠቃላይ በእስራኤሉ ማህበረሰብ ላይ ችግር አለ። ይሄ ነገር በኢብራይስጥ ሬዲዮ ጣቢያም ስለሚነሳ ነው፣ በእኛ ብቻ አይደለም ይነሳል። ይሄ ችግር አለ
1: እነሱ በእነሱ በተነሱበት እኛ ቋንቋውን ስላልቻለ እኔ በእኛ በኩል ያለው ነው ያየሁት። ምክንያቱም ይኸውልሽ ሌሎች ሀገሮች ሰልጥነው ለምሳሌ ሩሲያ የመጡ ሰዎች ሰልጥነው ተሎ ብሎ ቢሮ ነው የሚከፍቱ፣ ተሎ ብሎ ገበያ ነው የሚያደርጉ። የበለጡት የቀን ስራ አይሰሩም። እያየናቸው ነው። በፐርሰንት ነው። እኛ ግን በጠቅላላ የኛ ዝም ግን
2: ዝቅተኛው ማህበረሰብ ይጎዳል። አዎ ምን ጥያቄ ነው? ወንድ
1: በስተቀር ሁሉም የቀን ሰራተኛ በተለይ የሚያሳዝኑኝና የሚቆጨኝ ሽማግሌዎች እንዴት ያን ያለ 4 ሰዓት መንገድ በነፃ ሄደው በማይረባ
2: እንግዲህ መፍትሄውን ምን ይደረግ ነው? ችግሩ አለ አቶ አዲሱ። እነት ነው በጣም ይሄ ችግር ቀላል ነገር አይደለም። ሰው ለለት ዳቦስ ከሚያጣበት ጊዜ ሊደርስ ይችላል። እንግዲህ ካልሰራ የት ያመጣል? ከባድ ነው። የቤተሰብ ኃላፊ በማሽካንታ ሚከፍል ሌላም ሌላም። አሁን ታይላንድ ብቻ ሳይሆን ከህንድም ዛንዚባር የተለያዩ የእስያ ሀገሮች ነው እየመጡ እየሰሩ በስራ እየተሰማሩ ያለ። ከአፍሪካም የማምጣት እቅድ አለ መሰለኝ። እንደውም ለወደፊቱ ግን ችግሩ ሊፈታ ይገባል። እንደውም በሰው ኃይል ብቻ ሳይሆን
1: እንደምናደርጋለን። አሁን ይገርምሻል እንዲያው በኢንፎርሜሽን ደረጃ ሶረቃ የሚባል ትንሽ የሚያስተነፍስ በእኛ በኩል ችግርም እግዚአብሔር ምስጋና ይግባትና ዶክተር ጠጋፍንታውን ትንሽ ሻይ እንኳን የ15 ደቂቃ ሻይ እንዲጠጡ አድርጋቸው የመጣቸው ደሞዙ ባይጨመርም ባይታገላቸው ባይጨመራቸውም መከራቸው። ዛሬ ግን ተገልብጦ የቦታው እያዞሩ እንደ በረዳ አዟሪ ቤተሰቦች አሉኝ፣ እኔም አያለሁ እዚያ ውስጥ የሚሰሩ እንደ በረዳ አዟሪ እያዟሯቸው እነሱ ስራ እያስገቡ ሲሰለቻቸው እየወጡ ይጣሉ ሂደዋል።
0: አሁን አቶ አዲሱ እንደምናየው አሁንም እንደተነገረው በተለያዩ ቦታዎች ሌሎች የውጭ ሀገር ዜጎች እየመጡ ስራውን እየያዙት ነው። በምን መልኩ ነው አሁን መፍታት የሚቻለው ችግሩን? ማለትም እነሱ ሌላ ማህበራዊ ግንኙነት የላቸውም። እያንዳንዱ ሚሽሜሬት ይገኛሉ። እኛ ግን እዚሁ ነዋሪ ነን፣ ዜጋዎች ነን እና የተለያዩ ችግሮች ሲኖሩብን እናስፈቅድ ይሆናል። እንግዲህ ያለ ተብሎ ሌላ የውጭ ሀገር ዜጋ
2: የሚከፈላቸው ገንዘብም ከኛ ከዜጎች ያነሰ ሊሆን ይችላል።
0: ምን መሆን አለበት?
2: አሰሪው ቃብላኑ ደግሞ ይቀበል ይሆናል።
1: በጣም ጥሩ።
0: የማይቀበል
1: እኔ አሁን እያንዳንዷችን በእኛ አካባቢ ያሉትም ቃብላን ብጠራ በጣም ያስገርማል። መጥራት ግን አልፈልግም። በጣም በጣም የሚከባድ ቃብላኖች አሉ። መደረግ የሚገባው ብዬ የማስበው እኔ ሀሳብ ከመጣ አንዳንዶች ወንድሞቻችን በእንደዚህ በህገ መንግስቱም ሆነ ህጉ በሰጠን ወይም ዲሞክራሲው በሰጠን ስርዓት ሌላ ቦታ ወጠና አንተ ክርስቲያንና አንተ እስራኤልና አንተ ይሁዲን እያልን ተምንባላው ይልቅ እኛንን ዋና እስራኤሎች እነዚያኛች ዋና እስራኤሎች አይደሉም። ሃይማኖት የመጣ እንኳን ሃይማኖት ፍጥረታት የመጣ ከእስራኤል ዘር ነው።
2: ወደ መፍትሄው እንለፍ። አዎ ወደዚህ። ይሄ የስራው ጉዳይ በጣም ማህበረሰባዊ ችግር ነው።
1: መፍትሄውን ላመጣ ነው። ይህ ሁሉ የመጣበትን አንተ እንዲህ ነህ እየተባባልን ለፖለቲካ ወይም ደግሞ ለዚህ ለቲክቶክ ሰራተኞች ለሆዳሞች ከምናጋልጠው ይልቅ ህዝባችን እየተጎዳ ነገ ችግር ቢመጣ ተኔ ጎረቤት የኔ ቤተሰብ ያለ ወይ ጎንደር ያለው ወይም እናንተ በሱ አካባቢ ያላችሁት ወንድሞ ልጅ አድ የሚደርስ የኔ ጎረቤት ሲጎዳ ካየሁት እኔ አብሬ መጎዳት እንዳለብኝ ወይም እኔን የሚደርስለት ወይም እሱ ነው የሚደርስልኝ እና መደረግ ያለበት ለቅ በተቃውሞ ሰልፉም ሆነ በተለያየ ምክንያት ወጠን ይህን መንግስትን መጠየቅ አለብን። ፓርላማ ውስጥ ያሉ
2: ጥሩ
1: ቤተክርስቲያን ያሉ ቤተሰቦቻችንም
2: እውነት ነው ገብተው ጥሩ ነው እሱ ነው መፍትሄው። አዎ መንግስትን መጠየቅ ነው። ምክንያቱም በሁለት ሀገራት መካከል በመንግስታት መካከል የሚደረግ ስምምነት ነው። ለምሳሌ በታይላንድና በእስራኤል መንግስት አማካኝነት ስምምነት ተደርጎ ነው የታይላንድ መንግስት ዜጎችን እንዲሰሩ ወደዚህ ሀገር የሚልከውና ይሄ መንግስት ያስተላልፈው ያው የመንግስት ውሳኔ ነው። የክነሴት አባላትም ጸጋ ባለፈው ዶክተር ጸጋ እንዳረገችው እንግዲህ ይመለከታቸዋል። ወደ እነሱ አቤቱታውን ማቅረብ ነው። በእኛ በኩል ግን ማድረግ ያለብን ሰራተኛው ማህበረሰብ እኛ እናንተ የምትመረጡበትን መንገድ ማስተካከል ቅድም ሰጠ ያለው ነገር አለ። እነሱ እንዲህ ናቸው፣ ፈቃድ ይጠይቃሉ፣ ማህበራዊ ጉዳያቸው ብዙ ነው፣ እንዲህ ነው ተብሎ ምክንያት እንዳይሆን እንዲህ አይነት ነገሮችን ለማስቀረት መሞከር ጥሩ ነው።
0: በመጨረሻ እኔም የምለው እንግዲህ ዜጋው እያለ ዜጋውን እያስወጡ የውጭ ሀገር ዜጋ እያስመጡ ማሰራትም ዜጎችን ስራ አልባ ማድረግ ነው እና እኛም ቢሆን የሚመለከታቸውን ክፍሎች እንጠይቃለን። ሀሳቡ በጣም ተገቢነት ያለው ነው። አቶ አዲሱ እንግዲህ ካለን ጊዜ አንጻር
1: አንድ ሀሳብ ምንድን ነው መሰላቸው? አሁን እኛ ወርቅነት ባለችው ቦታ ላይ ማህበራዊ ኑሮ ወይም ተሰመ ጠየቅ ይከዳል። እሱ እኮ ያደግንበት ባህላችን ነው። ባህላችን እኮ ወደውና ለምደው ተስማምተን ወይም ደግሞ ሀገራችን ብለው ስንመጣ ተዚህ ሀገር ጥለነው አልመጣንም። እንኳን እሱ ጤፋችን ተከትላ መጣ፣ ሱራችን ተከትላ መጣ።
2: አቶ አዲሱ፣ አሰሪ ግን አንድ ድርጅት ለራሱ የሚመቸውን ሰራተኛ የመምረጥ መብት ደግሞ አለው። ይሄ ከዚህኛው ይሄ ይሻላል ብሎ የመምረጥ መብት ስላለ የተሻለ ሆነን መገኘት ምንጊዜም ምንም አማራጭ የሌለው መፍትሄ ነው።
0: ግን በሌላ በኩል ደግሞ አሁን እንደው አንድ ሱፐር ውስጥ አሁን የሰሙን ማልጠቅስ ሁሉም አብዛኛው ሰራተኞች እነዚህ የሆኑበት የውጭ ሀገር ዜጋዎችን አይቻለሁ እና ለማንኛውም ይሄ
2: መንግስትም ነው
0: ትልቅ ችግር የሚፈጥር ስለሆነ እኛም እንጠይቃለን ሐሳቡ ጥሩ ነው ለዛሬ በዚህ እንሰናበት ባጭሩ
1: ባጭሩ ሐሳቤ አሁን አሰሪው ይሄን ይላል ብለሽ ካልክ እኛ አሰሪው ይበል ያለውን ይበል መብትም ተሰጥቷት ህጉም ስራቱም ተሰጥቷት ከሆነ
2: መንግስት ያስገድዳቸዋል በነገራችን ላይ አሰሪ ድርጅቶች የውጭ ሀገር ዜጎች ይሄን ያልተቀበላለህ ይሄ ያው የመንግስት ምምነት ስለሆነ የሚያስገድዳቸው መስሪያ ቤትም አለና ለማንኛውም እንወያይበታለን አስፈላጊውን እንግዲህ ባለሙያ መለከተውን ባለሙያም እንጠይቃለን
1: በቅርቡ ጠይቃችሁ እናንተ ሟቹ ስለሆነ ወገናችሁም እየተጎዳ ስለሆነ በተለይ ኢትዮጵያውያን በሙሉ
2: አቶ አዲሱ እናመሰግናለን። አዎ ጊዜያችን አጭር ነው። ሌላ አድማጭ አለን። አቶ አዲሱ
1: ይሄ ማክሎስ መኪና ላይ ቢወድቁ ምን ጎዳ ወገኖቻችን?
2: አቶ አዲሱ ይሰሙኛል? ኳሄዘር የሚባለው በየሆስፒታሉ በየቤት ሆሊሙ የሚሰራው የኛ ሰው ነው በአብዛኛው። በፊት ታይላንዶች የውጭ ሀገር ሰራተኞች ነበር የሚሰሩ። አሁን ግን በተሻሻለትናይም ጥሩ ጥቅማ ጥቅም እየተሰጠ እንደውም የኛ ሀበሾች ነው በአብዛኛው የሚሰሩትና ይሄም ለወደፊቱ እንግዲህ አንድ ላይ ሆነን ከታገል ሊስተካከል የሚችልበት መንገድ ሊኖር ይችላል። መንግሪት አግለ ማየት ነው። እናመሰግናለን።
1: እሺ ሰላም አለ። አመሰግናለሁ።
2: እሺ ሰላም ቀን። መስመር ላይ ሌላ አድማጭ አለን። ሄሎ ጤና ይስጥልን።
3: ይስጥልኝ። የቷላችሁ?
2: እግዚአብሔር ይመስገን። ወይዘሮ ደስታ ነው።
3: ያው ሰጠን ዛርኮሻ የለምሰል ካና
0: ረፍት ነው ሰሞኑን። እሺ
2: ረፍት ነው ያው እንዳለ ይቆጠራል ሁላችንም።
3: ትንሽ ደም ጦራቅለኛ
2: እንግዲህ ስልኩን ትንሽ ደግሞ ጠጋ አድርገው ያው መደበኛ ነው እና እንነጋገርበት እንትን ያለ ነው የነበረው ነው። ምንድነው ሐሳብሽ? በምን ሐሳብ ዙሪያ ነው ዛሬ ምን ወያይ
3: ሐሳብ? ዛሬ አሰነታችሁ መቼም ያለም መብራት እየስማውት ቸላችኋለሁ። ያለም መብራት ናችሁ ሁሉንም ያቀረባችሁ ታነጋግራላችሁ ታወያያላችሁ። በጣም በጣም ተመሰገናላችሁ። አሁን ተላንተና ትልቅ መረጃ ነው የሰጣችሁ። አዲስ አበባ ወንደር ያሉ ትልቅ አንበር የህዝብ ተወካዮችና አቀርባችሁ መረጃ እንዲሆን የሉ ማይደሉ ለሚሉት መጠየቃችሁ በጣም በጣም ትልቅ ክብር ምስጋና ይረሳችሁ። መሆንም አለበት። ይሄ የኛ ወገን የመጣ ነው ማይደሉም ስንባል ከዚያ ያሉትም የሉም ሲባል ይሄ የኛ ጣፈንታ በሙሉ 90 እና በ91 የተመዘገቡ ህዝቦች ናቸው። ዛሬ ጎንደር፣ አዲስ አበባ ትላንታ የሰማችሁት ቁጥር ነው ይሄን ያህል። እንኳንስ መታወቂያ ያላችሁ መታወቂያ እንኳን መታወቂያ ያላችሁ መታወቂያ ያላችሁ ስንት አሉ? እነዚህ ወገኖቻችን መጀመሪያ ያሙላም ያውቁ ነው በጎጥ አዋቂ እየተመደበ ሶስት ሰው የሆነ ምስክር እየጠራ ለእስራኤልነቱ አዋቂ ሰው ዘሩን የሚያውቅ ነው የመዘገበ። እዚያ ከተመዘገበ በኋላ ደግሞ በፊደል ፎርም ሞላ። በፊደል ፎርም ሞልቶ ደግሞ በዘመድ ፎርም ሞላ። ከዚያ በኋላ እንዲያ እያለ እየተጣራ ነው የመጣ ህዝብ። ግን እንዲያው ዝም ብሎ እለቱን እንደመጣን ወይም ደግሞ እኛ እንዲያው ስንመጣ እለት ገና አምባሴ ተጠርተን ስንገባ ብር ይዘን ምንወጣ ብር ተሰጥቶን ተምረን ሳየር መንገድ በአውቶቢስ መጠን ከዚህ መጠን ቦሌ ስንደስ ደግሞ ቱዳቶሊ ስተብሩ ደስ ተቀብለን ቤቱ ተከፍቶ እንደ ቤተሰቡ አምስት ልጅ ታለው ስድስት ልጅ ታለው አልጋው ኮበርታው አንሶላው ደው ኮላው እቃው በያደቱ
2: ጥሩ። ወይዘሮ ደሽታ ነው እውነት ነው እንግዲህ አብዛኛው ሰው ያው በዚህ መንገድ ነው መጣሽ ይታወቃል ይሄ ነገር
3: መጣነ እና አንድ ሰው እኮ ወርቀነሽ ወይም ሰጠኝ አንድ ሰው ማስቀየም እኮ ምን ያህል ይከብዳል። እንኳን 170 ሰው ክርስቲያን ነው አላማው የተወጣው የአፍጋናው ስራ ሃይማኖታችን ጉዳይ ነው። ሃይማኖታችን ሁላችንም ያንገበግበናል እንደ ቀትር እሳት። የመጣንም በሃይማኖታችን ነው በትምህርታችን አይደል በመልካችን አይደል በጠጉራችን አይደል በዘራችን የመጣና ጋር በተናቸዋለሁ እሰበሰባቸዋለሁ ባል
2: ወይዘሮ ድጅጠኑ
3: መጣለፈላል ነው።
2: አዎ እንግዲህ በዚህ ጉዳይ
3: ሁላ ሰው ንባስ ወይስ ሁላ በጣባጅ ያገለገለ የሞተ የዳነ ህዝቡ እየሰራ ግብር እየከፈለ አሁን አዲሱ ሲያነጋግራቸው ነበር ምን ሰርዋጣ ይያለ ማለት ነው። እስራኤል አገር ቆሙ
2: ይኸውልሽ ወይዘሮ ደጅጠን ነው በዚህ ጉዳይ እየሰማሽን ከሆነ እኛንም ስሜን
3: ኮሚኒካ ለማምረት
2: እየተደማመጥን አይመስለኝም።
0: ወይዘሮ ደጅጠን ነው ትሰሚናለሽ? አሁን እንግዲህ ሰዎች ሀሳባቸውን ይገልጹ ይሆናል፣ የተለያዩ ነገሮች ይናገሩ ይሆናል። እኛም ለማጣራት ይህን የተናገሩ ሰዎችን አቅርበናል። ማንም ምንም አለ እውነትን ከእውነት የሚያሸሸው ነገር የለምና ህብረተሰቡን አንድ ወደሚያደርግ ሁኔታ ብናልፍ ጥሩ ነው። አንድ ሰው ስለተናገረ ያነ አይደለም የእኛን ማንነት የዛኛውን ማንነት ሊወስን የሚችል እና አንተ እናንተ እኛ መባባል በማቆም ሁሉም እንግዲህ ህብረተሰቡ አንድነቱን ጠብቆ መሄድ ያለበት ነው እና በዚህ ዙሪያ ምን ትያለሽ?
3: አባባል ትክክል ነው። ይኸውልህ ፍቅር ነው የሚያስፈልገን። እኛ አንድ መሆን አንድ ሰው ልጆች ነን። በቋንቋ ልዩነት ብንለያይም በአማርኛ ብንልም አንድ ነን። ለአንድነታችን ደግሞ ምንድን ነው ልጆቻችን ነገ አብረው ነገ ወታደር ነው አብረው የሚሄዱ በስመ ኢትዮጵያ የሚያውቅ እንጂ ከሌ ፈረስ ሙላ ከሌ ክርስቲያን ከሌ አይሁድ የሚለውን አያውቁትም። በአንድ መልክ ነው የምንታወቅ። አዲያ ለዚህ ተከባብሮ በፖለቲካውም ሆነ ተደራጅቶ ወንበር ላይ ማስቀመጥ ሰውን እኛ መጠቀም ሲገባ እንዲህ እየተባለ ዛሬ በራዝ በጥማት በስኳር በሽታ በደም ለሀጥ እናቱ ተዚያ ልጅ ተዚሁ በሽተኛ የሆነ ሰው ይህ ሲባል ይህ ሰው ተበሽታ አይወርቅም? መጉዳት አይሆንም? አይዟችሁ በመፋቀር ሲገባ፣ አይዟችሁ በመተባበር ሲገባ።
2: ወይዘሮ ደጅጠኖ እንደው ትናንት ሰምተሽን ከሆነ እኔን እየሰማችኝ አይመስለኝም። ወይዘሮ ደጅጠኖ ትናንት ሰምተሽ ከሆነ በትናንት ስርጭታችን እንግዲህ ማብራሪያ ሰጥቷል። ይሄን ተናገረ የተባለው ሰው ያው ጋሽ አብርሃም ነው። 75ቱ ክርስቲያን ነው ሳይሆን ሳይመረመር የመጣ ነው ያልሁ ምርመራ አልተደረገም ብሎ ማብራሪያ ሰጥቷል። ግን አሁንም ያዋጣን ህዝቡ አንድ ላይ ነው የሚኖር ተጋብቶ አንድ ላይ አንድ ወታ ደር አሁን የኛ ማህበረሰብ ያው የህይወት መስዋዕትነት ሲከፍል ለሀገሩ በእኛ ማህበረሰብ ላይ የዘረኝነት ወይም ሌላ አላግባብ የሆነ ነገር ሲፈጸም ሁሉም ሰው በየቤቱ እኩል ነው የሚታመም፣ እኩል ነው የሚያለቅስ፣ እኩል ነው የሚያዝንና አንድ ላይ እየኖረ ያለ ህዝብ ነው። አንዳንዴ ደግሞ ጥሩ ጥሩ ነገሩን እያዩ ወደ ጥሩ ነገር መሄድ ይሻላል፣ እንደው የሚያግባባ ነገር ማንሳት ይጠቅመናል። እዚህ ለእንግድነት ሳይሆን አገር ብለን ልንኖር ነው የመጣን ሁላችንም እና ዞሮ ዞሮ ኢትዮጵያ ቤተ እስራኤላውያን ተብሎ ነው የሚጠራ መጨረሻ ላይ
3: እኛ ቢዛ መተን አይደለም ምንመጣ፣ በፋክስ ነው ምንመጣ። ያማ ቢሆን እኮ ይህን ያህል ጊዜ ወገኖቻችን ጎንደር፣ አዲስ አበባ ባልተቀመጡ ነበር፣ በመጡ ነበር። መምጫው እንትን እንጂ እንደ ሌሎች ህዶ ወይም ምሽት አግብቶ እንደ መምጣት ወይ ባል አግብቶ እንደ መምጣት ወይም በረሃ ጥሰው የኤርትራዎች እንደሚመጡት እኮ የሚመጣ ቢሆን የእኛ ሰውም 30 ዓመት አይቀመጥም ነበረ። ፍቅርንማ እንግዲያ የመሰለ የለም። ትልቁ መሰረት ፍቅር ነው። እኛ በጣት የምንቆጠር ሰዎች እኮ ብዙ እኮ አይደለንም።
2: ጥሩ ጥሩ ሰዎችም አሉ፣ እነሱን ማስታወስ ያስፈልጋል። ጥሩ ሀሳብ የሚያነሱ ሰዎች አሉ
3: ነው። ይህ ነገር እኮ ተደጋገመ። ከአሁን ቀደም 300 ሰው ሊመጣ አይደሉም ተብሎ ተቁሞ ነበር። ፍርድ ቤት ውድቅ አድርጎት ነው የመጣ። አሁን ደግሞ ለምን ጥያቄው የሃይማኖት ጥያቄ ነው። ሰላማዊ ሰልፍ የተወጣ ከዚህ አይደሉም ተማለት ለምን ለግዳን እነዚያን የተሳሳቱትን ተተባብረን ሳንሸፋፈን ተገላልጠን ወደ የነበሩበት መስመራቸውን እነዚያ ማናስገባ መልሰን
0: እዚህ ላይ እንግዲህ አሁን በአመጣጥ ዙሪያ ያሉ የሚጠየቁ ጥያቄዎች ካሉ በአሰራር ስህተቶች ካሉ መረጃ ይዞ የሚመለከታቸውን ክፍሎች መጠየቅ ይቻላል። ግን አንድ ላይ ህብረተሰቡ እንደዚህ አይደለም እንደዚህ ነው የሚለው ነገር ሊታረም የሚገባ ነው። ግልጽም መሆን አለበት ለሁሉም ሰው እና በተቻለ መጠን ህብረተሰቡን አንድ ለማድረግ ነው መጣር ያለብን። ሁላችንም እዚህ የምንኖረው በደስታው በመከራው አንድ ላይንን። አሁን በአመጣጥ መከፋፈል ልጆቻችን ላይ ለሚደርሰው ችግር መፍትሄ አላመጣም እና ለእነሱ ማሰብ፣ ለተተኪው ትውልድ ማሰብ ይገባናል እና እዚህ እስራኤል ሀገር የሚፈቀ የህይወታችን የዕለት ከዕለት ኑሯችንን ለማሻሻል ጥረት ማድረግ ያስፈልጋል ከመከፋፈልና ማጠቃለያ ባጭሩ
3: ትክክል ነው። ይኸውልህ ገና እኮ የስደት መጨረሻ እስራኤል ሀገራችን ናት። የትም የትም አንሄድም። ለእኛ ፍቅር ነው የሚያስፈልገንን። ደግሞ አሁን በአሁኑ ሰዓት በዚያም በዚያም እስራኤል ለማጥፋት በሚፈክረው ሰዓት እና ፍቅር ተቀምጦ ጸብን ምን አመጣው? ትልቅ ሰው እኮ ዋሽቶ ያስታርቃል። ያቀራርባን አንድነት ኃይል ነው ባልሰነስ አንድነት ሲገባ ፍቅር ሲገባ ከትልቅ ሰው የማይገባ ነገር ከሴት ማለት ወንድ ከትልቅ ሰው አሁን እኔን እንደሚያመኝ ሌላውን አመ ማለት ነው እንዴ ብድግ አርጎ ልብ ወለድ ወግ እኔን እንደሚያመኝ ሌላውን የሚያመዋን ሴት ማለት ወንድ በዚህ የመጡ ክርስቲያኖች ናቸው የሚሉት እባካቸው ተው እክባር ወጣት መዘንብባት ሀገር ፍቅሯን እንጫጻት
2: እሺ እናመሰግናለን
3: ጣባ አገልግለው ተድረው ተኩሎ ይበሉ ለተረካቢ ልጆች ናቸው ትልቆች ያለፈነ እኮ ነው
0: እሺ ያለን ጊዜ እየገደበን ነው እናመሰግናለን ማስተዋቂያ
2: ወይዘሮ ደጅጣኑ እናመሰግናለን መልካም ቀን ይሁንልሽ የጊዜያችን እየገሰገሰ ነው ለቴክኒክ ባለሙያው ለአቪያተር ሽሞኒ ምስጋና ይድረሰው እንዲሁም ለፕሮግራሙ አጠናካሪ ለሃና አስፈራው ምስጋና ይድረሳቸው ሰጠኝ እንግዲህ ምሽት
0: ሰባት ሰዓት ላይ ደግሞ እንገናኛለን በዚህ በሚነሱ ሐሳቦች ዙሪያ አንድ ሰው አንድ ሐሳብ ስላለ ብቻ እንደዛንም ብሎ ማሰብም አስፈልግም ሚዛናዊ ሆኖ
2: ብዙ የጋራ ማህበራዊ ችግሮች አሉን በእነሱ ዙሪያ ነው ያያው አንድ መሆን አለብን እነትከን ነው መልካም ቀን
0: መልካም ቀን

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራድ አፕኒም ነፍስ አዳኝ ድረገጽ ይግቡ።

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ። ክለቱ እንደ ዕብራውያን ዘመን አቆጣጠር ዮም ሸኒ ዩድጊሜል በአብ ታፍሽን ፔይባብ ሲሆን እንደ አውሮፓ ዘመን አቆጣጠር ጁላይ 27 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ሐምሌ 20 ቀን 2018 ዓመተ ምህረት ነው። የምሽቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ገብርኤል ኮሄን ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ ሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ወቅታዊ ዘገባ እናቀርባለን። ከዛም ሳምንታዊ የህግና ፍትህ ፕሮግራማችን ይቀርባል። ከተለያዩ አድማጮች ጋርም በስልኩ ውይይት እናካሄዳለን። አብራችሁን ቆዩ። ስርጭታችን እንደተለመደው እስከ 8 ሰዓት ድረስ ይቀጥላል። አሁን የምሽቱን ዜና እነሆ። በቅድሚያም አርዕስተ ዜና። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በዋሽንግተን ተገናኝተው ለመወያየት ዛሬ ወደ አሜሪካ ማምራታቸው ተገለጸ። የመከላከያ ሚኒስትር እስራኤል ካዝ ከሆላንዱ መንግስት ተቃዋሚ ፓርቲ ሐላፊ ሄርት ቪልደርስ ጋር በኢየሩሳሌም ተገናኝተው ተወያዩ ተባለ። የውጭ ጉዳይ ሚኒስትር ጊዶን ሳአር እስራኤል 3 ቶን የህክምና መሳሪያ እርዳታ ወደ ኮንጎ መላኳን አስታወቁ። ሳውዲ አረቢያ በኢራቅ የሚገኙ የኢራን ደጋፊ ሚሊሻዎች ወደ ሀገሯ ምስራቃዊ አቅጣጫ ያለ ሰው የሚበሩ ቀላል አይሮፕላኖች ማክሸፏን አስታወቀች። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ነገ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር በዋሽንግተን ተገናኝተው ለመወያየት ዛሬ ወደ አሜሪካ ማምራታቸው ታወቀ። ኔታንያሁ ኖቫቲም ከተባለው ወታደራዊ ካምፕ የጽዮን ክንፍ ወይም ክናፍ ጽዮን በተሰኘው መንግስታዊ አይሮፕላን የበረሩ ሲሆን በረራውን ከመጀመራቸው በፊት ባሰሙት ንግግር ኔታንያሁ እንዲህ ብለዋል።
2: אנחנו נדון בכל הנושאים שעל הפרק בראשם איראן, כמובן שהמטרה שלנו היא לשמור על ביטחוננו וגם להרחיב את מעגל השלום סביבנו. אני יוצא לשליחות הזאת עם מטרה אחת ברורה, להבטיח את ביטחונה, עוצמתה ועתידה של מדינת ישראל היקרה שלנו.
1: ጠቅላይ ሚኒስትር ቢንያሚን ኔታንያሁ በወቅታዊ ጉዳዮች ሁሉ እንወያያለን፣ በዋነኛነት የኢራንን ጉዳይ እናስቀድማለን። አላማችንም የሀገራችን ሰላም ለመጠበቅ በአካባቢያችንና የሰላሙን ቀጠና ለማስፋት ነው። የምንሄድበት አላማ አንድና ግልጽ ነው። የውዷን ሀገራችን የእስራኤልን ሰላም ደህንነት ጥንካሬና የወደፊት ተጣፋንታ ለማረጋገጥ ነው ብለዋል። ከበረራቸው በፊት ባሰሙት ንግግር ጠቅላይ ሚኒስትር ኔታንያሁ ከሁለት ሳምንታት በፊት በድንገት ህይወታቸው ካለፈው ሴናተር ሊንዲዜ ግርሃም የቀብር ስነ ስርዓት ላይም ይሳተፋሉ ተብሎ ይጠበቃል። የመከላከያ ሚኒስትር እስራኤል ካዝ ከሆላንዱ መንግስት ተቃዋሚ ፓርቲ ሐላፊ ሄርት ቪልደርስ ጋር ከይሁዳና ሰማሪያው አስተዳደር ሸንጎ ሐላፊ ዮሲ ዳጋን ጋር በኢየሩሳሌም ከተማ ተገናኝተው ተወያዩ ተባለ። መሪዎች በወቅታዊ ተጨባጭ የደህንነት ሁኔታና ዓለም አቀፍ ወዳጅነት በማጠናከር ዙሪያ መወያየታቸው ታውቋል። እስራኤል ራሷን የመከላከል መብቷን እንድትጠብቅ ዊልደርስ ለሚያደርጉት ቋሚ ድጋፍ ካዝ ምስጋና አቀርበውላቸዋል። ዊልደርስ እስራኤል በይሁዳና ሰማሪያ አካባቢ መኖሪያ ሰፈሮችን እንድትገነባ ጽኑ ድጋፍ የሚያደርጉ መሆናቸውን አረጋግጠዋል። የእስራኤል የጸጥታ ጥበቃ ኃይል በማዕከላዊ ጋዛ ሰርጥ የሐማስ የውስጥ ደህንነት እዝ የነበረውን ዋሊ ሙሳ ሐሊድ ሊዳዊን መደምሰሱን አስታወቀ። የሐማስ የውስጥ ደህንነት ክፍል መረጃዎችን እየሰበሰበ ድርጅቱን በማገዝ ሐማስ በእስራኤል ላይ የሽብር ጥቃቱን እንዲያጠናክር በማድረግ ኃላፊነት ተሰማርቶ ይሰራ እንደነበር የእስራኤል መከላከያ ሰራዊት ቃል አቀባይ አስታውቋል። የሊኩድ ፓርቲ አሰራር ደንብ ላይ ለውጥ ለማድረግ በሚያካሄደው የውስጥ የድምጽ አሰጣጥ ሂደት ምሽቱን ይጠናቀቃል ተባለ። የፓርቲው አባላት በሚያካሄዱት የድምጽ አሰጣጥ ሂደት ስለ ቅድመ ምርጫ ጠቅላይ ሚኒስትር ኔታንያሁ በፓርቲው ዝርዝር እስከ 30 ቁጥር ድረስ እንዲመደቡላቸው ባቀረባቸው 8 አዳዲስ አባላት ወደ ፓርቲው የመቀላቀል ሁኔታ ይወስናል ተብሎ ይጠበቃል። ከአንድ ሰዓት በፊት የተሰጠው ድምጽ 60% ደርሶ እንደነበር ታውቋል። የውጭ ጉዳይ ሚኒስትር ጊዶን ሳር እስራኤል 3 ቶን የህክምና መሳሪያ እርዳታ ወደ ኮንጎ መላኳን አስታወቁ። ሳር የኢቦላ በሽታ በተከሰተባት ዲሞክራቲክ ኮንጎ የበሽታውን ስርጭት ለመቋቋም እንዲያግዛት እስራኤል 3 ቶን የህክምና እርዳታ ቁሳቁሶችን መላኳንና እርዳታውም በቦታው መድረሱን አስታውቀዋል።
3: The 3 tons of Israeli medical aid sent to help the DRC confront the Ebola outbreak has arrived recently and is ready to be deployed.
1: ሳር እርዳታው ኮንጎ ከመድረሱ ለመድረሱና ለጥቅም አገልግሎት ዝግጁ መሆኑንም ገልጸዋል። የውጭ ጉዳይ ሚኒስትር ጊዶን ሳር ይህን ንግግር ያሰሙት በኢየሩሳሌም በሚገኘው ቢሮአቸው ከኮንጎ አቻቸው ጋር ተገናኝተው በተወያዩበት ጊዜ መሆኑን ከደረሰን ዘገባ መረዳት ችለናል። የተለያዩ ሀገራት የራባናት ልዑክ ቡድን አባታቸው ከዚህ ዓለም በሞት የተለዩባቸውን የኳታሩን መሪ ሼህ ታሚምን ለማጽናናት ዱባይ ገቡ ተባለ። የኳታሩ መሪ አባታቸው የቀድሞ የኳታር ጠቅላይ ሚኒስትር ሼህ ሐማድ ቢን ኻሊፋ አልታኒ ከሁለት ሳምንታት በፊት በ74 ዓመታቸው ከዚህ ዓለም በሞት መለየታቸው ይታወሳል። ቤተሰቦችን ለማጽናናት ወደ ኳታር ከሄደው የራባናት ወይም የይሁዳን ሃይማኖት መሪዎች የልዑክ ቡድን አባላት መካከል የኢራኑ ራቭ ራሺ ይሁዳ ግራሚ በቱርክ የአሽቀናዚ ራቭ ማንደል ሂትሪክና የኳታር የኻባድ ልዑክ የሂትሪክ ልጅ መሆናቸውን ሮይኬስ ከላከው ዘገባ መረዳት ችለናል። ሳውዲ አረቢያ በኢራቅ የሚገኙ የኢራን ደጋፊ ሚሊሻዎች ወደ ሀገሯ ምስራቃዊ አቅጣጫ ያለ ሰው የሚበሩ ቀላል አይሮፕላኖች የተኮሱትን ቀላል አይሮፕላኖች ማክሸፏን አስታወቀች። የኢራን ደጋፊ ሚሊሻዎች ድሮኖችን በሳውዲ ዋና ከተማ ሪያድ አቅራቢያ ወደሚገኘው የነዳጅ ማከማቻ ጣቢያ የተኮሱ ሲሆን የሳውዲው መከላከያ ሚኒስትር ቱርኪ አልማላኪ ባስተላለፉት መልእክት ሀገራቸው በትክክለኛው ጊዜና ሁኔታ ምላሽ የመስጠት መብቷን ትጠቀማለች ብለዋል። ዛሬ ረፋዱ ላይ እስራኤልን ከዮርዳኖስ በሚያዋስነው ድንበር አካባቢ ወደ እስራኤል ክልል ከመድረሱ በፊት መከላከያ ሰራዊቱ ሁለት ያለ ሰው የሚበሩ ቀላል አውሮፕላኖችን ማክሸፉ የሚታወቅ ሲሆን ከየት እንደተተኮሱ ለማወቅ ግን ምርመራ እየተካሄደ መሆኑ ተገልጿል። የእስራኤል ንግድ ባንኮች ዛሬ ባካሄዱት ዓለም አቀፍ የገንዘብ ልውውጥ አንድ የአሜሪካ ዶላር በ3 ሸቀል ከ06 አጎሮት ሲመነዘር፣ አንድ ዩሮ በ3 ሸቀል ከ48 አጎሮት የገንዘብ ልውውጥ ተካሂዶበታል። በመጨረሻም የአየር ንብረት ትንበያ። የአየር ጸባይ ከነገ ጀምሮ እስከፊታችን አርብ ድረስ ሙቀቱ ደረጃ በደረጃ እየጨመረ እንደሚሄድና አርብ በጣም ሞቃታማ ይሆናል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የነገው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና በሃይፋ 30፣ በቴል አቪቭ እና በጽፋት 31፣ በቤት ሻአን 38፣ በቤርሸባ 34፣ በኤላትና አካባቢዋ 40 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው በቃ። ወደሚቀጥለው ዝግጅት ለማለፍ ሙዚቃ።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናቸው የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራዳፕኒም ነፍስ አዳኝ ድረገጽ ይግቡ።
2: የተከበራችሁ አድማጮቻችን ትርጭታችን እንደቀጠለ ነው። አሁን ደግሞ ወቅታዊ ጉዳዮችን ወይ ዘገባዎችን እናይበት ሰዓት ላይ ደርሰናል። ዛሬ በተለያዩ ወቅታዊ ርዕሰ ጉዳዮች ዙሪያ አምንወያየው ከመምህር ዮሴፍ ረዳሂን ጋር ነው። መምህር ዮሴፍ ስልክ መስመራችን ላይ ነው፣ ወደ እሱ ነው የምናልፈው። መምህር ዮሴፍ ጤና ይስጥልን፣ እንደምን አለ?
3: ጤና ይስጥልን ወይዘሮ ወርቅነሽ፣ ለአንቺም ለአድማጮችም
2: እናመሰግናለን። እኛ ሰላም ነን፣ እንዴት ነህ?
3: ሰላም ነው፣ ሰላም ነው። ትንሽ ሞቅ እያለ ነው። ሰላም
2: ሞቅ ይላል። አዎ፣ እንደውም ኢየሩሳሌም አካባቢ እንደውም ይሻላል ነው የሚባለው፣ ግን ይሞቃል።
3: በጣም ይሻላል፣ ግን ስታወዳድሩ ነው። አዎ
2: ሲወዳድር ነው። አዎ እውነት ነው።

0: ጥሩ እንግዲህ ያገራችን ሁኔታ ፖለቲካውም እየተማማቀ ነው። በአጠቃላይ ያለው ነገር ከኢራን ጋርም ያለው ጉዳይ ቀላል አይደለም። ጠቅላይ ሚኒስትር ቢያሚን ናታንያሁ ያው እንደምናውቀው ዛሬ ወደ አሜሪካ ተጉዘዋል። እንደው ከትራምፕ ጋር ተገናኝተው በምን ጉዳይ ይወያዩ ይሆን የሚለው ነገር ልብ ሰቃይ ነው። ኢራን ያው እንዳለ የኢራን ጉዳይ እንዳለ ሆኖ እንደው በምን ርዕሰ ጉዳይ ሊወያዩ ይችሉ ይሆን ተብሎ ይጠበቃል።
1: እንግዲህ ያው እንደተጠቀሰው የአየር ጸባዩ እየሞቀ እንደመሆኑ መጠን የወቅታዊ ጉዳዮችም እንደዚሁ እየሞቁ ነው። ጠቅላይ ሚኒስትር ቢንያሚን ነታንያሁ ወደ አሜሪካ የተጓዙበት ዋና ምክንያት ያው የተጣደ ነገር ለማብሰል ነው ሲጀመር። በነገራችን ላይ እሳቸው ናቸው እንግዲህ ከዓለም ዙሪያ ከሚገኙ መሪዎች ለስምንተኛ ጊዜ ወደ ነጩ ቤተ መንግስት እየተጓዙ ያሉና ከፕሬዚዳንት ዶናልድ ትራምፕ ጋር ውይይት ማድረጋቸው የተለመደና የውይይቱ ውጤትም ከአሁን በፊት እንደነበሩት ውይይቶች ከአቋም መግለጫ ባለፈ ወቅቱንና ውጥረቱን የጠበቀ ከየቀጠናችን አጀንዳዎች ቀዳሚ እንደሚሆን በዚህ ሁኔታ እንደሚወያዩ የሚያሳዩ ብዙ ምልክቶች አሉ። ለሱም ነው ዋናው እንግዲህ እንደምናስታውሰው ባለፈው ሳምንት ዛሬ ነው ነገ ነው የሚያስብል የጦርነት ነጋሪት ነፋስ ነበር። አሁን ግን ያ ነፋስ ረገብ ብሎ ያው ወደ አውሎ ነፋስ ከመቀየሩ በፊት ቅድመ ዝግጅት የመመከትና የማጥቃት ጥሎች የሚዘጋጁበት ሊሆን ይችላል ተብሎ ይገመታል። በሌላ በኩል ደግሞ እየተዘገበ እንዳለው ያው እምነቱ ያን ያህል ቢሆንም የዲፕሎማሲ ሂደቶች በሁለቱ መሪዎች በኩል የውይይት ቦታ ሊኖራቸው እንደሚችል እየተነገረ ያለበት ሁኔታ ነው።
0: አዎ፣ ጠቅላይ ሚኒስትሩ በረራውን ከመጀመራቸው በፊት እንግዲህ ባሰሙት ንግግር እንደተለመደው ንግግር ያደርጋሉ መሪዎች ከበረራ በፊት። በዛሬው የኢራን ጉዳይ መጀመሪያ ሆኖ እንግዲህ በወቅታዊ ጉዳዮች እንወያያለን ብለዋልና እንደሚታወቀው ጠቅላይ ሚኒስትሩ ለስምንተኛ ጊዜ ነው ያልኩ አይደል እንግዲህ በዶናልድ ትራምፕ ዘመነ መንግስት ብቻ ባሆኑ ማለት ነው ጠቅላይ ሚኒስትሩ ሲሄዱና እንደው ቤተኛ ማለት ናቸው ለአሜሪካ ቤተ መንግስት ተገናኝተው በተወያዩባቸው ጊዜ ብዙ ምስጢራዊ የሆኑ ነገሮች እንደ ተወያዩ በተለይ ከኢራን ጋር የተካሄደውን ጦርነት ጠቅላይ ሚኒስትሩ ትራምፕን አሳምኗቸዋል። እንግዲህ ይህችን ያክል ግዙፍ ሀያል ሀገር ወደዚህ ጦርነት እንድትገባ ማድረግ ችሏል ሲባል ሰምተናል። አሁን ያለንበትን ሁኔታ ግን እናውቃለን። ጦርነቱ እንደው ተቀዛቅዞ ነው ያለ ወይ ኢራን ጨርሳ አልተሸነፈች ወይ አሜሪካ ደግሞ ጠቅላ አልወጣች እንደው ለዘዝ ብሎ ነው ያለ? ምናልባት ናታንያሁ ትራምፕን አሁንም በድጋሚ ለማሳመንና እንደው ጠበቅ ያለ እርምጃ ለመውሰድም ይችሉ ይሆናል ተብሎ ይወራል። በሌላ በኩልም አይ እዚህ በኋላ እንኳን አይችሉም የአሜሪካ ህዝብ እየደገፈ አይደለም ይባላል። እና እንደው በዚህ ዙሪያ ምን እንጠብቅ ብለህ ታስባለህ?
1: በጣም ቆንጆ። ምን እንጠብቅ ለምትይው አሜሪካ ማለት ጠቅላይ ሚኒስትር ቢንያሚን ነታንያሁ ፕሬዚዳንት ዶናልድ ትራምፕን እንደዚህ ይሏቸዋል እንደሚባለው ቢሆን እስካሁን ኖሮ ጦርነቱ አልቆ ነበር። ስለዚህ ዶናልድ ትራምፕ የሚመሩ በራሳቸው ስሌት ነው፣ ጠቅላይ ሚኒስትርም የሚመሩት በራሳቸው የሁኔታው ስሌት ነው። ጠቅላይ ሚኒስትር ቢንያሚን ነታንያሁ የአሜሪካን ጉብኝት ምክንያት አድርገው የተጓዙት ለሴናተር ሊንዴዚ ግራሃም በዜናሽ ላይ እንደጠቀሽው የቀብር ስነ ስርዓት ቀደም ብሎ ነበር። በእርግጥ ስለተራዘመ ይህን ስርዓት ለመቀላቀል ይሁን እንጂ ከዚያ የበለጠ የሚቀብሩት ጊዜያዊ ምስጢር እንዳለ ሊኖር እንደሚችል የሚታወቅ ነገር ነው። ይሄ ሲመዛለዝ የቆየው ያለፈው ሳምንት ጦርነት ምናልባት የለየለት ቀጣይነት ሊሆን እንደሚችል ይገመታል። በዚህም ደግሞ ምናልባት እኛ ጠቅላላ ህዝቡ ወይም ደግሞ ለመረጃ ሩቅ የሆነው ልብ የማንለው ብዙ ነገር አለ እና አንቺም ጠቅሰሸዋል፣ በዛ ውስጥ ብዙ ነገር ይወያያሉ። እሳቸው ጠቅላይ ሚኒስትር ቢንያሚን ነታንያሁ ወደ አሜሪካ በሚሄዱበት ጊዜ ወይ የእርቀ ሰላም ነገር ይዘው ይመጣሉ ወይ ደግሞ ሌላ ነገር ይዘው ይመጣሉ። እንግዲህ ያለው ሁኔታ ነው።
0: እንደው ከኢራን ጋር በዚህ አሁን ባለንበት ሁኔታ እርቅ ይኖራል፣ ሰላም ይኖራል ብሎ ማሰብ ይቻላል?
1: በፍጹም ሊገመት የማይችል ነው። ምክንያቱም እስካሁን ቢኖር ኖሮ እስካሁን ይኖር ነበር። ይህን ልናውቅ የምንችለው እንግዲህ የኢራን አቋም ሌላ፣ የአሜሪካ አቋም ሌላ፣ በሁለቱም ስናየው ማለት ነው። የኢራን አቋም እንዴት ነው? የያዘችውን የሆርሙስ ግዛት

0: እዛ በዛ ማስተዳደር ትፈልጋለች። አሜሪካ ደግሞ ነጻ እንዲሆን ትፈልጋለች። ሌላው ደግሞ የአሻራቱማ ኡራኒየም የተባለው የአውዳሚ መሳሪያ ቅመም ነው። እሱን ደግሞ ትሰጣለች አትሰጥም እየተባለ አሁን ጭራሽ ሌላ ቦታ እንዳለ እና ኢራኖች ደግሞ በውሉ መሰረት መቆማቸው ብቻ ሳይሆን ከቀን ወደ ቀን በአሜሪካ ላይ ዛቻ እየፈጠሩ ያለበት ሁኔታና እንግዲህ ልክ እንደ እስራኤልና እንደ ፍልስጤም ያለ የውዝግብ መስመር የያዘ ይመስላል እና ያለው ሁኔታ ይሄ ነው።
1: እንግዲህ የሚገርም ነው። ሰሞኑን ያው ጠቅላይ ሚኒስትሩ ወደ አሜሪካ የመሄድ ሀሳብ ነበራቸው ሲባል ሰምተን ነበር። ከዛ ደግሞ እንደተባለው የዚህ ሴናተር ግራሃም ያው ህይወታቸው አለፈ። የእስራኤል በጣም ጽኑ ወዳጅ ናቸው። በዚህ የቀብር ስነ ስርዓት እሳተፋለሁ ሲሉ ተሰምቶ ነበር። ግን ምንድን ነው አሁን የሚወጡ መረጃዎች? ሆን ተብሎ ከትራምፕ ጋር ለመገናኘት እንደው የታሰበ ነው? በጣም የተለየ ነገር ይወስናሉ የሚል ነገር እያየ ነው በመገናኛ አውታሮች።
0: አዎ በትክክል። ብዙ ጊዜ እኛ ለእኛ የሚደርሰው ዜና ሌላ፣ ሁለትዮች የሚያወሩት ወይም ደግሞ የሚነጋገሩበት አጀንዳና ነጥብ ሌላ ነው እና ያን ሌላ ነገር ደግሞ እኛ ገብተን ይሄ ነው ማለት አንችልም። ምክንያቱም የተቀበረ ምስጢር ነው የሚያወሩት እንደጠቀስኩት። ይሄ የተቀበረ ምስጢር ደግሞ ይፋ የሚሆነው ስናየው ስንሰማው ነው እና በእርግጥ እንደጠቀሽው ምክንያቱ ያ ይሁን እንጂ ውስጠ ምስጢሩ ሌላ ታሪክ ነው። ለእኛ ብዙ ብዙ ግልጽ ያልሆኑ ብዙ ነገሮች በዛ ውስጥ ይታመሳሉ፣ ይማሰላሉ፣ ወደ ቁም ነገር ይገባሉ ማለት ነው።
1: የአሁኑ ደግሞ ጭራሽ ጋዜጠኞችም አብረው እንዳልሄዱ ነው የሚነገረው። ሚስጥራዊ መሆኑ በግልጽ እየተነገረ ነው። ዝግ ነው የሚሆነው ውይይቱ ይባላል።
0: አዎ አዎ፣ በትክክል አዎ። ታስታውሽ እንደሆነ ፕሬዚዳንት ዶናልድ ትራምፕ ቱርኪያ ለናቶ ስብሰባ በሄዱበት ጊዜ እስራኤል ያስተላለፈችላቸው የደህንነት ምስጢር ነበር እና ኢራን ሊመቷቸው አስበው የነበረ ሁኔታ እና ፕሬዚዳንት ዶናልድ ትራምፕ አውሮፕላናቸውን ቀይረው የሆነ ደርሰው እንደመጡ ያለበት ሁኔታ እና በአሁኑ ሰዓት ደግሞ የኢራኖች ዛቻ ከምንጊዜውም በበለጠ በተለይ ባለስልጣናትን መሪዎችን ለመምታት የሚያደርጉት ጥረትና ፉከራ ከጊዜ ወደ ጊዜ እየጨመረ እየመጣ እንደመሆኑ መጠን ለዚህ ደህንነት ሲባል የጠቅላይ ሚኒስትር ቢንያሚን ኔታንያሁ አውሮፕላን ከቤንጎሪዮን አልተነሳም። እንደሰማሽው ናቫቲም ከሚባለው ወታደራዊ አየር ማረፊያን የተነሳ ለደህንነት ሲባል ጋዜጠኛም ምንም አልተሰማም። ቀድመውም የመውጫውን ጊዜ ማለት የመነሻውን ጊዜ አልተናገሩም። ብዙ ነገሮች አሁን ተቀያይረዋል። እንግዲህ ማንረሳው ነገር ቢኖር ጠቅላይ ሚኒስትር ቢንያሚን ኔታንያሁ ባደረጉት የማያወላውል ጦርነት ብዙ መሪዎችና ባለስራ የስራ ድርሻ ያላቸው ሰዎች ተወግደዋል ከዚህ ዓለም እንደምናውቀው። ከዛ የተነሳ ደግሞ ኢራን ከምን ጊዜውም በበለጠ ይሄን ቂም ለመወጣት ወይም ደግሞ አጸፋ ለመመለስ ያለሰለሰ ጥረት እያደረገች ነው እና ይሄን በተመለከተ ለዚህ ጉዳይ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በንቁ ነው የሚጠባበቁት፣ በንቁ ነው የሚያዩት እና ለዚህ ነው እንግዲህ በደፈናው መሄድ የፈለጉት።
1: አዎ፣ እሳቸው እንዳልከው በደፈናው ነው የሄዱት። እንግዲህ ጋዜጠኞች ደግሞ የተለያዩ መገናኛ አውታር ተንታኞች እንደሚሉት ኢራን እንግዲህ እንደሚታወቀው ቀደም ሲል የጠቀስከው ያብላላችሁ የኡራኒየም መጠን መጨረሻው አልታወቀም። አጥልቃ መሬት ውስጥ ቀብረዋለች፣ አስተማማኝ ቦታ ኖረዋለች፣ ምን የሚባል ነገር አለ? የኒኩለር መሳሪያ ግንባታዋንም በሚስጥር ትቀጥላለች የሚል ከፍተኛ ስጋት ነው ያለው። እንግዲህ እንዳልተጎዳ ነው የሚነገረው። ሊሆንም ይችላል ላይሆንም ይችላል። ግን ጠቅላይ ሚኒስትሩ አሁን መረጃ ይህን ጉዳይ በሚመለከት ሚስጥራዊ የሆነ ጥልቅ መረጃ ለትራምፕ ይናገራሉ የሚል መረጃዎችን እያየን ነው። እንደው በትክክል እስራኤል ይህን ነገር አውቃ ከሆነ የኢራን የኒውክሌር ግንባታ ሂደት እና የተቀበረውን ኡራኒየም ቦታ ካወቀች እንደው ምን ሊሆን ይችላል ወደፊቱ? አሜሪካ ምን አይነት እርምጃ ልትወስድ ትችላለች? የጦርነቱ መጨረሻስ ይቀርብ ይሆን?
0: እንግዲህ በተለይ ይሄን ኡራኒየም በተመለከተ በተለይ ቀደም ሲል እንደጠቀስኩት መሪዎች በኢራን ከተመቱ በኋላ፣ ባለስልጣናት ከተመቱ በኋላ ከአለፈው ጊዜ ከዛ በፊት ከመሆኑ በፊት ይታደርገው የነበረው ዛቻ አሁን በበለጠ ጠንከር እያለ የመጣና ይሄ ነገር

0: ኡራኒየሙ ተሰርቶ ለመተኮስ ከተቻለ በምንም ተአምር ሳታደርገው አትቀርም፣ ትመታናለች ባጭር አባባል ማለት ነው። ስለዚህ ቅድመ ጥንቃቄ ይደረጋል። ቅድመ ጥንቃቄ ደግሞ እስራኤል ባላት መረጃ መሰረት ምናልባትም እንደጠቀሽው ይህ መረጃ ሊጠቅም የሚችልና ምናልባት ደግሞ አሜሪካ ልታደርገው የሚችል ካለ እንዳለፈው ጊዜ ያው B2 ቦምብ ጣይ አውሮፕላን በዛ ሊመቱ ይችላሉ የሚባል ነገር አለ። ነገር ግን ይህም ፈንጂ ነገር የሚተኮሰው ነገር ሊደርስበት አይችልም የሚባል ነገር አለ እና ምናልባትም በዛ ተጠቅመው ከዛ በኋላ እግረኛ ወታደር እስካልገባ ድረስ ወይም ደግሞ ቦታው በትክክል እስካልተጣራ ድረስ አስቸጋሪ ይሆናል እና የእግር ጦር የመግባት ሁኔታ ሊግድ ሊል ይችላል። እነዚህም ነገሮች ከውይይታቸው ውስጥ ሊሆኑ ይችላሉ። እንግዲህ
1: አዎ እንደው ለመገመት ቢያስቸግርም እንደው እስራኤል እንደገና በፊት እንደነበረው አይነት ሰፊ እርምጃ ጦርነት ያው ከኢራን ጋር የለየለት ጦርነት ምትገጥምበት እድልስ ምን ያህል ሰፊ ነው?
0: በጣም ሰፊ ነው። ምክንያቱም እንደነገርኩሽ አርፎ አይተኙም። እንኳንም መሪዎቻቸው ተገድለውባቸው ስንት ጊዜ ተደብድበው ነው እና ይሄ ምሽማሮት አማሀቤሳ የሚባለው ባለስልጣን ኢራን ውስጥ እስካለ ድረስ እስካልተወገደ ድረስ ይሄ ነገር አይቀሬ ነው። ዞሮ ዞሮ ሊመለስ ይችላል። አይተኙም፣ አያንቀላፉም፣ እየፎከሩ እየዛቱ ነው ያሉት እና የማይቀር ነገር ነው። ምናልባት እንዳለፈው እስከዚህ ድረስ አቆሙ እስከዚህ ድረስ አቆሙ የማይባል ካልሆነ በስተቀር አሁን ግን አሜሪካም በዚህ ጉዳይ የተማረረችበት ሁኔታ እንዳለና ከአሁን በኋላ ጦርነት የሚደረግ ከሆነ ደግሞ ይሄን ስልጣን እሽማሮታ መሀቢሃ የሚባለውን ቡድን እስካላስወገዱ ድረስ ኢራንም ኢራን አትሆን እኛም አርፈን የምንተኛበት ሁኔታ አይፈጠርም።
1: አዎ አካባቢያችን አስቸጋሪ የሆነ የመጣ ነው በጣም። አዎ እንደው ከማጠቃለላችን በፊት ማየት የሚገባን ነገር ካለ በዚህ ርዕሰ ጉዳይ ለማጠቃለያ ምን ትላለህ?
0: ለማጠቃለያ የሚለው ነገር አንዳንድ ጊዜ ፕሬዚዳንት ዶናልድ ትራምፕ ወደ ጦርነቱ ይገባሉ፣ ወጣ ብለው ለድርድር ይሰጣሉ፣ ይሄ ማምታታትና ያን የነገርኩሽን የምሽመሮታ መሀቴኻ ባለስልጣን ለማዳከም የሚደረግ ሁኔታ ነው ያለው እና ምናልባት ያለፈው ሳምንት የጦርነት ሁኔታ ወደፊታችን በጣም በፈገገ ሁኔታ በጣም ደግሞ ከፍ ባለ ሁኔታ ሊፈጠርበት የሚችለው ሁኔታ በጣም በጣም አስጊ ነው። አሁንም እንዳየሁት ደግሞ እመታለሁ ይላሉ ዶናልድ ትራምፕ። እዛም ደግሞ ጦርነቱን የሚጀምሩት ወይም ደግሞ የሚያቆሙት እነሱ አሜሪካ አይደሉም የሚል ሁኔታ አለ። ይሄ በቃላት መወራወሩ እየበለጠ በመጣ ቁጥር የጦርነቱ ሁኔታም እየሰፋ እንደሚመጣ ነው።
1: አዎ በጣም ተንዛዛ። እንግዲህ ሲጀምር መቼም ጦርነት መጀመሪያው ነው እንጂ መጨረሻው አይታወቅም የሚባለው እውነት ነው። እንዲህ ስናየውና አሁንም ስጋቱ እንዳለ ነው እንደተባለው የለየለት ማስጠንቀቂያ እስኪተላለፍ ድረስ ነው እንጂ አዎ ስጋቱ አለ። መምህር ዮሴፍ በጣም በጣም እናመሰግናለን።
0: እሺ
1: መልካም ምሽት ይሁንልህ። በጣም እናመሰግናለን። እሺ ሰላም። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ወደ ሳምንታዊ የህግና ፍትህ ፕሮግራም እናልፋለን።

ቾባዬ። ሰላም ተናስተልኝ ተከበራችሁ አድማጮቻችን እንደምን ቆይታችኋል? ሳምንታዊው ህግና ፍትህ የተሰኘው ፕሮግራማችን ዘን ቀርበናል። እንደምናስተዋውሰው ባለፈው ሳምንት በተለይ አንዳንድ መረጃዎችን ጉዳዮችን በተለያዩ በመገናኛ መረቦች ማሰራጨት ማስተላለፍ ተገቢ ነው ተገቢ አይደለም? በህጉ መሰረትስ ምን ይላል? በህግስ ስንጥሰው ወይም ህግ ጥሰናል ምንለው መቼ ነው በሚለው ዙሪያ ተነጋግረን ነበር። ዛሬ ደግሞ በህጉ ዙሪያ አንድ ሰው ይሄን ነገር ካደረገ ካስተላለፈን በል የአንድ ግሩፕ ወይም ቡድን መሪ የሆነ ኃላፊነቱን ይወስዳል አይወስድም በሚለው ዙሪያ እንነጋገራለን። እንደተለመደው ዳኛ ጠበቃ ዘይብ ካሱ መስመር ላይ ይገኛል። ዘይብ ጠናስጥልኝ እንደምን ማሽህ?

0: እናንተም ለአድማጮቻችንም እንዴት አመሻችሁ?
1: እኛ ደህና ነን። ዘብ እንግዲህ ባለፈው ሳምንት በዚህ ዙሪያ ተወያይተናል። በተለይ የአንድ ግለሰብ ወይም አንድ ሰው ለአንድ ግሩፕ መልእክት ወይም መረጃ በሚያሰራጭበት ጊዜ ህጉ ምን ይላል በሚለው ዙሪያ ወርተናልና እንደ ለማስታወስ ያህል ወደ ኋላ ስንሄድ ይሄ ነገር የሚቻል ነው አይቻልም? ምን አይነት መረጃ ነው ማሰራጨት የምንችለው? በህጉ ዙሪያስ እንደው ምን ልንሆን እንችላለን?
0: እሺ ትንሽ ወደ ኋላ እንመለስና እንግዲህ የመገናኛ አውታር እንግዲህ ዘመናዊ የመገናኛ አውታሮች ናቸው። አንዱ ካሉተይ ብዙዎች አሉ፣ አንዱም ይሄ ነው ማለት ነው ዋትስአፕ። እና ይሄ የተከፈተው እንግዲህ ህዝብን ወይም ደግሞ ያለውን ግሩፑን ማለት ለዚያ መረጃ ለመስጠት ነው ማለት ነው። መረጃው እንግዲህ ጥሩ የሆነ ማንም የሰውን መብት የማይነካ መሆን አለበት ይላል ህጉ። እንግዲህ ያን ግሩፕ እንግዲህ አልፎ እንግዲህ የሰው መብት የሚነካ ከሆነ እንግዲህ ማለትም የሰው መብት ከጣሰ ማለት ነው። እና ግሩፑም ራሱም ወይም ደግሞ የግሩፑም ኃላፊ ወይም ደግሞ ራሱ ሰውየው የሚበትነው በግሩፑ በኩል ይህ ኃላፊነት አለበት ማለት ነው። እንግዲህ የግሩፖች ኃላፊ እንዴት ነው? እኔ እንግዲህ ግሩፕ ከሆነ እያንዳንዱ የፈለገውን ካደረገ እንዴት አድርጌ ነው የምቆጣጠር? ያሉም አሉ። ደውለውብኛል። አንተ እንደደውለው እንዴት ነው ሁላ ህዝብ ብዙ ነው ማድረግን አካባቢን በተመለከተ ነው ቀበሌን በተመለከተ ነው እና ግሩፑ ለዚህ ግሩፕ እንዴት አድርጌ ነው ኃላፊነት የምወስድ እያንዳንዱ በማለት ደውለዋል። አዎ ትክክል ነው። ግን ይህ ግሩፑ ሲቋቋም እንግዲህ መሰረታዊ የሆነ ደንብና ወይም ደግሞ ህግ መውጣት አለበት ራሱን የመሰረተ በግሩፕ ውስጥ ማለት ነው። እና ይህ ግሩፕ የሚያገለግለው ምንድን ነው? አንደኛ መረጃ ለህዝቡ መስጠት፣ የሚሆኑትን ነገሮች ለህዝቡ ማገልገል ነው። እና ዘለፋና ስድብ ሰውን ካልነበረበት ማዋል የተከለከለ ነው። ማለትም ስድብን በተመለከተ ብዙ ነገሮችን የሰውን ስም የሚነካ ወይም የሰዎችን መብት የሚነካ እነዚህ ባይነጋገሩና ባይገቡ በጣም ጥሩ ነው። ከዛም ደግሞ የግሩፕ ኃላፊ ሁለት አማራጭ አሉት። አንዱ አማራጭ የሚለው ህጉ ምንድን ነው? ሰው እንዳይነካ ይህ ግሩፕ ኃላፊነት ካለብህ መጀመሪያ ማብራራት አለብህ። ማለትም የመሰረቱን ህጉ ምንድን ነው? በዚህ በግሩፕ ውስጥ የምንናገራቸው የምናቀርባቸው የሰው መብት አለመንካት ኃላፊነቱ ይህ ሰውዬ በዚህ ከሰደደ የሰው መብት የሚነካ ከሰደደ ራሱን በራሱ ያስቀጣል እንጂ እኛ በህጉ በኩል እንከለክላለን ይህ ነገር እንዳይመጣ ብሎ መመሪያ ማስቀመጥ አለባቸው። መመሪያ ተተቀመጠና ተተከላከሉ የሚለው ህጉ ምንድን ነው? ባለ ማለትም የግሩፕ ኃላፊ የሚደርጉ የሚያስፈልገውን ስላደረጉ አብዛኛውን ኃላፊነት ሊወሰድባቸው አይችልም ይላል። ለምንድን ነው? ጥረዋል። ለምንድን ነው? ተናግረዋል። ለምንድን ነው? መመሪያ ወጥተዋል። አንድ ሰው ከነስቶ ቢል እንግዲህ እነሱን ለመንካት ብዙ ጊዜ ይወስዳል። ግን ከዚያውም ብሎ ህጉ የሚለው ምንድን ነው? ሆኖም ኃላፊነት አለባቸው፣ መከላከል አለባቸው። ግሩፑን እነሱ ብቻ ማስተላለፍ ይችላል፣ ለሌላ መዝጋት ይችላል ከከፈቱት። ግን እነሱ ግዴታ መከላከል አለባቸው። እና ደግሞ አንድ ሰው ወደ ድርጅቱ ወደ ግሩፑ ሲያስተላልፍ ግም ነገሮች ምን ያህል ጊዜ ወሰደ? ይህን ለማውረድ ይህን ነገር እንዴት አወርዱትም? እንዴት ይህ ነገር ከሰደደው በኋላ ተለብሎ ማውረድ አስፈላጊ ነው? ለምንድን ነው? ግሩፑ እንዳይቀጣና ግሩፑ ኃላፊ እርምጃ እንዳይሄድ ተብለው ተለብሎ ካወረዱተይ እነሱ ነጻ ናቸው ማለት ነው። ሰውየው ግን አይለቀቅም። ለምንድን ነው? ይህን ነገር አሰራጭቷል ማለት ነው። ድርጅቱ ግን ወይም ደግሞ የግሩፕ ኃላፊ ግን ነጻ ናቸው። እንደው አንደኛ መመሪያ ሰጥተዋል፣ ሁለተኛ ደግሞ ተሎ የተበተነውን ያንን ከለብለው አውርደዋል፣ ሶስተኛ ደግሞ ለሰውየው ማስጠንቀቂያ ሰጥተዋል። ማለትም ይህን ነገር ማድረግ የለብኝ የተከለከለ ነው በማለት መመሪያ አስቀምጠዋል። ይህ ከሆነ እነሱ ከቅጣት ነጻ ሊሆኑ ይችላሉ ይላል። ይህ አንዱ መሰረት ነው እንግዲህ ይህን ውሎ እንግዲህ መቼ ነው መበተን ወይም ደግሞ አንድ መረጃ ግዴታ ወይም ደግሞ መሰደድ የሚችለው መቼ ነው ሲል ህጉ ይላል። ምናልባት ያነ ሰው እየሰደደው መረጃ ትክክለኛ መረጃ ከሆነ ወይም ደግሞ ዲባርቲ ኤምት ማለትም እኔ የምሰደው በሙሉ ትክክለኛ መረጃ ነው እና ምን ችግር ትክክለኛ መረጃ ከሆነ አንደኛ ሰውን ከዚህ ሰውዬ ከሚያደርገው ለማራቅ፣ ሁለተኛ ደግሞ ህዝቡን ምናልባት የሆነ ግሩፕ የሚሰራው ስራ ግምት ሆነ ያንን ግምት ሆነ መረጃ ካለው ትክክለኛ ከሆነ ያን ህዝብ ከዛ ለማራቅ ህዝቦችን ከሰውዬ ወይም ከሚሰራው ስራ ለማራቅ ሲል ይህ ሰውዬ መናገር ይችላል እና ነውር የለበትም ወይም ደግሞ ስሙን አጠፋው ማለት ሊባል አይችልም። ለምንድን ነው? ሰውዬው ስራው ይህ ነው። ይህ ስራው ስለሆነ ያን ሰውዬ ህዝብ በዛ እንደ ያን ሰውን ከዛ ሰውዬ ለማራቅ እውነተኛ እርግጠኛ የተመራመረ መረጃ ካለው ምንም ችግር የለም ማለት ነው እና የሚያስቀጣም አይደለም። በግሩፕ በማስቀጣም ሰውየው የበተነውም ሊበቃጣም አይችልም ለምን

0: እና ይሄ አንዱ እኛን መቅረጽ ማለት እኛን መቅዳት ማለት ፍቃድ አልባ ማለትም ወይም ከኔ ወይም ካንተ ፍቃድ አልባ መቅዳት ማለት የተከለከለ ነው። ራሱ ይካሉ የፐርሶናል የራሳችን የግላችን ነው እንጂ የማንኛውም እንዲሰማው አልፈለግንም እና ይሄ የተከለከለ ነው ለማለት ነው።
1: እኔስ ቀርጬ ማሰራጨት እችላለሁ መላክ እችላለሁ?
0: አንተ አዎ እንግዲህ እኔ እና አንተ ከተነጋገርነ ችግር የለም ማለትም አንተ እኔ መቅረጽ እችላለሁ አንተ እኔም አንተ መቅረጽ እችላለሁ ማለትም ሁለታችን በኩል ግልጽ ሆነን ተነጋግረናል። የተነጋገርነውን መቅዳት እንችላለን ግን አብዛኛውን የሚለው ምንድን ነው መነጋገር አለብህ። በቃ እኔ እና አንተ አብዛኛውን እንነጋገሩ መቅዳትም እችላለሁ ችግር የለም መቀዳትም ትችላለህ ነው የሚለው ህጉና።
1: ለምሳሌ ግን እዚህ ላይ አሁን እኔ ለአንድ ሰው በሆነ ነገር ልጠርጥረው ያን ሰው እውነቱን ለማዋጣት ወይም ራሴን ደብቄ እደውልለትና ያ ሰው የሚለኝን መረጃ በሙሉ ተቀብዬ በዚህ በመገናኛ መረብ አሰራጨዋለሁ። ተገቢ ነው ይሄ? ህጉ ይፈቅድልኛል?
0: ለምን
1: እዚህ ላይ ለሰውየው ማሳወቅ የለብኝም ወይ? ስቀዳው ሰውየውን ማሳወቅ የለብኝም?
0: ሎ አየለም ህጉ የሚለው ሁለታችን ተነጋገርነ ሁለታችን ነው። ሶስተኛ ከሆነ ነው ችግሩ። ሁለታችን ከሆነ ግና አንተ የኔን የኔን ያንተን ችግር የለም። ግን
1: ሳላውቅ እኔ ለሰውየው እየቀዳሁ ነው ብዬ ሳልነግረው ሳላሳውቀው ድምፁን ቀድቼ ማሰራጨት እችላለሁ?
0: ችግር የለም። ሁለታችን ነው የምንናገር ችግር የለም። ሶስተኛ ሲሆን ነው ፍቃድ የሚያስፈልግ። ሁለተኛችን ሆነ የአንተ የኔን እኔ አንተን እኔ አንተ የሰማሁትን አንተ እኔ የሰማሁን ችግር የለም። መቅዳት ወይም ደግሞ ማስቀመጥ ችግር የለም። ችግሩ ምንድን ነው? ሁለተኛና ሶስተኛ ሰው ሲቀዳ ነው ማለት ነው። ከዛም ደግሞ ይህ ሰው እየተቀዳውን ለመበተን ከፈለገ ሁለት ነገሮችን አስፈላጊ ነው። እውነተኛ ነው ወይ? መረጃ አለው ወይ? ትክክለኛ ነው ወይ? ይነካል ወይ ሰው ወይም ሰውን? ይህን መረጃ የሚበትነው ለምንድን ነው? ማንን ከሰውየው ማንን ለማራቅ ነው? ምናልባት ያ ሰውዬ የተቀዳው ሰውዬ ብዙ ባለየዎች ነገሮችን ህዝብ ማይፈልጋቸው ወይም ደግሞ አደገኛ የሆኑ ወይም ደግሞ ህዝብን ከሰውየው ለማራቅ የሚሰሩ ስራ ትክክለኛ ስላልሆኑ ያን ሰውዬ ማለትም ከሰው ለማራቅና ሰው እንደገና ሂዶ ከዚ ሰውዬ መረጃ የሚፈለገውን ምናልባት እንግዲህ የሚያደርገው እንጃኔ እሱ ሰውየው ከዛ ከሰውየው ሰው እንዳይሄድ ያን ሰው እየቀድቶ ለሰውን ማራቅ። ይህ ሰው እየመሄድ ማለት አስቸጋሪ ነው እና ተጠንቀቁ፣ እንዲህ ነው አይበለው እንጂ ሰርቃን ይበላል ብዙ ነገሮችን ሊተረትር ይችላል። እና እነዚህ ችግር የለም ህጉ ይፈቅዳቸዋል ማለት ነው።
1: ግን እዚህ ላይ ግን
0: አስቸጋሪ ነው።
1: ሶስተኛው ሰው ሻው አስቸጋሪ ነው ብላል። ግን አሁን እዚህ ላይ እኔ አሁን ያን ሰው ስቀዳው ምናልባት ለዛን ሰው አልነግረውም። ያን ሰው ለምሳሌ አሁን ሰው ሀሜታ ሊሆንም ይችላል። እዛ ሰው ማውጣት የምፈልገው ነገር ሊኖር ይችላል። ግን በምቀዳበት ሰዓት ለምትናገራቸው ነገሮች በሙሉ እየቀዳሁ ነው ብዬ እንዳሳውቀው ህጉ አያስገድደኝም ወይ? ምክንያቱም ይሄ አሁን የራሴን ፐርሰናሊ ቅድም የተናገረው ነገር አለ። እኔ ለሱ ያልኩትን ነገር እንጂ ያን ነገር ተቀብሎ ወስዶ እንዲያሰራጭና አደባባይ ላይ እንዲያወጣው አይደለም። እኔ ከሱ ጋር ነው የተነጋገርኩት። ህጉ ለምን ለኔ እዚህ ላይ ህጉ መጥቶ ለምን ለኔ አያስጠነቅቅም ወይስ አይከላከልልኝም?
0: በጣም ጥሩ። እንግዲህ የሚለው ህጉ ምንድን ነው? በሁለታችሁ የነበረው ግን አንተ የምትለው ምንድን ነው? ቀደም ብለህ ግን እኔ ከአንተ ጋር መነጋገር የኔና አንተ ፐርሶናል ብቻ ነው ማለትም ሁለታችን ብቻ ነው እንጂ ሌላ ሰውም እንዲሰማም አልፈልግም፣ እንድትቀዳኝም አልፈልግም፣ እንድትቀዳም አልፈልግም እና የኔና አንተ ብቻ ነው ብለህ ታስጠነቀቅከው በኋላ ይህም ማለት ትችላለህ። ግን አብዛኛውን ጊዜ እንግዲህ ሁለታችን ተነጋገርናቸውን እኔም አንተም መቅዳት የመቀዳት መብት አለን ማለት ነው እና ሊቃወም አይችል ማለት ነው። አዎ ተነጋግረኛል፣ አዎ የተነጋገረው እኔ እናንተ ሰምተናል። በቃ ችግሩ መቼ ነው? ያ ሰውዬ እኔ እናንተ የሰማነውን ቀድቶ መበተኑ ይሄ ነው እንግዲህ ችግሩ። ማለትም የሚበትነው
1: አዛናት ብሰተር የሚባል ነገር አለ። አሁን ለምሳሌ
0: አዛናት ሰተር የሚባለው ይህ አይደለም። አዘናት ሰተር የሚባለው ሶስተኛው ነው። ሶስተኛው በዳር ሆኖ እኔ እናንተን መቅዳት ማለትም እኔ እናንተ ስንነጋገር በዳር ሆኖ እኔም አላውቅም አንተም አታውቅም ሁለታችን ይቀዳል ማለት ነው። ይህ የተከለከለ ነው ማለትም ከሰው ማለትም ከሌላ የእኛን በድብቁ ነው የሚቀዳን ማለት ነው። የተከለከለው በፍጹም ይሆንም አይችልም። ይህን ለመቅዳት ማለት ፍርድ ቤት ህግ ያስፈልጋል። ከዛም ደግሞ የፍርድ ቤት ፍቃድ ያስፈልጋል ማለት ነው እንጂ ዝም ብሎ አይደለም።
1: እያጠናቀቅ ነው እንምጣና አሁን በተለይ በመገናኛ መረቦች በፌስቡክም ሆነ በትዊተርም ሆነ በዋትሳፕም ሆነ በቲክቶክ ማለት በማንኛውም ነገር የሚሰራጩ ነገሮች በሙሉ

0: ያለ ሰውየው ይገለሰው ፈቃደኝነት በዛ ቢሰራጭ ተጠያቂው ባለ የግሩፕ ሐላፊ ነው ማለት ነው። በዚህ ስለዚህ ግሩፕ ግን ደምብ ሊኖረው ይገባል። አስቀድሞ እዚህ ግሩፕ ለሚገባ ሰው በሙሉ ማንኛውም ነገር በዚህ ለምሳሌ አሁን እንደኛ እንበል አሁን ሬዲዮ ጣቢያ ውስጥ ወይም ቴሌቪዥን ውስጥ በምንሰራበት ሰዓት አንድ ሰው ለቃለ ምልልስ ይመጣና የሚናገረው ነገር ኦኬ እኛ ጣቢያው ኃላፊነት አይወስድም ሚናገረው ነገር ኃላፊነት የሚወስደው ራሱ ግለሰብ ነው ብለን እናሳውቃለን። እዚህ ግሩፕ ላይ ደግሞ በግሩፕ ውስጥ መመሪያና ደምብ ወጥቶ በዚህ ግሩፕ ውስጥ የሚሰራጨው ነገር የሚተላለፈው ነገር በሙሉ ሰውየው የሚያሰራጨው ነው ኃላፊነት የሚወስድ እንጂ ግሩፕ ኃላፊነት አይወስድም ብሎ ማሳወቅ አለበት።
1: አዎ ይህም አንዱ ነው። አዎ ሚለው ምንድነው ህጉ እንግዲህ ይህ ሰውዬ የዋትሳፖች ኃላፊ እንግዲህ ምን ያህል እንግዲህ መመሪያዎችን እንግዲህ ከዛ ደግሞ አንደኛ ይህ ስድብ፣ ዘለፋ ምናምን አይሆንም መሄድ የለበትም ብለው መከላከል አለባቸው። ሁለተኛው ደግሞ ምናልባት ይላል ምናልባት አንድ ሰው ከሳስቶ በመረጃ በሚልክበት ጊዜ የግሩፕ ኃላፊና የግሩፑ መሪዎች ኃላፊነት የለባቸውም። ኃላፊነቱ የማን ነው? የሰውየው ራሱ የበተነው ነው የሚል ይህ እነዚህ መገኘት አለባቸው። ከዛም ደግሞ ከተበተነ በኋላ ምን ያህል ተሎ ብለው አወረዱት የሚለውንም ይህንም ፍርድ ቤት ይጠይቃል። ምን ያህል ከሰዓት በኋላ ከአንድ ሰዓት ሁለት ቀን ሶስት ቀን ወዲያው ተወረዱት ኃላፊነት የለባቸውም። አብዛኛውን ፍርድ ቤቱ ይህ ካለ በመሪዎች ኃላፊነት አይሰጥም ማለት ነው። ከስንት አንድ ነው እና ኃላፊነት የሰጠው እስካሁን ለማን ነው? በፌስቡክ እና በቲክቶክ በተመለከተ ግና በቃ ኃላፊነት ሰጥቷል። ለምንድን ነው ተሎ አላወረዱትም? ችግሮች እየበዙ መጡ እና ደግሞ ሰው ደግሞ ተሎ ስለሚበተን በጣም አስቸጋሪ ስለሆነ ተነግሯል ማለት ነው።
0: ዳኛ ዘይብ ካሱ ለሰጠህን ቃለ ምልልስ እጅግ በጣም እናመሰግናለን። እንደተለመደው ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።
1: እሺ፣ ለሁላችንም መልካም ምሽት እንዲሆን እመኝላቸዋለሁ። አመሰግናለሁ። እናንተ
0: ደህና ሁኑልኝ። ክብራትና ክብራን አድማጮቻችን፣ እንግዲህ ሳምንታዊ ህግና ፍትህ የተሰኘው ፕሮግራማችን በዚህ ላይ ተገባደደ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት ይሁንልን ለሁላችን።

የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። በቀኑ ፕሮግራማችን በሀገራችን የውጭ ሀገር ሰራተኞች የስራ ቦታዎችን ያዙ ናቸው በአብዛኛውና እንግሊዝ ዜጎች ስራ እስከማጣት የስራ ቦታቸው የተያዘ እስከማጣት ደርሰዋል የሚል ቅሬታ ያሰማ አድማጭ ነበር። በርግጥ ይሄ ችግር ያው የታወቀ ችግር ሆኗል። ይሄን በሚመለከት እስኪ አሁን ደግሞ ስልክ መስመራችን ላይ አስማረ አያናው ይገኛል። ወደሱ ነው ምናልፈው። አስማረ ጤና ይስጥልን እንደምናመሽ? አድማጭ ነበር አስማረ መስመር ላይ ነበር እንደገና እንደውላለን መስመሩ ተቋርጧል። ሙዚቃ

0: መስመሩ ተስተካክሏል። አስማረ ተስማራ የነው መስመር ላይ ነው። ወደ እሱ እናልፋለን። አስማረ ጤና ይስጥልን እንደምን አመሸ?
1: ሰላም እንዴት አመሻችሁ ለእናንተም ለአድማጮችም?
0: እናመሰግናለን። መስመሩ ተቋርጦብን ነው እንጂ እንግዲህ የውይይታችን ርዕሰ ጉዳይ ቀደም ሲል ገልጫለሁ። በሀገራችን እንግዲህ በተለያዩ ቦታዎች እንደው ከዝቅተኛ ቦታዎች ጀምሮ በስራ ቦታዎች የውጭ ሀገር ዜጎች ስራ ቦታዎችን ይያዙ ዜጎች ስራ የሚያጡበት ደረጃ ላይ ደርሷልና ይሄ እንደ ቅሬታ እየቀረበ ነው። በሌላ በኩል ደግሞ ዜጎችም ስራ የሚመርጡ ብዙ ናቸው የሚል ሐሳብ አለ። እንደው አንተ እስኪ እንዴት ነው የኔ ያጋጣሚ ያለ ያጋጠመኝ ብለሃል፣ ያንተን አጋጣሚ እንስማ።
1: አዎ እርግጥ ሁለት ሐሳቦች ነው ልናገር ፈልጌንበት ጊዜ የለንም። እነሱም ያው ትናንት በተወያያችሁ ስለ ሰላማዊ ሰልፍም ስለ ወገኖቻችንም ነው። ግን ያው ከዚያው ከቦታው የነበሩት የስራ ልምድ ያላቸው ዛሬ መሰልም ያው መልሰውታል። መድገሙ አስፈልግም። ስለ ስራው እውነትሽን ነው፣ በእውነት እኔ አሁን ከዚህ በምሰራበት ሱፐር ማርኬት ነው፣ እዚሁ ናታንያ ውስጥ ነው። ብዙ ከገባው ጀምሮ ወደ እንግዲህ ሱፐር ማርኬት ከተከፈተ ማለት ወደ አንድ አመት ወደ አራት ወር እየሆነ ነው።
0: አዲስ ነው።
1: ከዛ ጀምሮ ሰዎች ከዚህ ያሉት ምን ነው እስኪ ሰው አምጣልን ከዚሁ እንዳንተ ያለ የሚሰራ በኩፓየት በሰደር ሆራውን የሚያወጣ ጽዳት የሚያረግም እያሉ ያው እዚህ እንግዲህ ይህን ራዲዮ የሚያዳምጡ ከዚህ ናታኒዎች ይሰሙኛል ማለት ነው። እና በዚህ በሰፈሩ ባለው ዋሳብ አይደለም ቀርቶ ነው እና እንደዚ እንዳንድ ጨረታ ምናምን እንኳን ሲኖር ለምን ሌላ ቦታ ሄደው 20 ብር እና 30 ብር ከሚገዛ እዚህ በ15 ብር በ8 ብር ቢገዙ ጥሩ ነው። እነሱ ለሚገዙት እኔ ምን ይለኛል ብዬ ያንም ሁሉ ብዙ እየመጡም እየተጠቀሙ አሉ እና ይህን ያን እያሰራጨው ሰዎች እንትስል ማንም ይገርምሻል ሊመጣ ብቻ ሾሜር ሁሉ ይሉኛል። ሁሉ ጊዜ አስተላልፋለሁ ማን እንትን አሁን አሉ ያው እንዳልሹ ቅድምም ሀካም ለመሰት ወየታችኋልኝ ከስከ ውጭ ሀገር ስዳንስቅያ የሚባል ሀገር
0: ስሪላንካ
1: አዎ፣ ከሱ ይሄ ኳሃዳም የምትዩ እንትን እሱ ወደ 500 አመጦ ወደ 7 ሱፐር ማርኬት አለው ይሄ የኛው ማለት ነው። በዚያ በእያንዳንዱ አሁን እኔ የምሰራበት ወደ 4 አሉ። እንዲሁ በተለያየ ቦታ እንትን እያለ ብዙ እንትኖች አሉ። ያን ደግሞ ያደረጋቸው ለአምስት አመት እንትን ያላቸው ብታይ ሲሰሩ ነው ምልሽ። እኔ እነሱን ያህል እንኳን አንሰራም፣ ቋንቋውን አይችሉትም፣ መግቢያ ባ እንትንም ግን ያላቸው ፍላጎትና ያላቸው እውቀት በጣም ባለቤቱ እንዴት እንደተደሰተ ልነግርሽ አልችልም። እና ይህን ነገር በእውነት እኔ ራሱም እያሰገ ነው በደንብ ስራውን እየለመዱ ስለሄዱ ለእኛም የከፍሉት እንግዲህ ታውቂያለሽ፣ ዜግነት ስላለን ብዙ መብት ስላለን እኔንም ያወጡኛል የሚል ስጋት አለኝ። ለምን እነሱ አንደኛ በቀላል ሳንቺ ነው የሚመጡት፣ እንደኛ ብዙ ነገር አይከፈላቸውም።
0: ሰዎቹ ለምንድን ነው አልሰራም ያሉ? አስማረ አሁን ሌሎችን ሰዎች ስጠይቃቸው ወደ ስራ ያልመጡ ስራ የሚፈልጉ ሰዎች ናቸው ነው ስራ ለዚህ ቦታ ያልካቸው? እንደው ዝም ብለህ ቢሰሩም ብለህ ነው ቢሰሩም ባይሰሩ
1: ነው ስራ የምፈልጉ ካለ ብዙ አሉ። አሁን ለምሳሌ እንዳፍታ ላይ ያለ ብዙ የተለያየ እንትን ስራ የላቸው ሰዎች አሉ። ኑና ባካችሁ አንደኛ ቅርም ነው አውቶቡስ ጠዋት ተነስተሽ አዋመለጠኛ ለመንጠ ከዚህ 5 የ3 ደቂቃ መንገድ ነው እና ኑ ባካችሁ ስራ እየፈለጉ ነው ሰዎቹ እና ኑ ከታንትን በሉ በኳደም ሳይሆን እና ከዚያ አነጋግሩና ከቤት አንትን ስሩ ስል ማ እሽሽ ነው እንጂ ብዙ ዘበኞች ወደ 3 ወደ 4 እሺ እያሉኝ ራሱ ያዋረዱኛል። ይገርምሻል፣ አንተ ዝም ብለህ ነው ቃል ትገባልናለ ግን አታመጣልንም ብለው በቃ ሌላ ከሌላ ሱፐር ይዞ መጡ። እና እስከዚህን ደረጃ ነው። እኔ ለምን እንደሆነ እንደማይፈልጉ ምንም ሊገባኝ አልቻለም። እና አሁን ግን አሁን እነሱ ከመጡ በኋላ ግን ይገርምሻል የጠየኳቸው በሙሉ እየመጡ ጠየቁ። እንደ ጅብ ከረጣቸው ውሻጮ የሚብዙ ነገር አለ። እንደ ስንቱን እኔ በዋሳብ ሁሉ እንትን ብዬ አሁን ከሞላ በኋላ እንደ የመጣቸው የምጠይቁ እያልኩም የመለስኳቸው ሳቸው አሉ። እና ስራን እንኳን ቤትሽ አጠገብ ነው እና አሁን ጠዋት ቀን የተናገሩ ሽማግሌ በእውነት
0: ከአንተ ጋር ነን። አስማር ቀጥል። እንደገና ተቋረጠ። ኦኬ፣ አሁንም ተቋረጠ መስመሩ። ችግር አለ ማለት ነው አስማረ፣ ችግር አለ። ስልኩ ለሁለተኛ ጊዜ ነው የሚቋረጠው። እንግዲህ ከቻል ለማስገባት እንደገና እንሞክራለን። ስልኩን እንደገና እንሞክረው ቦና ብርለሽር።

0: እንግዲህ የመስመር ችግር አለ መሰለኝ። አስማራት ሰማናለ? አስማራት ሰማናለ?
1: እኔ ሰማችሁ ሰምኛላችሁ?
0: አዎ። እሺ በልና አጠቃላይ ሐሳባችን ስልክ በተደጋጋሚ እየተቋረጠ ነው። እሺ የሰው ችግር ነው ምትላንተ? ያው ሰውም ስራ የመፈለጋቸው ሁኔታ ያን ያለው ይያልክ ነው። እስኪ እንደው ልዩነቱን ባጭሩ ለማጠቃለል ያክል ስልክ ሳይቋረጥ
1: ማለት
0: ሰዎች ስራ ስለማይፈልጉ ነው እንደው ከውጭ ሀገር የሚመጡ ሰዎች በስራ የተሻሉ ናቸው ብለ ታስባለህ ወይስ ያሰሪዎች ችግር ነው?
1: ነው እኔ እንደማያቸው ከሆነ በጣም በእውነት ተሎ የመግባባትና ስራውን የመልመድ ችሎታ አላቸው። እነዚህ አሁን ካልነው ሀገር የመጡት እንዳልኩሽ በምንም ነገር አይግባቡ። ያው እንግሊዝኛም ያው የምታውቂው እንግዲህ ከምንናገረው የማንናገረው እንትን እነሱ ግን በጣም ፐርፌክት ነው እንትን ማለት በጣም በተጣራጓ እንትን ምንት የሚሉት የሚናገሩት እና ይገርምሻ እንደውም አንዱ ይሄ ወተት ምናምን ሲያመጣ ፎቶ እያነሳ ነው ይዞት የሚመጣው ለማወቅ እናንተን ለመጠየቅ ፈልጎ ራሱን ልክ እንደ ለማወቅ ለማሳየት እንደ እያደረገ ነው እንትን ያለው እና ይህ ምንድን ነው ምን ያህል ፍላጎት እንዳላቸው የስራው ማለት ነው።
0: ጥሩ እንግዲህ የሰዎቹ የስራ ፍላጎት ማናሳ ነው እያልከን ነው። ደግሞ በአንድ በኩል ቀንም ያለውን ነገር ሰምተሃል። ለማንኛውም ዜጎች በጣም እየተቸገሩ ነው እውነት። ከዝቅተኛ የስራ ቦታ ጀምሮ እስከ ከፍተኛ ስራ ያው የውጭ ሀገር ሰዎች ቋንቋ እኮ አይችሉም እነዚህ ሰዎች፣ ግን በደንብ ስራ እየሰሩ ነው። የስራ ቦታ እየተያዘ ነው። ምናልባት ለአሰሪዎችም ጥቅም ሊኖረው ይችላል። አስማረ በጣም እናመሰግናለን። መልካም።
1: ሌላው አንድ እንደው ግማሽ ደቂቃ እንትን
0: በጣም ግማሽ ደቂቃ ሌላ አድማጭን በዚህ ርዕሰ ጉዳይ መስመር ላይ ስላለ ነው።
1: አዎ እኔ አሁን እንዲሁ የሚያዳምጥ በሙሉ አሁንም ኮፓይት ወይም ደግሞ ኮፓይ እንፈልጋለን እና ይህን የሚሰማ በሙሉ መጥቶ ያነጋግረን። የጠዋትም ሆነ የምሽት እንደፈለጉት እንቀበላቸዋል። ያው ሰዓቱ
0: ሰዎቹ
1: የሰባት ሰዓት ነው እንትኑ ስራው።
0: ጥሩ እንግዲህ በአካባቢያችሁ ዋትሳፕ በማስተላለፍም ይቻላል።
1: ይህን አስተላለፍ ያለው በተጨማሪ ነው። እሺ አመሰግናለሁ።
0: እንግዲህ በእኛ በሰዎቻችን በኩልም ችግር አለ ማለት ነው። ወይዘሮ ጎንደሪት ያለው ስልክ መስመራችን ላይ ትገኛለች። ጎንደሪት እንደምናመሸሽ?
2: አቤት። እግዚአብሔር ይመስገን። እንደምን አመሻችሁ አድማጮችም እናንተም የሬዲዮ ሰራተኞች።
0: እናመሰግናለን። እኛ በጣም ሰላም ነን። ጎንደሪት እንግዲህ የተነሳውን ርዕሰ ጉዳይ ሰምተሻል። ቀንም ወያያ ርዕሰ ጉዳይ ያው ነበር፣ ሀሳቡ ተነስቶ ነበር። አሁንም እንደዚሁ እንግዲህ አሁኑ አድማጫችን የናታንያ ከተማ ኗሪ ነው። በእኛ በኩልም በሰው የስራ ፍላጎት አናሳ ነው፣ ችግር አለ እያለ ነው። ግን ደግሞ ማህበረሰቡ ችግር ስራ ቦታችን ተያዘብን እያሉ ነው። እና እንደው አንቺ ምን ትያለሽ? በእናንተ ከተማ እንዴት ነው የምታየው ሁኔታ?
2: በእኛ ከተማ በእርግጥ እንደውም ሰራተኛ እያጠረ ነው። በእርግጥ አሁን እነዚህ በውጭ የሚመጡ ሰዎች የስራ ቦታውን በደንብ እያጣበቡ በደንብ እያያዙት ነው። አሁን ሱገርብስ ገቢ በስጋ ፋብሪካ፣ በተለያዩ በአሳ ምናምን እነሱ ናቸው። ገብተሽ ለመነጋገር ያው ገብተሽ አይተሽ የምትፈልጊውን ለማንሳት አይተሽ ዝም ብለሽ ነው ወጥተሽ የምትሄጂው።
0: ቋንቋ የለም።
2: ግን ማልዳ ወንድሜ ሲናገር እንደሰማሁት ያው በቴሌፎን እነሱ በስልክ እራሱ ለእንግሊዝኛ እኮ ብዙም አይደሉም። የሌላ ራሳቸው ቋንቋ ነው ያላቸው።
0: እንግሊዝኛም አይችሉም ብዙዎቹ አይችሉም።
2: አሁን ምን አለ በቴሌፎን በጉግል የሆነ የሚያስተረጉም አለ። እነሱ በኢብራይስጥ ይነግሯቸዋል፣ በእነሱ ቋንቋ ይተረጉምላቸዋል። እነሱ በቋንቋቸው ይናገራሉ፣ ለእኛው ደግሞ በኢብራይስጥ ይተረጉምላቸዋል። እንደዛ እያደረጉ ነው።
0: በአንድ በኩል ጥረታቸው የሚገረም ነው፣ በጣም የሚደነቅ ነው።
2: እሱማ እንግዲህ በላይ ያለ ዳኛ ገል ያለ መጋኛ እንበላ ብለው አደል የመጡ
0: እንደ ጉዳቱ ለዜጎቻችን ያለው ጉዳት ምን ያህል ነው? አስማረ ደግሞ የእኛ ሰውም ሰነፍ ነው እያለ ነው። ስራ ፍላጎት ያለ ነው
2: የእኛ ሰው ስንፍናው ምንድን ነው? ያው የሚሄድበት ብዙ ነው፣ አቋርጦ የሚያስፈቅድበት ሰዓት ብዙ ነው። በተለይ ለልጆች ትምህርት ቤት እኮ አስፈቅደው አይወጡም። የእውነት ለመናገር ለልጆች ትምህርት ቤት አስፈቅደው አይወጡም። ለተለያዩ ነገሮች ግና ለደመር፣ ለልቅሶ ወዘተ ለተለያዩ ነገሮች ግን እያስፈቀድን መውጣታችን ይበዛል።
0: አስማረ መስመር ላይ ነህ?
1: አዎ በጣም በትክክል ነው። አዎ እየሰማሁ ነው።
2: አዎ የምናስፈቅደው አቋርጠን የምንወጣበት ጣጣችን ብዙ ነው። ስለዚህ ነው እኛን ከስራ የሚጠሉን እንጂ ስንሰራ እንደ ሀያ እንደ ሀሞር ነና ወደ ኋላ አንልም። ቁመን እንኳን
0: ከልባችን ነው የምንሰራው።
2: ከልባችን አዎ ከልባችን ውስጥ በቃ ልክ እንደ ቤታችን አድርገን ነው ፈቅፍቀን የምንሰራው። ግን እሳ በዚህ ስራችን ስንወደድ ያቋረጥነ በመውጣው ደግሞ እንጣላለን። በአንድ ገጥ ሲወዱን በአንድ ቀን በአንድ ገጥ ይጣሉናል እንጂ አሁን ሰራተኛ ውድ ነው ተወዷል የለም።
0: የሚገርመው ይሄ ነገር እንደው የኛን ማህበረሰብ ይጎዳዋል። ዝቅተኛ በዝቅተኛ የሥራ መስክ የሚሰማራውን እና ያው እንግዲህ በአብዛኛው የኛ ማህበረሰብ እንደዛ ስለሆነ ይጎዳዋል ነው እንጂ አጠቃላይ የሀገሪቱ ችግር ነው። የተለያዩ ቦታዎች አሁን በፊት በየሆስፒታሎችም ነበሩ በሆቴሎች፣ አሁን በተለይ በአብዛኛው ውጭ ሀገር ዜጎች ነው የሚሰሩት። የኛ ሰው በርግጥ እንደዚህ አይነት ከባድ ስራዎችን ስራ ቢሉት ብዙም ስራውን ደፍሮ የሚቀበለው ሰው ብዙ ላይሆን ይችላል። አሁን ግን ቀስ እያለ ቀላሉንም ስራ ያዙት ነውና እንደው ጎንደሪት ለማጠቃለያ ምን ታያለሽ?
2: ብዙ ጊዜ አሁን የኛ ስራ የኛ ህብረተሰብ አሁን ትንሽ ተማርኩ የሚለው በኩባውስ በዛ እንጂ ሌላው ጽዳት ንካየው ነው ስራችን። ይሄን ንካየው እነሱ ከወሰዱት እኛ ምንድነው የምንበለው?
0: ችግር ነው በጣም።
2: አሁን ጠረጋ ቢሆን እነሱን አሁን በውጭ ጠረጋ ስታይ አሁን ኤርትራዎችንና እነዚህን እንትኖች አሁን ጠዋት እኮ አውቶቡስ መግቢያ የለንም። አውቶቡስ ለመሳፈር እየጠበበን ነው አውቶቡሱ። እነሱ ነው ያሉት። እንግዲህ ሰው አይጠላም ግን
0: በስምምነት እኮ ነው የሚመጡት። በመንግስት ስምምነት
2: በመንግስት ስምምነት ነው የሚመጡት። ግን እነሱ ሲመጡ ደግሞ እንደኛ ምስም አይከፍሉም። ገባሽ? እንደኛ ለሀገሪቱ አክናሳ የሚያደርጉት ነገር የለም።
0: የሚከፈላቸውም ክፍያ እኮ ታዲያ ዝቅተኛ ነው። ግብር ባይከፍሉም ለእነሱ አሁን ለዜጋው የሚከፈለው ክፍያና ለእነሱ የሚከፈለው ልዩነት አለው በጣም።
2: እንዳይመስልሽ ወርቅነሽ።
0: አስማረ ምን ትላለህ? ለእነሱ የሚከፈለው ክፍያ ዝቅተኛ አይደለም ከዜጋው ያነሰ?
1: አዎ፣ ለዚህ ቅድም እኮ ብዬሻለሁ። ለዚህ እኮ ነው የሚያመጧቸው። አዎ
2: ይቀንሳል ማለት ነው።
1: አዎ ይቀንሳል። ማንኛውም ነገር ከኛ እንደምንቀበለው እነሱ ምክ ለዚህ እኮ እነሱ የሚያመጧቸው እንጂ ከኛ የበለጠ ያመጧቸው።
0: ለሀገራቸው መንግስት የሚከፈል ነገር ይኖር ይሆናል።
2: አሁን ይኸውልህ እኛ ብንቀበለው እኮ ለስሙ ቁጥሩ ይብዛ እንጂ ተመልሶ ወደ እነሱ ነው የሚዘረው።
0: ግብር ይከፈላል። አዎ
2: ግብር ይሄዳል። እነሱ ተቀንሶን ቢሰጡ የተለያዩ ለእኛ የሚደርሱን ነገሮች በሙሉ ይደርሳቸዋል።
0: እንግዲህ
2: አይቀነስባቸው።
0: የሚገርም ነው። ችግሩ ግን ስር የሰደደ ነው። ማህበረሰባችን በጣም ችግር ላይ ነው። እንደ ሁለታችሁንም በጣም አመሰግናለሁ። ጎንደሪት አስማረ፣ መልካም ምሽት ይሁንላችሁ።
2: አመሰግናለሁ። ለማንኛውም እኛ ጠንካራ እንሁን። ልቀቁ ሲሉ እኛችን ጨብጭበ መውጣት የለም።
0: እሺ፣ ማስታወቂያ ስላለ
1: ጊዜ የለም።
2: አመሰግናለሁ። ለሁላችሁም ሰላም ብሻ።
0: እሺ፣ በጣም እናመሰግናለን። መልካም ምሽት። ቴክኒክ ባለሙያው ለገብርኤል ኮሄን ምስጋና ይድረሰው። ወርቅነሽ ቴኔ ነገ ጠዋት 6 ሰዓት ላይ እንደገና እንገናኛለን።

0: የባህር ዳርቻ ተጠቃሚዎች ከአሁን ሰዓት በኋላ እኛ ነፍስ አዳኞች አገልግሎት አንሰጥም።
1: በባህር ዳርቻ በመሄድ እንደ መዝናናት የመሰለ ነገር የለም። የፀሐይ ሙቀቱ፣ ውሃው እንዲሁም ረፍቱ። ነገር ግን በባህር ዳርቻ ነፍስ አዳኝ ከሌለ እንዳይሰምጡ ማንንም የሚያድናችሁ የለም። ምን መሰላችሁ? 90% እጅ ባህር ውስጥ የመስመጥ አደጋ የተከሰተው በባህር ዳርቻ ነፍስ አዳኝ ስላልነበረ ነው። ባህሩ የተረጋጋ እንኳን ቢመስልም ብቻችሁን ባህር ውስጥ ለመግባት አትሞክሩ። በምንም አይነት ሁኔታ ነፍስ አዳኝ ከሌለ ወደ ባህር ውስጥ ለመግባት አይሞክሩ። ለተጨማሪ መረጃ ወደ ሚስራድ አፕኒም ነፍስ አዳኝ ድረገጽ ይግቡ።